0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጥዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ዳሌት በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 17 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 11 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ድሮር ሮትሽቴን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና። የሊኩድ ፓርቲ ዛሬ የሚያካሄደውን ቅድመ ምርጫ ተከትሎ በተካሄደ ጥናት 43 እጅ የሚሆነው ሕዝብ እስካሁን ያለ ውድድር በሽሬውን ስለተመደቡ አባላት ደስተኛ እንዳልሆነ ተገለጸ። በጋዛ ሰርጥ ቀጣዩን የትራምፕ እቅድ ለማስፈጸም በሚደረገው ጫና እስራኤል የምታደርሰውን ጥቃት እንድታቆም አሜሪካ ትጠይቃለች ተብሎ እንደሚጠበቅ ታወቀ። ማሊ እና ሊኤልያ ሎሚን ለመፈለግ ለተካሄደው ምርመራ ወጪ የተደረገው ገንዘብ 1 ሚሊዮን ሸቀል የሚደርስ መሆኑን ፖሊስ አስታወቀ። የአሜሪካ መንግስት መልእክተኛ ጀራርድ ኩሽነር ትናንት ምሽት በግብጽ ከሐማስ ተወካዮች ጋር ተገናኝቶ ተወያዩ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሊኩድ ፓርቲ ዛሬ የሚያካሄደውን ቅድመ ምርጫ ተከትሎ በተካሄደ ጥናት 43 እጅ የሚሆነው ሕዝብ እስካሁን ያለ ውድድር በሽሬውን ስለተመደቡ አባላት ደስተኛ እንዳልሆነ ተገለጸ። 43 እጅ የሚሆነው ሕዝብ ጠቅላይ ሚኒስትር ቢንያሚን ናታንያሁ እስካሁን ያለ ውድድር በሽሬውን በመደቧቸው አባላት ደስተኛ እንዳልሆነና 18 እጅ ብቻ በጠቅላይ ሚኒስትሩ ምደባ ደስተኛ መሆኑ በጥናቱ ተገልጿል። ከጠቅላይ ሚኒስትሩ ቀጥሎ በሁለተኛ ቦታ ላይ ማን ይመደብ ለሚለው ጥያቄ ታሊ ጉትሊቭ የሚሉ ሰዎች 9 እጅ ሲሆኑ ቀጥሎ ያሪቭ ለቪን 6 እጅ የሚል ሲሆን አሚር ኦሃናና ሚኒስትር ኤሊ ኮሄን እያንዳንዳቸው 4 እጅ ድጋፍ በማግኘት ከያሪቭ ለቪን ቀጥለው እንዲመደቡ የሚደግፉ መሆኑ ተገልጿል። የሊኩድን ባህልና እሴት በማስተዋወቅ ደረጃ ማን የተሻለ ነው ለሚለው ጥያቄም ታሊ ጉትሊቭ ከያሪቭ ለቪንና ከአሚር ኦሃና በፊት የመጀመሪያውን ቦታ መያዛቸው ተገልጿል። ጥናቱን ለማካሄድ ከተጠየቁት ሰዎች መካከል 19 እጩ ታሊ ጉትሊቭ ከፍተኛ ደረጃ ላይ መመደባቸው ፓርቲው በምርጫው የማሸነፍ እድሉን ዝቅ ያደርገዋል ያሉ ሲሆን 9 እጅ የሚሆኑ ተጠያቂዎች ደግሞ ስለ ሚሪ ሬጌቭ ተመሳሳይ ሀሳብ መስጠታቸው ታውቋል። ጥናቱን ያካሄደው በዱዲ ሐሲድ የሚመራው ካንታሪ የተባለው ተቋም ነው። ይህ በዚህ እንዳለ ካንሃዳሹት 11ኛው ቴሌቪዥን ጣቢያ ባካሄደው ግምገማ የሊኩድና አይዘንኩት የሚመሩት ያሻር የተባለው ፓርቲ እያንዳንዳቸው 23 መቀመጫዎችን በክነሴቱ የሚያገኙ እንደሆነና ናፍታሊ ቤኔት የሚመሩት በያሃድ የተባለው ፓርቲ በክነሴቱ 14 መቀመጫዎችን እንደሚያገኝ ተገልጿል። በተጨማሪ በጥናቱ እንደተገለጸው ኦስማ ይሁዲት 10 የሃዱት ሀቶራ 8 ሻስ 7 ሀዳሽና ታሊ ተባሉት የአረብ እስራኤላውያንን የሚወክሉ ጥምር ፓርቲዎች 6 እና ጽዮኑት አዳቲት 4 መቀመጫዎችን በክነሴቱ እንደሚያገኙ በተካሄደው ቅድመ ግምገማ ላይ ተገልጿል። በአጠቃላይ የጥምር መንግስቱ ፓርቲዎች 52 አባላትን የሚያገኙ ሲሆን ጋዲ አይዘንኩት በኃላፊነት የሊመሩት የሚችሉት ፓርቲ ጥምር 41 መቀመጫዎችን እንደሚያገኙ፣ በአንጻሩ በአዲሱ ምርጫ ጠቅላይ ሚኒስትር ቢንያሚን ናታንያሁ በኃላፊነት ሊመሩት የሚችሉት የቀኝ ዘመን ፓርቲዎች ጥምር 36 መቀመጫዎችን እንደሚያገኙ በጥናቱ ተገልጿል። በጋዛ ሰርጥ ቀጣዩን የዶናልድ ትራምፕ እቅድ ለማስፈጸም በሚደረገው ጫና እስራኤል የምታደርሰውን ጥቃት እንድታቆም አሜሪካ ትጠይቃለች ተብሎ እንደሚጠበቅ ተገለጸ። የሰላም ምክር ቤት መሪዎች ጀራርድ ኩሽነርና ሚላድኖቭ ወደ እስራኤል መጥተው ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ከመወያየታቸው በፊት ባለፉት 24 ሰዓታት ውስጥ እስራኤል መከላከያ ሰራዊት በጋዛ ሰርጥ ሁለት ጊዜ ጥቃት ማድረሱ ተገልጿል። ከዚህ ጋር ተያይዞ በእስራኤል በኩል ጋዛ ሰርጥን መልሶ ለማቋቋም የሚደረገው ሂደት እንዲጀመር የምትፈልገው ሐማስ የጦር መሳሪያ ትጥቁን ከፈታ በኋላ ብቻ እንደሆነ በተደጋጋሚ እየተገለጸ ነው። የእስራኤል መከላከያ ሰራዊት የተከለለለትን ቢጫ መስመር ለቆ የሚወጣው ውጫዊ አካል አካባቢው ከሐማስም ሆነ ከሌሎች አሸባሪዎች ነጻ መሆኑን ካረጋገጠ በኋላ እንደሆነ ተገልጿል። ከዚህ ጋር ተያይዞ መከላከያ ሰራዊቱ ትናንት በጋዛ ሰርጥ በሃኒዮነስና በኖርሲያት አካባቢ ባደረሰው የአየር ጥቃት ሁለት አሸባሪዎችን መደምሰሱን አስታውቋል። የተደመሰሱት አሸባሪዎች አንዱ የሐማስና ሁለተኛው የእስላም ጂሃድ አባላት ሲሆኑ አሸባሪዎች የሽብር ሴራዎችን በማቀናበር ላይ ስለነበሩ ስጋቱን አስቀድሞ ለማስወገድ ሲባል እርምጃ የተወሰደባቸው መሆኑን የመከላከያ ሰራዊቱ ቃል አቀባይ ገልጿል። ማሊና ሊኤልያሎሚን ለመፈለግ ለተካሄደው የተደረገው የምርመራ ወጪ ገንዘብ 1 ሚሊዮን ሸቀል የሚደርስ መሆኑን ፖሊስ አስታወቀ። ማሊና ሊኤልን ለመፈለግ በተካሄደው ምርመራ በመከላከያ ሰራዊት ውስጥ በምርመራ ስራ ያገለገሉ የቀድሞ መርማሪ ዜጎችን ፖሊስ የቀጠረ ሲሆን በመቶዎች የሚቆጠሩ መርማሪ ፖሊሶች በሀገር ውስጥና በውጭ ሀገራት የተሰማሩ መሆናቸውና ከፍተኛ ወጪ እንዳስወጣው ተገልጿል። መንግስት ገንዘቡን ለማስመለስ የመክሰስ መብት እንዳለው የህግ ባለሙያዎች ያስታወቁ ሲሆን ባለፉት ጊዜያትም በተመሳሳይ ጉዳዮች ክስ የቀረበ መሆኑ ተገልጿል። ይሁን እንጂ በአሁኑ አጋጣሚ እናትና ልጁ እንደማይከሰሱ ከደረሰን ዘገባ መረዳት ችለናል። የአሜሪካ መንግስት መልእክተኛ ጀራርድ ኩሽነር ትናንት ምሽት በግብጽ ከሐማስ ተወካዮች ጋር ተገናኝተው ተወያዩ ተባለ። ውይይታቸው ሐማስ በፖለቲካዊ መድረኮችና ለወደፊቱ በሚካሄዱ ምርጫዎች ስለሚሳተፍበት ሁኔታ አሜሪካ ባላት አቋም ላይ ትኩረት ያደረገ ሲሆን ዓለም አቀፍ ህጋዊነትን ለማግኘት ሐማስ ወደ ፖለቲካዊ እንቅስቃሴ የሚመጣበትን ሂደት መመርመራቸውንም የፍልስጤም የወሬ ምንጮች ዘግበዋል። በተጨማሪም የሐማስ ተወካዮች የደህንነት ዋስትና እንዲሰጣቸው ኩሽነርን የጠየቁ ሲሆን በጋዛ ሰርጥ የተለያዩ አካባቢዎችን ትኩረት ያደረገ ጥቃትና በይሁዳና ሰማሪያ አካባቢም የሚካሄደው የእስራት ሂደት እንዲያቆም ከቀረቡ ጥያቄዎች መካከል ሲሆኑ የእስራኤል መከላከያ ሰራዊት ከተቆጣጠረው ከጋዛ ሰርጥ ክልል 40 እጅ የሚሆነውን ቦታ ለቆ እንዲወጣም ሐማስ መጠየቁ ተገልጿል። የምርጫ ቦርድ ማዕከላዊ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ የፓርቲ ተወካዮች በምርጫ ጣቢያዎች ተገኝተው ስለ መራጮች ማንነት ማሳወቅ እንደማይችሉ ያስተላለፉትን ውሳኔ እንደገና እንዲያስቡበት የቀረበላቸውን ጥያቄ ውድቅ አደረጉ ተባለ። ሶልበርግ ድርጊቱ የመራጮች ማንነት እንዳይጋለጥ የሚጠብቀውን ሕግ እንደሚቃወም ያስታወቁ ሲሆን ፓርቲዎች አስቀድመው ማሰብ እንደነበረባቸው በጻፉት መልእክት ገልጸዋል። ከዚህ ጋር ተያይዞ ማዕከላዊ ኮሚቴው መራጩን ሕዝብ ለማበረታታት ሲል በምርጫው ዕለት በየጣቢያው ያለውን የምርጫ ሂደትና ግስጋሴ ቢያንስ 4 ጊዜ ይፋ የሚያደርግ መሆኑን ገልጸዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬና ነገ ሙቀቱ በመጠኑ ይቀንሳል። ረቡዕና ሐሙስ እንደገና ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭ 31፣ በሃይፋና በጽፋት ተመሳሳይ በመሆን 30፣ በቤት ሻአን 37፣ በብኤርሸባ 33፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዘዋቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው እርሰ ጉዳዮች ቀጥን ባጭሩና ቀርባለን። የኢትዮ ተሃሮኖት ጋዜጣ ዛሬ በፊት ገጹ ከቀረባቸው ዘገባዎች መካከል አንዱ የሊኩድ ፓርቲ ዛሬ የሚያካሄደውን የደረጃ ምደባ ወይም ፕራይመሪስ ምርጫ ነው። ጋዜጣው በሊኩድ ውስጥ ለመቀጠል የሚደረግ የፖለቲካ ትግል በሚል ዛሬ የፕራይመሪስ ምርጫ የሚካሄድ መሆኑና የምርጫ ጣቢያዎችም ከጧቱ 10 ሰዓት ጀምሮ ክፍት ይሆናሉ። በፕራይመሪስ የሚሳተፉ አካላት በስድስት ዘርፎች ነው። አንደኛው በሀገር አቀፍ ደረጃ በተለመደ መልኩ የሚካፈሉ ተወዳዳሪዎች ሲሆኑ፣ ሁለተኛው በወጣቶች ደረጃ፣ ሶስተኛው የወዲ ማህበረሰብን የማይወክሉ የፓርቲው አባላት የሚወዳደሩበት ክፍል ነው። አራተኛ አካል ጉዳተኞች የሚካፈሉበት ነው። አምስተኛው በአዲስ ገቢ ዘርፍ ለመመረጥ የሚጥሩ አካላትን፣ ስድስተኛው ደግሞ አዲስ ሴት በሚለው ዘርፍ ነው ብሏል ጋዜጣው። ኢትዮጵያውያን በአዲስ ገቢዎች በኩል ወርቁ ገብሬ ወይም ጋቢ ወርቁ ይገኛል። አዲስ ሴት በሚለው ደግሞ አልማዘሩና ማሬ ሰንበቱ ማሩ ይገኙበታል ብሏል ጋዜጣው። በሊኩድ ፓርቲ የነባር አባላት የፖለቲካ ትግል ዛሬ ከወሳኝ ምዕራፍ ላይ ደርሷል በሚል የኢትዮ ተሃሮኖት ጋዜጣ እንደዘገበው ባለው ዝርዝር በተደረጉ ስምምነቶችና ያልተጠበቁ የስረዛ ሂደቶች ስር ውስጥ ሆኖ የሊኩድ ፓርቲ ዛሬ የፕራይመሪስ ምርጫ ያካሄዳል። 80 የሚሆኑ የምርጫ ጣቢያዎች ጠዋት 10 ሰዓት ላይ ይከፈታሉ። 79 እጩዎች ይወዳደራሉ። እስከ 45 የሚሆኑት ደግሞ አውራጃዎች ይወዳደራሉ ካለ በኋላ ጋዜጣው ባለፉት ጊዜያት ከህዝብ ላይ የተካሄዱ ግምገማዎች እንደጠቆሙት እና ጠቅላይ ሚኒስትር ናታንያሁ ያለ ምርጫ በሚያስገቧቸው ሰዎች አማካይነት ቁጥራቸው ትንሽ የማይባል የክኔሴት አባላትና ሚኒስትሮች ወደ ቤታቸው የሚሄዱበት ሁኔታ ይፈጠራል ብሏል ጋዜጣው። በሊኩድ የፕራይመሪስ ምርጫ የመምረጥ መብት ያላቸው የፓርቲው አባላት 140 ሺህ ሲሆኑ ጥሩ ቦታ ለማግኘት ቢያንስ 20 ሺህ ድምጾችን ማግኘት አለባቸው። ለከፍተኛ ቦታ ደግሞ 25 ሺህ ድምጽ ማግኘት ያስፈልጋል ብሏል ጋዜጣው። በ2022 ዓመተ ምህረት በነበረው የፕራይመሪስ ምርጫ የመራጮች ድምጽ ብዛት 58 ከመቶ ነበር በማለት ከአራት ዓመታት በፊት የነበረውን የፕራይመሪስ ምርጫ ሁኔታም ከዛሬው ጋር በማያያዝ ጋዜጣው በዝርዝር ዘግቧል። የእስራኤል አየውም ጋዜጣም በተመሳሳይ ሁኔታ ዛሬ በሊኩድ ፓርቲ የፖለቲከኞች ቀጣይ ሂደት ጣፈንታ ይለያል በማለት እስከ 23 ያሉ ቦታዎችን ተመልክቷል። አንደኛውን ቦታ የፓርቲው መሪ ጠቅላይ ሚኒስትር ናታንያሁ ይዛሉ። ሁለተኛውን ዛሬ የሚወዳደረው ሶስተኛው ናታንያሁ የሚመደቡት ሰው፣ አራትና አምስተኛውን በተመሳሳይ ሁኔታ ናታንያሁ የመደባቸው ሚኒስትር እስራኤል ካጽ እና ጊዲዮን ሰአር ይዘዋል። ከስድስት እስከ ስምንት ዛሬ በሚደረገው ምርጫ ይታወቃሉ። ዘጠኝ ናታንያሁ የሚመደባቸው ሰው ይታወቃሉ። አስር ሴቶችን የሚወክል አስር ናታንያሁ የመደባቸው ኦሬን ዶብሩንስኪ ይዘዋል። 12 13 እና 14 በዛሬ የፕራይመሪስ ምርጫ የሚያዙ ቦታዎች ናቸው። 15 ናታንያሁ የሚመደቡት ሰው ይሆናል። 16 እና 17 በዛሬው ምርጫ ይመደባል። 18 ናታንያሁ ሃይም ካጽን መድበውበታል። 20 ለሴት ወኪሎች እንደገና ይሰጣል። 21 22 እና 23 በዛሬው የፕራይመሪስ ምርጫ ይታወቃል ብሏል ጋዜጣው። በአጠቃላይ 140 ሺህ አባላት በፕራይመሪዙ የመምረጥ መብት አላቸው። ከተወዳዳሪዎች መካከል 33ቱ በአሁኑ ወቅት የክኔሴት አባልነት ሆነው የሚያገለግሉ ናቸው። 10 ቦታዎችን ናታንያሁ የሚመድባቸው ናቸው። ያሚን አማምላክቲ ለተባለው ፓርቲ ጭምር የተሰጠ ቦታ አለ። 3 የክኔሴት አባላት አስቀድመው ከፕራይመሪዙ ምርጫ ራሳቸውን አግልለዋል። በአጠቃላይ ጥሩ ቦታዎች የሚባሉት 16 ናቸው። ለዚህ ደግሞ ከ40 በላይ ተወዳዳሪዎች አሉበት በማለት የእስራኤል አየውም ጋዜጣ የፕራይመሪውን ምርጫ በተመለከተ ዝርዝር ዘገባውን አቅርቧል። የማሪብ ጋዜጣም በተመሳሳይ ሁኔታ የሊኩድን ፓርቲ ፕራይመሪስ ምርጫ በሰፊ ዘግቧል። ሀሬጽም እንዲሁ የፕራይመሪውን ምርጫ ተመልክቷል። የኢትዮ ተሃሮኖት ጋዜጣ በፊት ገጹ ካቀረባቸው ዘገባዎች መካከል በእንግሊዝ በርሚንግሃም ከተማ ለአንድ ሳምንት ያክል የተካሄደው የአውሮፓ
ሻምፒዮን የአትሌቲክስ ውድድር ትላንት ተጠናቋል። የእስራኤል ማራቶን ቡድን የወርቅ ሜዳሊያ ማምጣቱን ዘግቧል ጋዜጣው። የእስራኤል ማራቶን ቡድን ይህን የወርቅ ሜዳሊያ ያገኘው ለሁለተኛ ጊዜ በተከታታይ ነው። አትሌት ጋሻው አየለ ሶስተኛ በመውጣት የናስ ሜዳሊያ ሲያገኝ፣ ታደሰ ጌታውን አምስተኛ፣ ይምሩ አለም ስምንተኛ ወጥቷል። በቡድን ደረጃ የወርቅ ሜዳሊያ ተሸልመዋል። እስራኤል ተሸልማለች። የጀርመን አትሌቶች ብር፣ የፈረንሳይ ደግሞ ነሐስ ተሸልመዋል። በእስራኤል ሴት አትሌቶች በኩል ሰላማዊት ተፈሪ 11ኛ፣ ማወር ቲዮሪ 12ኛ፣ ምንታምር ቡቃያ 46ኛ ደረጃ መውጣታቸውን የኢትዮ ታህሩን ጋዜጣ በዛሬ ዘገባው አቅርቧል። ሌላው በጋዛ ሰርጥ ሁለተኛውን ዙር የተኩስ አቁም ስምምነት ለማስቀጠል ችግሮች መግጠማቸው ይታወቃል። የጋዛ ሰርጥ የሰላም ምክር ቤት ያቀረባቸው ባለ 15 ነጥብ የሰላም ሀሳቦችን እስራኤል ውድቅ ማድረጉ ይታወሳል። በተለይ የሐማስ ድርጅት የጦር መሳሪያ ትጥቁን ሙሉ በሙሉ ካልፈታ እስራኤል የሰላም ምክር ቤቱን ሀሳቦች የማትቀበላቸው መሆኑን ማስታወቁ ይታወሳል። ችግሩን ለመፍታት የፕሬዚዳንት ትራምፕ የመካከለኛው ምስራቅ ጉዳይ ልዩ መልክተኞች ኩሽነር እና ዊትኮፍ ትላንት ከግብፁ ፕሬዚዳንት አብደልፈታህ አሲሲና የሐማስ መሪ አልካያ ጋር ተገናኝተው ተወያይተዋል። ዋና ዓላማቸውም ችግር የገጠመውን የትራምፕ የሰላም ሀሳብ ከውድቀት ለመታደግ ነው። 8 የአረብ እና እስላም ሀገራት የጋራ መግለጫ አውጥተዋል። እስራኤል 15 ነጥቦች ያሉትን የሰላም ምክር ቤቱን የመግባቢያ ሀሳብ ትቀበል በማለት እስራኤልን ተችተዋል። የተኩስ አቁም ስምምነት ለማስቀጠልና የትራምፕን የሰላም ሀሳብ እንደታቀደው ለማስኬድ የሐማስ የጦር መሳሪያ ትጥቁን መፍታቱ ጉዳይ ትልቅ አጀንዳ ያለው ነው በእስራኤል በኩል። በሌላ በኩል ደግሞ እስራኤል ሽብርተኞችን መደምሰሷን አድሳለች። እስራኤል መከላከያ ሰራዊት ትላንት 2 አሸባሪዎችን በጋዛ ደምስሷል። ጦሩ ፍቃዱን የተቀበለው በቀጥታ ከጠቅላይ ሚኒስትር ናታንያሁ እንደሆነ ማሪብ ዘግቧል። ከ15ቱ የሰላም ምክር ቤቱ ነጥቦች መካከል እስራኤል በጋዛ ሰርጥ የምትወስደውን ወታደራዊ እርምጃ ታቆም፣ እንዲሁም ጋዛን ሙሉ በሙሉ ለቃ ትውጣ የሚል ነው። ይሁን እንጂ ይህን ጉዳይ በእስራኤል መንግስት በኩል ተቃውሞ ገጥሞታል። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልክተኞች ትላንት ወደ ግብፅ የመጡት ሐማስ የጦር መሳሪያ ትጥቁን እንዲፈታና እስራኤል ለትራምፕ የሰላም ሀሳብ ተገዥ የምትሆንበትን ሁኔታ ለማመቻቸት መሆኑን ማሪብ ዘግቧል። የሐሬጽ ጋዜጣ የሊባኖስን ጉዳይ ተመልክቷል። በእስራኤልና ሊባኖስ መካከል ድርድር ሲካሄድ መቆየቱ ይታወሳል። ሊባኖስ የእስራኤል ጦር ከደቡብ የሀገሪቱ ግዛት እንዲለቅ በመጠየቋና እስራኤል ፍቃደኛ ባለመሆኗ ምክንያትም ድርድሩ መቆሙ ይታወሳል። ሂዝበላም የተኩስ አቁም ስምምነቱን በመጣስ በእስራኤል ወታደሮች ላይ ጥቃት ፈጽሟል። እስራኤል ያጸፋ መልስ ሰጥታለች። በዚህ ምክንያትም በሊባኖስ ያለው ሁኔታ ውጥረት የሞላበት ሆኗል። እስራኤል በአቋሟ በመጽነቷ ምክንያትም ሂዝበላ እያገዘው ነው ብሏል ጋዜጣው። በሊባኖስ ያለው ችግርም የመባባስ ሁኔታ ተፈጥሮበታል ብሏል። የእስራኤል ጦር ለሂዝበላ ምላሽ እየተዘጋጀ ነው። የሊባኖስ ችግር ተፈትቶ የኢራን ተልዕኮ በሊባኖስ ይቆማል ቢባልም ለጊዜው ችግር ገጥሞታል ካለ በኋላ ሐሬጽ፣ በሌላ በኩል ደግሞ የአሜሪካና የኢራን ጉዳይ የተኩስ አቁም ስምምነቱ ማለት ነው በጊዜው የዚህ ጊዜው ማለቁን ጋዜጣው ዘግቧል። የአሜሪካና የኢራን ጊዜያዊ የተኩስ አቁም ስምምነት ያለምንም መግባባትና ዘላቂ ስምምነት አብቅቷል በማለት ሐሬጽ ተመልክቷል። እንደሚታወቀው በአሜሪካና ኢራን መካከል የተካሄደው ጊዜያዊ የተኩስ አቁም ስምምነት ወደ ዘላቂ ስምምነት በመሻገር በመካከለኛው ምስራቅ መረጋጋትን ይፈጥራል ተብሎ ታስበው ነበር። ግን የሰላም ነፋስ በአካባቢው እየነፈሰ አይደለም። ትራምፕ ኢራን ላይ መዛታቸውን ቀጥለዋል። ኢራንም ለትራምፕ ዛቻ ብዙ የተደናገጠች አይደለም ብሏል ጋዜጣው። ሌላው በእስራኤል በተፈጠረው የመምህራን እጥረት ምክንያት የትምህርት ሚኒስቴር ጽህፈት ቤት ለአዳዲስ መምህራን የደሞዝ ጭማሪ ለማድረግ በጥፍ ለመክፈል ሀሳብ እያቀረበ ነው። እስከ 19,500 ሸቄል ድረስ በወር ለመክፈል ቃል እየገባ ነው። በሌላ በኩል ደግሞ የገንዘብ ሚኒስቴር ጽህፈት ቤት አዳዲስ መምህራንን በግል ውል ለመቅጠር ጥረት እያደረገ ነው። ይህን ሀሳብ ደግሞ የመምህራን ማህበር የሚቀበለው ጉዳይ አለመሆኑን ሐሬጽ በዛሬ ዘገባው ተመልክቷል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ወርቅነህ ዛሬ ትኩረት ከተሰጠው ጉዳዮች መካከል አንዱ በሊኩድ ፓርቲ የፕራይመሪስ ምርጫ ይካሄዳል። ይህም ወሳኝ ነው። በርካታ የክሌሴት አባላት የሚሄዱበት የማይቀጥሉበት ሁኔታ ሊፈጠር ይችላል እየተባለ ነው። እንዴት ነው ያለው ሁኔታ?
1: አዎ ስጠኝ። እንግዲህ ዛሬ እንዳልከው ሊኩድ በጣም አንጋፋ ፓርቲ ነው። ፕራይመሪዝ ወይም ቅድመ ምርጫ የውስጥ የፓርቲው ምደባ ምርጫ ያካሂዳል። በመላ ሀገሪቱ ከ140 እስከ 150 ሺህ የሚደርሱ መራጮች እንዳሉት ይታወቃል፣ ይነገራል። ድምጽ መስጠት የሚችሉ ገንዘብ የሚከፍሉ ቋሚ አባላት ናቸው። እነዚህ የምርጫው ሂደት አው ዝግብን ፈጥሮ እንደሰነበተ እናስታውሳለን። በሚካሄዱ ህዝብ ላይ በሚካሄዱ ቅድመ ጥናቶች መሰረት ሊኩድ ምን ያህል ቦታ ያገኛል ተብሎ ቁጥሩ ሲታይ እንደው ከ25 እስከ 30 እንኳን ማግኘት ቢችል ነባር የክነሴት አባላት ሁሉ ሊገቡበት የማይችሉበት አጋጣሚ ሊፈጠር እንደሚችል ነው ቢነገረው። እንዳልከው የፓርቲው ሊቀመንበር ጠቅላይ ሚኒስትር ቢንያሚን ናታንያሁ 8 አዳዲስ አባላትን እንዲመድቡ ተፈቅዶላቸዋል በፓርቲው። በዛ ላይ ደግሞ ባለፈው ሳምንት 3 ነባር የክነሴት አባላት ሚኒስተሮችን እንዲመደቡ አድርገዋል። እንዲህ ሲል እንግዲህ ያለ ውድድር እንዲመደቡ ማለት ነው። 3ቱ መከላከያ ሚኒስትሩ፣ የፓርቲው ሊቀመንበር፣ የማህበራዊ ጉዳይ ሚኒስተር እና ጊዶን ሳሪ ውጭ ጉዳይ ሚኒስተር፣ 3ቱ እንዲመደቡ ስላደረጉ እንግዲህ ሽሪወን ከሚባለው 8 ቦታ በተጨማሪ እነዚህም ቦታ ስለሚይዙ የተለያዩ የክነሴት አባላት ከዚህ በፊት የክነሴት አባላት የነበሩ ነባር አባላት ጭራሽ በምርጫው ላይ ካተቱ ላይ ገቡ ይችላሉ፣ ቦታ ላይ ኖራቸው ይችላል የሚል ከፍተኛ ስጋት አለ። ለማንኛውም እንግዲህ ፓርቲው ይህን ስጋቱን ይዞ ዛሬ ምርጫ ያካሂዳል። እንግዲህ አይታወቅም፣ እንዳልነው በሚኒስተርነት ደረጃ የነበሩ ነባር የክነሴት አባላት በምደባ ውስጥ ላይ ገቡ ይችላሉ ተብሎ ነው የሚጠበቀው። ጠቅላይ ሚኒስትር ቢንያሚን ናታንያሁ እንግዲህ ከምርጫው ፕራይሜሪዝ ወይም ቅድመ ምርጫው አስቀድሞ የተለያዩ አባላት እንደውም በተለይ 5 ስማቸው አልተገለጸም እንጂ 5 የፓርቲው አባላት ድምጽ እንዲያገኙ በተለይ መራጮች እነሱ ላይ ትኩረት እንዲያደርጉ መልእክት ያስተላለፉበት ሁኔታ እንዳለም እየተገለጸ ነው። ምርጫው በጣም ከባድ ቅሬታን ያዘለ ነው፣ ግን ያው ዛሬ ይካሄዳል በመላ ሀገሪቱ። ሰጠኝ።
0: አዎ እንግዲህ ትልቁ ነገር አሁን በህዝብ ላይ በሚደረጉ ግምገማዎች እንኳን የሊኩድ ፓርቲ 23 የክነሴት መቀመጫዎችን ቢያገኝ በሚል እሳቤ እንኳን አንደኛውን እሳቸው የያዙበት ሁኔታ አለ። ሁለተኛው ነው እንግዲህ ሁለተኛውን ቦታ ዛሬ በፕራይመሪስ የሚደረገው ምርጫ የሚካሄደው ሰው ሊይዝ የሚችልበት ነው። 3 4 5 የተያዘ ነው አስቀድሞ እሳቸው የሰጡት ቦታ ነው። 6 7 8 ይህም በምርጫ 9 10 11 ይሄ አስቀድሞ የተያዘ ነው። 12 13 14 ይሄ ዛሬ በምርጫ የሚካሄድ ነው። እንግዲህ ለእስራኤል ሀዮም ጋዜጣ ዘገባ 15ኛውም የተያዘ ነው። 16 እና 17 ነው በዛሬው የሚወዳደሩት። 18ኛው ተይዟል፣ 20ኛው ተይዟል። እና ቢያንስ እስከ 16 እስከ 17 የሚሆኑ ቦታዎች ናቸው አሁን ክፍት። ከ30 በላይ የክኔሴት አባላትና ሚኒስትሮች በሚወዳደሩበት በተለይ ደግሞ በአውራጃዎችም ነባር ሚኒስትሮች እና የክነሴት አባላት እንዳይወዳደሩ ስለሆነ ብዙ አጣብቂኝ ውስጥ የከተተ ነው። እና አስቀድመው እንግዲህ ናታንያሁ 8 የሚሆኑ አዳዲስ ሰዎችንም ለመሾም ፈልገዋል፣ ለማስገባት ፈልገዋል። እንዲሁም ደግሞ ያሚና ማምላክቲ ለተባለው ፓርቲ 1-2 ቦታዎችን ለመስጠት በአጠቃላይ ወደ 10 ሰዎችን ነው ለማስገባት የፈለጉት የተባለ እና በነባር አባላት ላይ እንግዲህ ከፖለቲካ ውጭ የሚያደርግ ሂደት ያለው ነው መስሎ የሚታይ። ጋዜጦችም ዘገባ በመገናኛ አውታሮችም እየተነገረ ያለው ይህን ነው።
1: እውነትህን ነው። ነባር አባላት ያው ከፖለቲካ ውጭ ሳይሆን ፖለቲካውን ያራምዳሉ። በሚኒስተርነትም ሊሾማቸው ይችላሉ። የክነሴት አባል መሆን ግዴታ አያስፈልግም በሚኒስተርነት ለመሾም። እንደገና ደግሞ የኖርዌይ ሕግ የሚባል ያው እናውቀዋለ። የክነሴት አባላት ቦታቸውን ሲለቁ ሌሎች ቁጥራቸው ከፍ ብሎ የተመደበ ወይም መግባት ያልቻሉ የሚገቡበት ሁኔታ ይኖራል። እንግዲህ መንግስት ካቋቋመ የሊኩድ ፓርቲ መንግስት ማቋቋም ከቻለ ግን አሁን ባለው ሁኔታ ቢበዛ 16 ነባር አባላት ነው ይካተታሉ።
0: ባይችል ብለን እንውሰድ እስኪ ባይችል ብለን ብንወስድ አሁን ለምሳሌ እስከ 23 ባሉ ቦታዎች ውስጥ ባሉት አብዛኞቹ የተያዙ ከሆነ ካልገቡና ሊኩድ መንግስት ባቋቁም ብንል ሌሎች ከጫዋታዎች ነው የሚሆኑበት ገና ያቋቁማል በሚል ግዲህ ወደ ስልጣን ይቀበላሉ የሚለውም ሌላ ጥያቄ ነው። በአጠቃላይ ግን ድሉ ለነባር አባላት የተጠበበ ነው። አስቀድመውም ሶስት የክነሴት አባላት ከዚህ ከውድድሩ ውጭ ራሳቸውን አድርገዋል።
1: አው ያው እንግዲህ መግባት የመግባት እድሉ ዝቅተኛ ከሆነ በማለት አስቀድሞ በፕራይመሪስ ሊወዳደሩ እንደማይችሉ ያሳወቁ አሉ። አው እንትክ ነው። ለማንኛውም ከፍተኛ ቅሬታን ያዘለ ነው የሊኩድ ፓርቲ። እንግዲህ ፓርቲው አዳዲስ ደጋፊዎችን ለማግኘት ሲባል በየጊዜው እንደሚታወቀው በየምርጫው ሂደት ያለ ውድድር ቦታም ይዞ የሚመደቡ አዳዲስ አባላት አሉ። በዛ መሰረት 8ቱ ቦታ እንዲይዙ ተደርጓል። እንግዲህ 8ቱ የነባር አባላትን ቦታ ነው የያዙት። እንደውም ከ8ቱ መካከል በጣም ከፍተኛ ቁጥር ላይ ተመደቡትም ላይገቡ የሚችሉበት ሁኔታ እንዳለም ይነገራል። አዳዲሶቹም ራሱ እና ይሄንንም ይመስለው እንግዲህ ፕራይመሪ ዞን
0: እንግዲህ ለ3ቱ አራተኛ ቦታ እስራኤል ካልጽ የተሰጠበት ሁኔታ አለ። 5ኛ ጊዲዮን ሳር ተሰጥተዋል። 18ኛ ደረጃ ላይ ሃይም ካልጽ ተሰጥተዋል። ሌሎች እንግዲህ ደግሞ አዳዲስ ሰዎችን በተለይ ፓርቲውን ለማጠናከር ያሉበት ሁኔታ አለ። ከነባሮቹስ እንደው በዚህ በሽሪዮን በተባለው ይሰጣሉ የሚለውም ግን ያን ጥያቄ ምልክት ውስጥ የሚገባ ጉዳይ ነው። በአጠቃላይ ግን እንግዲህ ዛሬ ምሽት ሚለይ ይሆናል ውጤቱ። በተለይ ነገ ጠርቶ ይታወቃል።
1: እውነት ነው። አዎ እንግዲህ እውነት ነው። አዎ አሁንም ከፖለቲካው ሳንወጣ ሰጠኛው የምርጫ ወቅት ስለሆነ የተለያዩ ተቋማት ህዝብ ላይ ቅድመ ምርጫ ቅድመ ጥናት ያካሂዳሉ። 11ኛው ቴሌቪዥን ካናዳ ሾትም ያው በየጊዜው ጥናት ያካሂዳል። ህዝብን መራጩን ህዝብ በመጠየቅ ይፋ ያደረገው ቅድመ ጥናት አለ። በዛ መሰረት እንግዲህ ስናየው እንዴት ነው ብዙም ለውጥ ባይኖርም ከነበሩት በተለይ ታላላቅ በሚባሉ እየመሩ ያሉ ፓርቲዎች ላይ ያለው ውጤት ተመሳሳይ ይመስላል። ግን እንዴት ነው በአጠቃላይ ሲታይ?
0: አዎ ይሄ በህዝብ ላይ የሚደረግ ግምገማ የራሱ የሆነ ተጽዕኖ አለው። ህዝቡን አቅጣጫ የሚያስይዝ ነው ብዬ ነው የማስበው። ባለፉት አመታት ካለ ልምድ አንጻር እንደው ህዝብ ላይ የሚደረጉ ግምገማዎች ውጤታቸው ብዙ ጊዜ አይራራቅም በዋናው ምርጫ ላይ የሚያገኙትና አሁንም በሊኩድ እና የአሻር ፓርቲዎች መካከል ፉክክሩ የበለጠ ጠንክሯል። በበላይነት እንግዲህ በዚህ ካን ሀዳሾት ካን የዜና ክፍል ከካንታር ተቋም ጋር በመተባበር የሚያደርገው የህዝብ ላይ ግምገማም እንደሚጠቁመው ከሆነ ያው በዜናም ተመልክተሸዋል የአሻር ፓርቲ 23 የሊኩድ ፓርቲ 23 ያገኙበት ሁኔታ አለ። ናፍታኒ ቤኔት የሚመሩት በአሃድ የተሰኘው ፓርቲ 14 ዲሞክራቲ 10 ኦጽማ ይሁዲት 10 እስራኤል ቤቴኑ 10 ያዱታ ቶራ 8 7 ሀዳሽታል 6 ራም 5 እና ጽዮኔት አዳቲት 4 አንዳንድ ፓርቲዎች ደግሞ እንዲሁ ይህን አሁዛሲማ የተባለውን የክነሴት መቀመጫ የሚያስገኘውን ያላገኙበት ሁኔታም ያየን ነው። ለምሳሌ በዚህ በካን ሀዳሾት የግምገማ መሰረት ቤታ ጽዮኒ፣ ባላድ፣ ካሆላቫን፣ አሃዱት የተሰኙት ፓርቲዎች ብዙ እንግዲህ በዛሬው ትላንት በተደረገው ግምገማ ብዙም ውጤታማ እንዳልሆኑ ነው። እና በአጠቃላይ ሁኔታ ያው የምርጫውን መቃረብ ምክንያት በማድረግ እንደዚህ ከህዝብ ላይ የተለያዩ መገናኛ አውታሮች የሚያደርጉት ግምገማ የፖለቲካውን አቅጣጫ በዚህ በዚህ የሚለው የሚያሳይ ነው። ግን ደግሞ በትክክል የሚታወቀው ያው ጥቅምት 27 ቀን ምርጫው ከተካሄደ በኋላ ስለሚሆን እስከዛ ግን ያው ፓርቲዎች ራሳቸውን ለማጠናከር የበለጠ ሀሳቦችን እያቀረቡ ህዝቡን ለማሳመን የሚያደርጉትን ጥረት ይቀጥላሉ የሚል ሀሳብ ነው ያለኝ። እዚህ ላይ የምትጨምረው ካለ?
1: አዎ ቁጥሩ እንዳልከው እንደገለጽከው ነው። ፓርቲዎች እንግዲህ ያገኙ ያሉ ተብሎ የሚጠበቀው በክነሴቱ የመቀመጫ ቁጥር ብዛት አንዳንድ ፓርቲዎች ይቀነሱበት ሁኔታ አለ። ናፍታሊ ቤኔት የሚመሩት በአሃድ ትንሽ ከፍ እንዳለ ነው የተገለጸው። አሁን እንግዲህ ፋ በሆነው ቅድመ ጥናት መሰረት የባጻሌል ስሞትሪች የሚመሩት 4 ነው ያገኛል የተባለ ተብሎ እንግዲህ የሚገመተው ይሄ ደግሞ እንደቀነሰ ነው የሚነገረው። ሌሎች እንግዲህ ጥሩ ነው። በተለይ ምንድነው ሮሽ ብሮሽ እንደሚባለው ልክ እንደው ጎን ለጎን ነው የሚሄዱት የሊኩድና የጠቅላይ ሚኒስትር የሚመሩት ፓርቲና ደግሞ ጋዴ ዘንኩት የሚመሩት ፓርቲ አዲስ ነው። አዲስ አይደለም በርግጥሳቸው እንግዲህ ነባር የክነሴት አባል ናቸው። ግን ከሊኩድ አንጻር ሲታይ ግዙፍነቱ ያን ያህል አይደለም። ግን እኩል የሆነ እንደውም አንዳንዴ የበለጡበት ማጋጣሚ ነበረ በአንድ መቀመጫ እንደዛ። አሁንም ግን ትናንት ይፋ በተደረገው እኩል የሆነ ውጤት ነው ያላቸው ተብሎ የሚጠበቀው። እንግዲህ በዚህ ሁኔታ ካየን የሚገርም ነው። ቀኝና ግራ ምንለው የፖለቲካ ሪዮት ዓለም እኩል በኩል የሚሆንበት ሁኔታ ምናልባት ከክነሴቱ ምርጫ በኋላ እንደ ጥናቱ ከሆነ የምናይበት አጋጣሚ ሊኖር ይችላል። ግን ብዙ ጊዜ አንተ እንዳልከው ሰጠኝ ህዝብ ላይ የሚደረግ ቅድመ ጥናት በምርጫው ማግስት ዝም ብሎ እንደው ድካም እንደነበረ የምናይበት አጋጣሚም ሰፊ ነው። ሊቀየር ይችላል እንግዲህ ምርጫ ሁኔታውን ሲገመት የነበረውን ግምት ሁሉ ባዶ የሚያደርግበት አጋጣሚ ካሳልፍ ነው ልምድ አንጻር እንደዛ ነው በአብዛኛው። ግን አሁን ያለው እንግዲህ እንደዚህ ነው። ጥሩ ነው በዚህ ሁኔታ ከሄደ።
0: አዎ እንግዲህ ምርጫው ሲሆን ውጤቱ የሚታይ ነው። አሁን በየቀኑ የሚቀያየር ስለሆነ የፓርቲዎችም ሁኔታ ምናልባት ደግሞ አንዳንድ ፓርቲዎች ውህደት ሊያደርጉ ይችላሉ የሚሉ ዘገባዎች አሉ። አሁን ካሁን ላባን ፓርቲ ብዙ ጊዜ በዚህ የምርጫ ሂደት ውስጥ በአጠቃላይ እየገባ አይደለም እና ከቀድሞዋ ሚስተር አይለት ሸኬት ጋር ለመዋሃድም እሷን ለማምጣትም ጥረት እያደረጉ ነው የሚል ሁኔታዎችን እየቀረቡ ነው። ለማንኛውም ግን ያለውን ህዝብ ላይ የሚደረገው ግምገማ የሚጠቁመው እነዚህ ፓርቲዎች የተሻለ ድምፅ ሊያገኙ እንደሚችሉ ነው። ውጤቱን በኋላ የምንመለከተ ይሆናል። ወደ ሌላው እርሰ ጉዳያችን ስናልፍ የጋዛ ሰርጥ ጉዳይ አሁንም በጣም አጣብቂኝ ውስጥ ነው። እርግጥ የጋዛ ብቻ ሳይሆን የሊባኖስም ጉዳይም እንደዛው በተመሳሳይ ሁኔታ ነው እና የአሜሪካ ልዩ መልእክተኞች የአሜሪካው መንግስት የፕሬዚዳንት ትራምፕ ልዩ መልእክተኞች ትናንት ግብጽ ነበሩ። እንደው ውጤት ለማምጣት ይቻላል ወይ? እስራኤል 15 ነጥቦች እንደማትቀበላቸው ጠቅላይ ሚኒስትር ናታንያሁ ካሳወቁ በኋላ ሌላ ምን አማራጭ ሊኖር ይችላል?
1: አማራጭ ከአሁን ያለው ሁኔታ ትንሽ ውጥረት የነገሰበት ይመስላል። ሰጠኝ እንግዲህ ያው ዶናልድ ትራምፕ ባቀረቡት የሰላም እቅድ መሰረት የመጀመሪያው ዙር ያው እንደተካሄደ ነው። እንደዛ ነው ያለው ሁኔታ። የእስራኤል መከላከያ ሰራዊት ቦታ ተከልሎለት እስካሁን ድረስ በጋዛ ሰርጥ ለበርካታ ወራት ቆይቷል። አሁን እንግዲህ ወደ ሁለተኛው ምዕራፍ የተጠለፉ ዜጎች መለቀቁም ያው መጀመሪያው ዙር የሚካተት ነው። ወደ ሁለተኛው ምዕራፍ ሲሸጋገር ጋዛ ሰርጥን መልሶ ለማቋቋም ወይም ለመገንባት ስራ መጀመር ነው። ይህን ስራ ለመጀመር ደግሞ የተቋቋመ ዓለም አቀፍ ምክር ቤት አለ። ታዋቂ በሆኑ ዓለም አቀፍ መሪዎች በነበሩ እንግዲህ አመራሮች በነሱ መሪነት የተቋቋመ ነው የሰላም ምክር ቤት። ይህን ሁለተኛውን ምዕራፍ ሂደት ለማስጀመር በጋዛ ሰርጥ ያለው ሁኔታ አስቸጋሪ መሆኑ እየታየ ነው። እንግዲህ መሬት ላይ ያለው ተጨባጭ ሁኔታ ሀማስ አሁንም ሀማስ ነው እንዳለ ነው። ትጥቁን አልፈታም፣ እንቅስቃሴውን ያካሄዳል፣ የጋዛ ሰርጥ ህዝብን ይመራል። ይሁን እንጂ ለዘብተኛ በመምሰል የመልሶ ግንባታ ሂደቱ እንዲጀመር የመፈለግ አይነት ሁኔታ ያሳያል ሀማስ። በእስራኤል በኩል ደግሞ በስምምነቱ መሰረት ሀማስ የጦር መሳሪያ ትጥቁን በይፋ መፍታቱ ሲረጋገጥ ብቻ ይሄ ሁለተኛው ዙር የግንባታ ሂደት እንዲቀጥል የምትፈቅድ መሆኑ ነው በተደጋጋሚ የምታስታውቀው። ይሄ ሰላም ምክር ቤቱ ያወጣውን ባለ 15 ነጥብ ስምምነት እስራኤል እንደማትቀበል አስታውቃለች። ባለፈው ሳምንት ጠቅላይ ሚኒስትሩ ማስታወቃቸው ይታወሳል። ብዙ ጊዜ እንግዲህ እንደምንለው ምንም ሆነ ምን ትራምፕ ካሉ ዋሉ ነው። ትራምፕ ካሉ በአካባቢው የሚካሄደው እንቅስቃሴ እውን ይሆናል፣ ጠቅላይ ሚኒስትሩ ምንም አይሉም፣ ናታንያው ምናምን ሲባል እንሰማለን። ነገር ግን አሁን ባለው ሁኔታ ደግሞ ተጨባጭ ሁኔታውን ስናይ ጠቅላይ ሚኒስትር ቢንያሚን ናታንያውን ለማግባባት ነው እንግዲህ የአሜሪካ ልዑክ ቡድን ተገናኝተው ዛሬ እንግዲህ ወደ እስራኤል መጥተው ከጠቅላይ ሚኒስትሩ ጋር ለመወያየት እቅድ እንደተያዘ የሚነገረው። ትናንትም እንዳልከው በዜናም እንደተመለከት ነው፣ አንተም ጋዜጦች ላይ ተመልክተዋል። በግብጽ ዋና ከተማ ካይሮ ተገናኝተው የአሜሪካ ልዑክ ቡድን ከግብጹ ፕሬዚዳንትና ከሀማስ ድርጅት ኃላፊ ጋር ተገናኝተው ተወያይተዋል። ሀማስ ፍላጎቱን አቅርቧል። በአሜሪካ በኩል ምን እንደሚፈልግ፣ ምን አይነት አሜሪካ ዋስትና ልትሰጠው እንደሚገባ አቅርቧል። እንዲሁም ሀማስ ለወደፊቱ የፖለቲካ ፓርቲ ሆኖ በፖለቲካ እንቅስቃሴ እንዲሳተፍና በሚቀጥሉት በቀጣይ በሚካሄዱ ምርጫዎችም እንዲሳተፍ የሚል ጥያቄ አቀርባለ ሐማስ። እንግዲህ በአሜሪካ በኩል ያለው ተመለካከት ሐማስ ድርጅት በዚህ ሁኔታ ቢለወጥና ቢቀርብ አሜሪካ በኩል ያለውን አቋም ጠይቀዋል። ከዛ ውጪ እስራኤል መከላከያ ሰራዊት በጋዛ ሰርጥ የሚያደርሰውን ጥቃት እንዲያቆም፣ በዮርዳንና ሰማሪያ አካባቢ የሚካሄደውን ስራት ሂደትም እንዲሁ እንዲቆም፣ ይሁዳና ሰማርያ ማከባም እንግዲህ ሐማስ የኔ ነው ያለ ነው እንዲያቆም ጥያቄ አቀርቧል። በእስራኤል በኩል ዞሮ ዞሮ ሐማስ ትጥቅ መፍታቱ ካልተረጋገጠ ይሄ ሁለተኛው ዙር ስምምነት እንደማይጀምርና አቅድ እንደማይጀምርና መከላከያ ሰራዊት እስራኤል መከላከያ ሰራዊትም ያዘውን ቦታ ከጋዛ ሰርጥ ለቆ የሚወጣው ሌላ አካል ሌላ ውጫዊ አካል አካባቢው ካሸባሪዎች ነጻ መሆኑን ሙሉ በሙሉ አሰሳ አድርጎ ካረጋገጠ በኋላ ነው የሚል አቋም አለ። እንግዲህ በእስራኤል በኩል መቼም ሐማስ አሁን ባለበት አቋም እንዳለ ይሄ ዓለም አቀፍ ፋይል ገብቶ ስራውን እንዲጀምር ይስማማሉ ተብሎ አይጠበቅም አሁን ባለው ሂደት። አሜሪካ ግን እስራኤልን ተጠይቃለች ያው ይሄን እንድታደርግ ጫናም ታደርጋለች ተብሎ ይጠበቃል። እንግዲህ ውጤቱ በሂደት የሚታይ ነው። በእስራኤል በኩል ግን ያው በዚህ አቋም የጸና አቋም እንዳላት ነው የሚነገረው። ሰጠኝ አንተ እንዴት እንዳየው ደግሞ እስኪ።
0: ያው ትልቁ ችግር የሐማስ ድርጅት የሰላም ጃድ ድርጅቶች እውነት አሁን ቃል እንደሚገቡት ወይም ደግሞ ለማስመሰል እንደሚያደርጉት ሁኔታ የጦር መሳሪያ ተጥቃቸውን ፈትተው ሰላማዊ እንቅስቃሴ ያደርጋሉ የሚለው ነው ትልቁ ጥያቄ። ሌላውን ለማከናወን የሚቸግር አይደለም። አሜሪካም ሌሎች ሀገራትም ሌሎች አረባ እና የሙስሊም ሀገራት የጋዛን ሰርጥ ለመገንባት መልሶ ለማቋቋም አቅም አላቸው። ግን ሐማስ ሰላማዊ ይሆናል ወይ? ከያዘው ከተፈጠረበት ጸረ እስራኤል እንቅስቃሴ ወጥቶ ሰላማዊ እንቅስቃሴ ያደርጋል ወይ የሚለው ትልቁ ጥያቄ ነው። በኔ እይታ ሐማስ ያቋም ለውጥ ያደርጋል የሚል እምነት የለኝም። አሁንም በሂዝበላ በሊባኖስ የምናየው ዞሮ ዞሮ ሂዝበላ ያውንና አላማውን ማከናወን ነው የሄደ ጊዜ ይፈጃሉ እንጂ ሐማስም ሂዝበላም ጸረ እስራኤል እንቅስቃሴያቸውን ሊተው አይችሉም። ምክንያቱም የኢራን ተላላኪዎች ከሆኑ ድረስ የኢራን ጉዳይ እስካልተፈታ ድረስ ኢራን ለአሜሪካ ወይም በሰላማዊ መንገድ እጅ ካልሰጠች ወይም ደግሞ በጦርነቱ ተሸንፋ ኦኬ እናንተ ያላችሁትን አደርጋለሁ ካላለች አሁን ኢራን ባለችበት ሁኔታ የምትተው ከሆነ የአሜሪካ እና እስራኤል የጦር ዘመቻ ሊያንበረክኳት ካልቻሉና አሁን ባለችበት እየቀጠለች እንደው ራሷን እንደገና የምታጠናክር ከሆነ እንዲያውም እነዚህ ድርጅቶች ለወደፊት ለእስራኤል በጣም ፈታኝ ይሆናሉ ብዬ ነው ማስበው። እና የአሜሪካው ፕሬዚዳንት ሁለተኛ ዙር የሰላም ሀሳብን ተፈጻሚ ለማድረግ የሚደረገው ጥረት እሰየው የሚያሰኝ ነው። ግን ጥረት ብቻ አይደለም፣ እነዚህ ድርጅቶች አምነውበት ሰላማዊ እንቅስቃሴ እናደርጋለን ብለው እስካልተነሱ ድረስ አንድ ቀን አሜሪካ ተስፋ ትቆርጥና ጥላው ልትሄድ ትችላለች፣ ሌላ ቦታ ስታደርገው እንደነበረው። ከዛ በኋላ ፈተናው ለእስራኤል ነው የሚሆንና እኔ አዛን ፍልስጤማውያን በተለይ አሸባሪዎችን ጉዳይ መዋጋት የምትችለው የሚያደርጉትን እንቅስቃሴ የምታውቀው በደንብ የምትረዳቸው እስራኤል እንጂ አሜሪካ ናት ብዬ አላስብም። እና እስራኤል በንቃት ካልተንቀሳቀሰች ችግሩ ዞሮ ዞሮ ተመልሶ መምጣቱ አይቀርም፣ የቀን ጉዳይ ነው የሚል ሀሳብ ነው ያለኝ። ወርቅነሽ፣
1: አዎ እንግዲህ ያለውን ሂደት እንዳልከው እናያለን። ወደሚቀጥለው ዝግጅት እንለፍ።
0: ጥሩ መሸጋገሪያ ሙዚቃ

0: ወርቅነሽ፣ አሁን ቃለ ምልልስ የምናደርግበት ሰዓት ነው። አቶ ደሴ አለሙ በስልክ መስመራችን ይገኛል። ጤና ይስጥልን አቶ ደሴ፣ እንደምን አደርግ?
1: ጤና ይስጥልኝ አቶ ሰጠኝ፣ ወይዘሮ ወርቅነሽ፣ እንዲሁም የተከበራችሁ ውድ አድማጮቻችን
0: ጤና ይስጥልን። እንግዲህ አንተን አንተ ማለት ስለለመድን አንቱ አላልንህም እስከ ዛሬ፣ ይቅርታ ይደረግልን።
1: ችግር የለም። የሰማይ ምድር አምላክም አንተ ነው የሚባለውን ሁሉ ታምር እየሰራ እንኳን እኔ
0: ጥሩ። እንግዲህ በህብረተሰባችን የተለያዩ ፖለቲካዊ፣ ማህበራዊ የተለያዩ እንቅስቃሴዎች አሉ። ብዙ ጊዜ ስለ አንድነት አብሮ ስለመሆን ይወራል፣ ግን ይወራና ያ ውጤት ሲያመጣ እናይም እና እንደው በዚህ ሀሳብ ዙሪያ ምን ትላለህ?
1: ጥሩ። በመጀመሪያ ደረጃ ለሰማይ ለምድር አምላክ ለሰራዊት ጌታ ጨለማውን ወስዶ ብርሃኑን፣ ብርሃን ወስዶ ጨለማውን፣ በጋውን ወስዶ ክረምቱን፣ ክረምቱን ወስዶ በጋውን የሚያመጣ ግማሹን አገር ቀን ግማሹን አገር ሌሊት የሚያደርግ ሰማዩን በዳመና የሚሸፍን በቀን ጨረቃን በሌሊት ጨረቃን በቀን ጨኳል ፀሐይን የሚዘረጋ አምላክ የሰራዊት ጌታ የዘላለሙ ንጉሥ ስሙ የተባረከ ይሁን። ማያዳለሁ አንደበቴን የሚያዘው ምንድን ነው? በጣም የሚያሳዝን ነገር ነው። አሁን ያወራኸኝ ዝም ብሎ እንቆቅልሽ ጨዋታ። አሁን የምርጫው ያለ አይደል? የኛው መርጦ የኛው እንትኑ ለኛው የሚባለው እንደዚህ እንደሚባለው ዝም ብሎ በእጅ ውሃን በእጅ መጨበጥ ማለት ነው። የእኛ ኖሮ በጣም በሚያሳዝን በጣም በሚያሳዝን በሚያስለቅስ ሁኔታ ትናንትና እንኳን ለእናንተ ደውዬ ከንበዬ ብዛት በቃ መግባት አልቻልኩም። በኋላ በሌላ ቀን እቀባለሁ ያልኩት ለዛ ነው። እንዴት የእኛ አንድነትማ ቢሆን የእኛ የተማረ ሰውማ ቢኖር የእኛ አስተሳሰብማ ለህብረተሰቡ ለሀብታሙ ለድሃው ሳንል ትናንት ለመጣው ዛሬ ለመጣው ሳንል በአንድ መንገድ ብንሄድ ኑሮማ የሁሉ ችግር አይ በቃ እንትን አይል ባይደራረብብንም ነበር። ሰዎች ልጆቻችን ሲገደሉ፣ በፖሊስ ሲታሰሩ፣ በውትድርና ሄደው ታንቀው ሞቱ ሲባሉ፣ ከዚህም ባለው ትርምስ ኢትዮጵያን በቀሩት ወገኖቻችን በእያንዳንዱ ችግሩን ስብስብ አድርገን ያመጣ ነው እኛንን። ግን ስንሰማ ጠበቃዎች አሉ ይባላሉ፣ በእናንተ መረድ ቀርቦ ያወራሉ እንሰማለን። ስንሰማ የተማሩ አሉ ይባላሉ፣ ስንሰማ በትምህርት ሚኒስቴርም በዚያም የገቡ አሉ ይባላሉ፣ ስንሰማ ፍርድ ቤትም አሉ ይባላሉ። ግን ኢስሞላ እኮ ነው የሆነብን። አሁን በትናንትና ዕለት የተደረገው ድርጊት ዛሬ 902 ቀኗ ነው። እች ልጅ መቼም ወደ ሰማይ አላረገችም፣ ወደ መሬትም አልሰመጠችም። እነዚህ በራሳቸው ፍቃድ እስራኤልን አልፈልግም ብለው እስራኤልን ጠልተው ዜግነታቸውን ለመሳቅ ሌላ እንትን እቅድ ለያዙ ሰዎች 300 የደህንነት አባል መድቦ ሞሳድ ሸሻባክ ይህ ሁሉ ስራ ሲሰራ እኛ የት ነን? ልጆቻችን ሲሞቱ ደግም የምናገሩ አይሁን እንጂ በውጭ ሀገር 47,000 በዚህ አመት ብቻ 47,000 ነው የመጣ ውጭ ሀገር። ከእኛ ግን አንድም ሰው አልመጣ። የክነሴት አባል አሉን አሉን አዎ አሉን አሉን። ምን ይባላል መሰለ፣ አንድ ፈሪ እና አንድ ደፋር መንገድ ይሄዳሉ። መሸባቸውና ተመንገድ አደሩ። አይ ካደር ጅብ ይበላና አለ ፈሪው። አይ በቃ እኔ በላይ ሁኜ እተኛለሁ አለ ፈሪው። በታች ሆኖ ደፋሩ በላይ ሆኖ ጅብ ይመጣና የፈሪውን እግር ይበላዋል። ጉርድም ጉርድም ሲል አንተ ምንድን ነው የሚጎረድም ነገር? ተው ተው ተው ተው የእኔ እግር ነው ተው ተው ዝም በላለው። እኛ ደግሞ እንደዛ ነው ያለን። ይህ ሁሉ ግፍና በደል እየተፈጸመበት እንዴት የእኔ ልጅ ያንተ ልጅ እያንዳንዱ ቢሆን ምንድን ነው ማድረግ የምንችለው የነበረው? ከዚህ በላይ ማፌዙ ለምንድን ነው? እንደ ጠቅላይ ሚኒስትሩስ ቢሆን ለምን አፍላያን እንትን እላለሁ ምናምን ይላል? እሳቸው አንዱ አፍላያ የሚሰሩትም እሳቸው ናቸው። አንዱ
0: በምን በምን መልኩ
1: እሳቸው ያዘዙት ስማ፣ እሳቸው ያዘዙት ትእዛዝ ማስተላለፍ እኮ ይችላሉ። እሳቸው ያዘዙት ኢራን እንደው አይደበድብም፣ ህዝቦላ እንደው አይደበድብም፣ ሀማስ ላይ እንደው አይደበድብም። እንኳን ነፍስ ለማዳን ነፍስ ለመግደልና ለማጥፋት ወንበዴዎችን ለማጥፋት ትእዛዝ አስተላልፎ ያስፈጽሙ የለም። እቺ ግን ጥቁር ስለሆነች የድሃም ቤተሰብ ስለሆነች ሁላችንም ዲዳ ስለሆነ ደንቆሮ ስለሆነ ስለማያ
0: ከዚህ ደረጃማ የደረስን አይደለንም። አቶ
1: ምንድን ነው የሰራ ነው? እሺ ንገረኝ፣ ምንድን ነው የሰራ ነው? ምንድን እኔ አንተ ወርቅነሽ ምንድን ነው የሰራ ነው? እነ ጸጋ እነዛ ማን እነሱ ምንድን ነው የሰሩት?
2: ወራንዱ የሁሉ ምንጋጋው እንደ ከፍት ምንድን ነው የሰራው? ምን ሁሉ ግዜ መብደል ሁሉ ግዜ ማልቀስ ሁሉ ግዜ መጮህ ሁሉ ግዜ እንትን ማለት ነው እንጂ አሁን አንድ ቀን ችግር ተፈጠረ ሲባል እንኳን አሁን ተፈጠረ በዚህ ቦታ አለነ ብለው ያውቃሉ?
0: ጥረት ያውቃሉ ወይ? ጥረት የሚያደርጉ አሉ። እንግዲህ የሁሉን ሰው ስራ ያንዳንዱን መዘርዘርም
2: ማድረግ ስማ ማድረግማ እኮ ነው ምውሩ ተዚህ ቁጭ ይብረድ ይወረ ለፈልፋለው እኮ ማድረግና መሞከር እንኳን አይደለም ተግባር ማዋል ነው ታግሎ። በመጀመሪያ ደረጃ የኛ ስምምነት አለ ጠበቃ ከጠበቃ ሰራተኛ ከሰራተኛ ጋዜጠኛ ከጋዜጠኛ ሹፌር ከሹፌር የመንግስት ሰራተኛ ከመንግስት ሰራተኛ ተናበን እንዴት ዋልክ እንዴት አደርክ ባንባል ባን በቲክቶክ የኔያል በዋትስአፕ የኔያል ከመራከስ አንድ አርገን መብታችን ብናስከብር ኑሮ ምን ይሆናል? ሁሉ ግዜ ያለቀስን ካጋም ጋር የተጠጋሽ ቁልቋል ሁሉ ግዜ ያለቀሰት ኖራል ሰው የለም ይሰራሉ። እናንተም ቆይ ሰራ ምንድነው ሰሩት እስቲ ንገረኝ ምንድነው ሲሆን በዛም ከፈም ቀጀም ተሰደበም አዋረዱትም አብርሃም ንጉሴ ነው ለዚህ ዝፍ ቀጥ ብሎ እየተሰደበ እንደዚህ ጴንጤ እንደዚህ ፈረስ ሞራ እንደዚህ ድመት ሞራ አንድ ዘመን ያሉ ለዚህ በወርቅ መጻፍ ይጻፋል እሱ ከዚህ በተረፈ ማን ነው እኔ ነኝ ብሎ
0: እዚህ ሌሎችንም ስራ አንድ ሰው ብቻ ነው ሁሉን ነገር የሰራው የሚለው ነገር ማማን አይደለም
2: እሱ ቢያስተባብር ነው
0: ሌሎችም የሰሩ አሉ።

0: በትር ብቻውን ከተያዘ ይሰበራል። ብዙ ሰዎች በትር ግን አንድ ላይ ከታሰረ አይሰበርም ይባል አባባልም አለ። የጠለቅ ያለ አባባል አለው በሌላ እንትን። እኛ አሁን ህዝቡ እንዳልከው ይንቀሳቀሳል። የተለያየም እንግዲህ እንደ ኃላፊነቱ እንደሚሰማው ኃላፊነት የህብረተሰብ ተንቀሳቃሽ ነኝ አክቲቪስት ነኝ እያለ ሲሰራ ሲንቀሳቀስ እናያለን። ግን እንቅስቃሴው አንድነትን ከመፍጠር ይልቅ የሚከፋፍል ሲሆን ይታያል። መከፋፈላችን ደግሞ ለሌላው ስልጣን ላይ ላለው ለመንግስትም ይመቸዋል። እንደፈለገ ሊያደርግ ይህን እሰጥሃለሁ ይለዋል፣ ያን ቡድን ይሄዳል። ሌላውን ወገኑን ከጎን ያለውን ይተዋል፣ በደሉን አያይም። በዚህ ሁኔታ ልጆቻችን ጥሩ ቦታ ላይ እንዲቀመጡ እያደረግን አይደለም። ይህኛው የኛ ነው እንዳልከው። ግን
1: መንቀሳቀሱንማ እኔም ተተማትሜ እንቀሳቀሳለሁ እኮ ለሆዴ እኔም አልሰንፍም። ግን ፈጣሪ ፈቃድ ኖሮ ግማሽ አይነበር ግማሽ በነበረኝ ግን ምን ይሆናል።
0: ምን ይሁን ትላለህ? እሻውን እንዳልከው የእስካሁኑ እንደው እንዳንተ ሀሳብ ምን ብናደርግ የተሻለ ነገር ለልጆቻችን ልንፈጥር እንችላለን? እንዳልከው አሁን በሃይማኖት ዙሪያ ነው። ዛሬ 904 ቀኗ ነው። እንዳልከው ወጣ እንደ ወጣች ነው የቀረች አልተመለሰችም። እነዚህ ሁለት እናትና ልጅ በመገኘታቸው ነው አሁን አንተ የተሰማህን ስሜት እየገለጽ ያለው። በአንድ ሳምንት
1: ባለፈው አራት ዓመት ልጅ ጠፍቶ እንዴት አድርገው ነው ፈልገው ያገኙት? እንዴት ይሄ እኛን የሚያሳየን መከፋፈል። አሁን ምረጡኝ ምን ሊሰሩ ነው? ቢመረጡስ ምን ይሰራሉ? የተመረጡስ ምን ሰርተው ነው? ምን እቸው እግል የሚባል ጠበቃ ሎ እግል የሚባል አንተ ተከራከረኝ እግል የሚባል ጠበቃ ይሄን ሰርቷል እንዲህ አርጓል በል ሲበደሉ ልጆቻችን ሲሞቱ ያለ አግባብ ሲታሰሩ እግል የሚባል ጠበቃ እንዲህ አርጓል በለኝ
2: ይሰሯሉ። በየቦታው እየሄዱ ራሱ በሰላማዊ ሰልፍ ማይቀሯሉ ህብረተሰቡን ኑ እነሱ ጋር ኑ የሚሏሉ ድምጻቸውን ማጠፍተው የሚሰሩ አሉ። እና የሚሰሩ ሰዎችን እያንዳንዱን አሁን እንግዲህ በኢትዮጵያ ማህበረሰብ ውስጥ እንቅስቃሴ የሚያደርጉ በርካታ ሰዎች ናቸው። እና እያንዳንዱን ከኔ እንደዚህ ሰራ እንደዚህ ማለት
1: ነው። ውጤቱን ንገረኝ።
2: አንድነት አለመኖሩ ነው እንጂ ስራ የሚሰራበት ሁኔታ አለ። አቶ ደስ
1: ይሄ እኮ ነው ጭንቁ። ጭንቁ እኮ ይሄ ነው። አንድነት ሆኖ እኔም ለብቻዬ እኮ ነው። ምን እኔም ለብቻዬ እኮ ቢታሎም ይዤ ወዴ ጎዴ ለብቻዬ እጮሃለሁ። የለየ ብቻ እኮ እንጮሃለን
2: እኮ ግን አቶ ደሴ አሁን ለምሳሌ ቅድም ጠቅሰሃል ስም አቶ አብርሃም የራሱን ድርሻ ሰርተው ይሆናል የራሳቸውን ድርሻ ሌሎችም እንደዚሁ የሰሩ አሉ። እና የዚህን ማህበረሰብ እስካሁን የመጡ ባሊያውም ጀምሮ ባለፉት 40 ዓመታት ብዙ የሰሩ ሰዎችን ሁሉ ምንም አልሰሩ ማለት አይቻልም። እና ሁሉም የየራሱን አስተዋጽኦ አድርጓል። ግን አንዱ ትልቁ በህብረተሰቡ ወይም ደግሞ እነዚህ እንቅስቃሴ በሚያደርጉ ሰዎች አንዱ ችግር ያለው አብረው ተባብረው የመጓዝ ችግር እንጂ ስራማ የሚሰራበት ሁኔታ አለ።
1: አንተም ኮርቅ ነሽ የምጠይቁ ዙራቸው እኮ ወደኔ ጥያቄ ነው። ይህ ግን ለእያንዳንዱ ለግሉማ እኮ ያንኮበኮባል እያልኩ እኮ ነው። ለግሉማ እኔም እየተንከባለልኩ እኮ ነው የምልህ። እችን መንግስት የሚሰጠኝን ምጽወታ እጅ ለማምጣት ተንከባል እየኮ አመጣት። በግሉማ ለኪሱ ለራሱ ኪሱን ለማዳበር ድርጅት አቋቁሞ እንደዚህ ያለ ነው እንደዚህ ያለ ነው እያለ ገንዘብ ለማጋፈፍማ ሞልቷል። ግን በእውነት ቀጥ ብሎ
2: መረጃ
0: የግል ልደሴ የግል ያልከው ነገር ይሆናል። ግን መቼም አሁን ደረስን በላይ ደረጃ ስንደርስ በአርባ በሀምሳ ዓመት ውስጥ የኢትዮጵያ ይሁዳውያን የኢትዮጵያ ቤተ እስራኤላውያን እዚህ ላይ ስራ ሳይሰራ አይደለም። ስራማ ተሰርቷል። በየዘመኑ በመንግስት ኃላፊነት ተሰጧቸው ኃላፊነታቸውን የተወጡ በጣም በርካታ ሰዎች አሉ። አንተም ይሄን ትመሰክራለህ። ህዝቡ ላይ አንድነት የለም በሚለው ነገር ግን ብንወያይ የበለጠ ጥሩ ነው ብዬ አስባለሁ።
1: እኔ ስመለው እሱን እኮ ነው ያን እኮ አይደለም
2: አልሰሩም በሚለው ግን ማስተካከል እንፈልጋለን። አልሰሩም አልተሰራም ስራ የሚለውን እንግዲህ በአርባ ዓመት ጉዟችን እስከ ሱዳን ድረስ ሄደው ብዙ አስተዋጽኦ ያደረጉ የኢትዮጵያ የቀረውን ሰው ለማምጣት ጥረት ያደረጉ ብዙ በየዘርፉ ብዙ ሰዎች አሉ። አሁን የሚሰሩ አሉ። ከአቅማቸው በላይ የሚያደርጉ ብዙ ሰዎች አሉ። እና እያንዳንዱን እንደው የእኛ ችግር ምንድን ነው? የሆነ ጊዜ ሲደርስ በቃ ምንም አልተሰራ የሚለውን ማቆም አለብን። የተሰሩትን በማድነቅ ያልተሰሩትን ነገር ማስተካከል
1: ነው። አሁን ለምሳሌ ላም ባልዋለበት ኩበት ለቀማ በሚባለው አሁን ትንሽ እኮ እያንዳንዱ ሰርቷል። ትንሽ እንደ አቅሙ ሰርቷል። ግን አመርቂ ውጤት እንደዚህ ነው የሚባል ነገር የሰራ አንድ ሰው አምጣል። አንድ ምስራ ደብንም ሰራተኞች ጀምሮ ከመንግስት ሰራተኞች ጀምሮ ከክነሴት አባሎች ጀምሮ ከጠበቃዎች ጀምሮ

0: ከኛ ተተራው ህዝብ ጀምሮ ከቄሶች ጀምሮ ራባነት ከገቡ ተምረው ከገቡ ጀምሮ ምንድነው አመርቂ ውጤት እንዴት ያለ ህዝቡን የሚያስደስት ያን ቦታ ቆይ መሩት ነጮች ናቸው እነሱ ቦታውን ቢያሳዩት ነጮች ናቸው ቆይ መሩት የበላይው ነው እነሱ ሲያዙነ ነው ምን ተአዘዝ ከነሱ ለምን ወጥተን ራሳችን ችለን ራሳችን ችለን ለምን ለኛ ለሶቃቃችን ለችግራችን መፍትሄ አንሆንም ለኔ ብቻ ሲደርስብኝ ለምንድነው ምን ጮኸው ለምሳሌ አሁን የ47000 ከሌላ ሀገር ሲያመጡ እዚህ አሁን ምስራዳ ቅልጣ የሚሰሩ ሰዎች ኢትዮጵያ ዘመድ የላቸው ሆኖ ነው ለምን የኔ ዘመዶች ሳይሉ የስ እንዴት ሰጠኝ ኮይ ነው ወንድም ወርቅ ነሽ ኮይ ጠቅላላ ጥቁር የሆነ ይሁዲ ሁሉ የኔ ዘመዴ ነው ለምን
1: አ ምናልባት አሁን አንተ እንደው አሁን ሲመጣ ዛሚ ጠብቁ ጎንደርና አዲስ አበባ ብዙ አመታትን የሚጠብቁ ያልመጡበት ሁኔታ አለ ሌላ ደግሞ በሆካሽቡት እንዲመጡ ያደረጉ ሞሸ ሰለሞንም ያመጡበትን መረጃ አለ የተወሰኑ ሰዎችን ስለዚህ ያንዳንዱን አሁን ከሌ ከሌ እንደዚህ ነው ለማለት የምርጫ ወቅት ስለሆነ ትንሽ አስቸጋሪ እንጂ የሰሩ ሰዎችን ስራ ማቃለል ሳይሆን ያልተሰሩ ነገሮች እንዲስተካከሉ ነው ዋናው ሐሳባችን
0: ይሄው እኔም ቆመለ እሱ ነው ለምሳሌ አሁን ለኛ ነው ሆካ ከቤሳ ሆካ ከኒሳ ያለው ለማን ሀገር አለ ስለማን አንድ አጥሎ እስከ መስቀሉ መስቀ ውሻው ላጭ ነው አለመጣ ለኛ ብቻ ሆካ ከቤሳ ሆካ ከኒሳ ሆካ ድመት ሆካ ውሻ የማን አመጣውኛ ለምን እንደው ነው እንደምትከተው
1: አቶ ደሴ በዚህ ማየው ምን ነገር ይለበረ
0: ይጣም ምን ሰሞን ውስጥ የተበላሽቷል አሁን ደሞ መድረክ ወነተኛውን ነገር ለማምጣት ከተፈለገ ማለት ህዝቡ ከሰማ ተሳስቦ እግዚአብሔር ይመስገነች ረድዋለችና በዚህው ተጫጭ ሆን ቀን ወስነን ጠቅላላ መፍትሄ ያመጣው ምን
1: የመንግስት አንድ አድማጫችን አሁን የላከልን መልእክት ምን ይላል አቶ ደሴ በሚለው አልስማማም ብዙ በጥሩ ሁኔታ አስተዋጽኦ የሚያደርጉ ሰዎች አሉና እንዴው አልተሰራም የሚለው ነገር ትክክል አይደለም የሚል ነው እኔም በዚህ ሐሳብ መስማማ ነው ሁሉነን ምንም አልተሰራም ያልክበትን አልስማማምና ለማንኛውም ለማጠቃለል ወርቅነሽ
0: ነገር ካለ አንድነት ለማድረግ አሁን እኮ አንድነት የሚባለው በየግሉ እኮ እያንዳንዱ ሰርቷል ነው ማለት በግሉ እኮ ራሱን ይሄን ያልሰርቸ ብሎ ራሱን የሚተነፍስበት ሰርቷል ግን በማህበረው በአንድነቱ ነው አልተሰራም አሁን መስራት የሚያስፈልገው ነው ማለት በመጨረሻ ማስተላልፎ ማለት አሁን እኛ ሰላማዊ ሰልፍ መጋፋት ምናምን ፖሊስ ፍቃድ መውጣት አይደለም ያስፈልገው አቅላላ ኢትዮጵያ ይሁዲ የሆነ ሁሉ አዲስ ገቢ ነባር ሃይማኖት መሪ ቀሳውን ራባን ጠበቃ በፍርድ ቤት የሚሰሩ አንድ ቀን ላልታወቀ ጊዜ የሃይማኖት አድባሽ እስካልተገኘ ድረስ የሥራ ማቆም አድማ ካደረግነ ከሰላማዊ ሰልፍ የበለጠ ነው ምንም ታንወጣ ምንም ታነስ አስተዋውቀን የስራ ማቆም አድማ ጠቅላላ ኢትዮጵያ ሹፌር የሆነ ሁሉ የመንግስት ሰራተኛ ፍርድ ቤቱን
1: ጠበቃ ሁሉ ግልጽ ነው እሺ መሰናበት አለብን አሳብ ወደ መጨረሻ መጣው ተጽኖ የሚፈጥር ነገር እናደርገው ምንስማማበት ምንግባባበት ነው እና መሰግናለን አቶ ደሴ መልካም ቀን
0: መልካም ቀን እኔ ማመሰግናለሁ ለጠፋቸው መገኘትን ያምጣልን የቀሩትንም ይሰብስብልን ልባችን የተበተነውን ልባችንም ይሰብስበው ለናውኑ
1: አመሰግናለሁ። አሜን። ወርቅነሽ ግዴ ጧቱ ፕሮግራማችን ላይ ተጠናቀቀ ነው ለቴክኒክ ባለሙያችን ድሮርና አመሰግናለን። እንግዲህ ብዙ ሐሳቦች ተነስተዋል እኛም ለመመለስ ጥረት አድርገናል። መልካም ቀን።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ለተሰኘ ከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጠር የምሽኒ ዳሌት በኤሉል ታፍሺድ ፔቫቭ ሲሆን ዳውሮፓን ዘመን

0: አቆጣጠር ኦገስት 17 ቀን 2016 ዓ.ም ተመረተ ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ነሐሴ 11 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ኤቪያታር ሽመሆን ሲሆን የፕሮግራም አጠናካሪ ሃና ስፈራው፣ የስቱዲዮ አስተናጋጆች ወርቅነሽ ሸቴ፣ ሻዩ ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የወቅታዊ ዘገባ ዛም ሳምንታዊ የስራለም ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
1: አመሰግናለሁ ሰጠኝ። አርዕስተ ዜና፣ በሊኩድ ፓርቲ ዛሬ ቅድመ ምርጫ እየተካሄደ ነው። በጋዛ ሰርጥ ቀጣዩን የትራምፕ እቅድ ለማስፈጸም በሚደረገው ጫና እስራኤል የሚታደርሰውን ጥቃት እንድታቆም አሜሪካ ትጠይቃለች ተብሎ እንደሚጠበቅ ባለስልጣናቱ ገለጹ። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባካይ አሜሪካ የመግባቢያ ሰነዱን ስላፈረሰች ለ60 ቀናት ስምምነት እንዳልነበር አስታወቀም። በኢራቅ በኩርዲስታን ክልል ያለ ሰው የሚበሩ አውሮፕላኖች በጠቅላይ ሚኒስትሩና በመረጃ ድርጅት ኃላፊው ቢሮ ላይ ጥቃት ማድረሳቸው ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሊኩድ ፓርቲ ዛሬ ቅድመ ምርጫ እያካሄደ ነው። 140,000 የሚሆኑ የሊኩድ አባላት ወደ ክነሴት የሚገቡ አባላትን እየመረጡ ሲሆን በፓርቲው ያለ ውድድር የሚመደቡ አባላት በምርጫው አይካተቱም። የምርጫ ጣቢያዎች ምሽት 9 ሰዓት ላይ የሚዘጉ ሲሆን የመጀመሪያው የምርጫው ውጤት ሌሊቱን ይፋ ይሆናል ተብሎ ይጠበቃል። በቴላቪቭ በሚገኘው ማዕከላዊ የምርጫ ጣቢያ በቴክኒክ ችግር ምክንያት ምርጫው ዘግይቶ የጀመረ መሆኑን ዮአቭ ቦሮቪች ከላከው ዘገባ መረዳት ችለናል። ይህ በዚህ እንዳለ የሊኩድ ፓርቲ ዛሬ የሚያካሄደውን ቅድመ ምርጫ ተከትሎ በተካሄደ ጥናት 43% የሚሆነው ሕዝብ እስካሁን ያለ ውድድር በሽሪዮን ስለተመደቡ አባላት ደስተኛ እንዳልሆነ ተገልጿል። 43% የሚሆነው ሕዝብ ጠቅላይ ሚኒስትር ቢንያሚን ናታንያሁ እስካሁን ያለ ውድድር በሽሪዮን በመደቧቸው አባላት ደስተኛ እንዳልሆነና 18% የሚሆነው ግን በጠቅላይ ሚኒስትሩ ምርጫ ወይም የምደባ ሂደት ደስተኛ መሆኑ ተገልጿል። ከጠቅላይ ሚኒስትሩ ቀጥሎ በሁለተኛ ቦታ ላይ ማን ይመደብ ለሚለው ጥያቄ ታሊ ጉትሊቭ የሚሉ ሰዎች 9% ሲሆኑ ቀጥሎ ያሪቭ ለቪን 6% የሚል እንደሆነና አሚር ኦሃና እና ሚኒስትር ኤሊ ኮሄን እያንዳንዳቸው 4% ድጋፍ በማግኘት ከያሪቭ ለቪን ቀጥለው እንዲመደቡ የሚደግፉ መሆኑ በጥናቱ ተገልጿል። የሊኩድን ባህልና እሴት በማስተዋወቅ ደረጃ ማን የተሻለ ነው ለሚለው ጥያቄ ታሊ ጉትሊቭ ከያሪቭ ለቪንና ከአሚር ኦሃና በፊት የመጀመሪያውን ቦታ ይዘዋል። ጥናቱን ለማካሄድ ከተጠየቁት ሰዎች መካከል 19% ታሊ ጉትሊቭ ከፍተኛ ደረጃ ላይ መመደባቸው ፓርቲው በምርጫው የማሸነፍ እድሉን ዝቅ ያደርገዋል ያሉ ሲሆን 9% የሚሆኑ ተጠያቂዎች ደግሞ ስለ ሚሪ ሬጌቭ ተመሳሳይ ሀሳብ መስጠታቸው ታውቋል። ጥናቱን ያካሄደው በዱዲ ሀሲድ የሚመራው ካንታሪ የተባለው ተቋም ነው። ይህ በዚህ እንዳለ ካን ሀዳሾት ወይም 11ኛው ቴሌቪዥን ጣቢያ ባካሄደው ግምገማ የሊኩድና አይዘንኩት የሚመሩት ያሻር የተባለው ፓርቲ እያንዳንዳቸው በክነሴቱ 23 መቀመጫዎችን እንደሚያገኙና የናፍታሊ ቤኔት ፓርቲ ወይም ባያሃድ የተባለው ፓርቲ በክነሴቱ 14 መቀመጫዎችን እንደሚያገኝ ተገልጿል። በተጨማሪም በጥናቱ እንደተገለጸው ዑጽማ ይሁዲት 10፣ የሀዱታ ቶራ 8፣ ሻስ 7፣ ሀዳሽ ታአል የተባሉት የአረብ እስራኤላውያንን የሚወክሉ ፓርቲዎች ጥምር 6ና ጽዮኑት አዳቲት 4 መቀመጫዎችን እንደሚያገኙ ተገልጿል። በአጠቃላይ የጥምር መንግስቱ ፓርቲዎች 52 አባላትን የሚያገኙ ሲሆን ቀሪ ዘንኩት በኃላፊነት ሊመሩት የሚችሉት ፓርቲዎች በአንድ ላይ 41 መቀመጫዎችን እንደሚያዋቅሩና በአንጻሩ በአዲሱ ምርጫ ላይ ጠቅላይ ሚኒስትር ቢንያሚን ናታንያሁ ሊያዋቅሩት የሚችሉት መንግስት ወይም ፓርቲዎች 36 መቀመጫዎችን ያገኛሉ ተብሎ እንደሚጠበቅ ከህዝብ ላይ በተካሄደው ቅድመ ግምገማ ጥናት ተገልጿል። በጋዛ ሰርጥ ቀጣዩን የትራምፕ እቅድ ለማስፈጸም በሚደረገው ጫና እስራኤል የምታደርሰውን ጥቃት እንድታቆም አሜሪካ ጥያቄ ታቀርባለች ተብሎ እንደሚጠበቅ የእስራኤል የደህንነት ባለስልጣናት ገለጹ። የሰላም ምክር ቤት መሪዎች ጀራርድ ኩሽነር እና ሚላርኖv ወደ እስራኤል መጥተው ከጠቅላይ ሚኒስትር ቢንያሚን ናታንያሁ ጋር ከመወያየታቸው በፊት ባለፉት 24 ሰዓታት ውስጥ እስራኤል መከላከያ ሰራዊት በጋዛ ሰርጥ ሁለት ጊዜ ጥቃት ማድረሱ ታውቋል። ከዚህ ጋር ተያይዞ በእስራኤል በኩል ጋዛ ሰርጥን መልሶ ለመገንባት የሚደረገው ሂደት እንዲጀመር የምትፈቅደው ሐማስ የጦር መሳሪያ ትጥቁን ከፈታ በኋላ ብቻ እንደሆነ በተደጋጋሚ እየተገለጸ ነው። የእስራኤል መከላከያ ሰራዊት የተከለለለትን ቢጫ መስመር ለቆ የሚወጣው ውጫዊ አካል አካባቢው ከሐማስም ሆነ ከሌሎች አሸባሪ አካላት ነጻ መሆኑን ካረጋገጠ በኋላ እንደሆነ ተገልጿል። ማሊ እና ለኤልያሎሚን ለመፈለግ ለተካሄደው ምርመራ ወጪ ተደረገው ገንዘብ 1 ሚሊዮን ሸቀል የሚደርስ መሆኑን ፖሊስ አስተዋቀ ተባለ። ማሊና ለኤልን ለመፈለግ በተካሄደው ምርመራ በመከላከያ ሰራዊት ውስጥ በመርመራ ስራ ያገለገሉ የቀድሞ መርማሪ ዜጎችን ፖሊስ የቀጠረ ሲሆን በመቶች የሚቆጠሩ መርማሪ ፖሊሶች በሀገር ውስጥና በውጭ ሀገራት በርካታ ፖሊሶችን ያሰማራ እንደሆነና ከፍተኛ ወጪ እንዳደረገ ተገልጿል። መንግስት ገንዘቡን ለማስመለስ የመክሰስ መብት እንዳለው የህግ ባለሙያዎች ያስተዋቁ ሲሆን ባለፉት ጊዜያትም ተመሳሳይ ጉዳዮች እንደነበሩና ክስ የቀረበ መሆኑ ተገልጿል። ይሁን እንጂ ባሁኑ አጋጣሚ ለኤልና ማሊ ወይም እናትና ልጁ እንደማይከሰሱ ከደረሰን ዘገባ መረዳት ይችላል። የአሜሪካ መንግስት መልእክተኛ ጀራርድ ኩሽነር ትናንት ምሽት በግብጽ ከሐማስ ተወካዮች ጋር ተገናኝተው ተወያዩ ተባለ። ውይይታቸው ሐማስ በፖለቲካዊ መድረኮችና ለወደፊቱ በሚካሄዱ የአካባቢው ምርጫዎች ስለሚሳተፍበት ሁኔታ አሜሪካ ያላት አቋም ላይ ትኩረት ያደረገ ሲሆን ዓለም አቀፍ ህጋዊነትን ለማግኘት ሐማስ ወደ ፖለቲካዊ እንቅስቃሴ የሚለወጥበትን ሂደት መመርመራቸውንም የፍልስጤማውያን የወሬ ምንጮች ዘግበዋል። በተጨማሪም የሐማስ ተወካዮች የደህንነት ዋስትና እንዲሰጣቸው ኩሽነርን የጠየቁ ሲሆን በጋዛ ሰርጥ የተለያዩ አካባቢዎች ላይ ትኩረት ያደረገ ጥቃትና በይሁዳና ሰማርያም የሚካሄደው የስርዓት ሂደት እንዲያቆም ጥያቄ ማቅረባቸው ተገልጿል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ አሜሪካ የመግባቢያ ሰነዱን ስላፈረሰች ለ60 ቀናት ስምምነት እንዳልነበረ ገለጸ። እስማኤል ባካይ በሳምንታዊ ውይይት እንደገለጸው ሀገሩ ለምንም አይነት አማራጭም ሆነ የጊዜ ገደብ እንደማትገደድ ለራሷ ጥቅምና ፍላጎት እንደምትሰራም አስታውቋል። በመንግስታችን ጉዳይ ላይ ትኩረት እናደርጋለን ያለው ባካይ ጎን ለጎንም የመከላከያ ኃይላቸው የሚፈጠሩ ነገሮችን ሁሉ በቅርብ ሆኖ እየተከታተለ መሆኑን ገልጿል። በሆርሙዝ የባህር ወሽመጥ ጉዳይ ከኦማን ጋር የሚካሄደውን ድርድር በተመለከተ ሁኔታው ውስብስብና አስቸጋሪ መሆኑን ገልጾ ውይይቱ ግን እንደቀጠለ መሆኑን አስታውቋል። በኢራቅ በኩርዲስታን አካባቢ ያለ ሰው የሚበሩ አውሮፕላኖች የጠቅላይ ሚኒስትሩንና የመረጃ ድርጅት ኃላፊ ቢሮ ላይ ጥቃት ማድረሳቸው ታወቀ። ያለ ሰው የሚበሩ አውሮፕላኖች ወይም ድሮን የተላኩት ከኢራን ክልል ሲሆን በጥቃቱ ስለደረሰ ጉዳት በዘገባው አልተገለጸም። በኩርዲስታን ክልል ጠቅላይ ሚኒስትር ማስሩር ብራዛኒ ጥቃቱን ያደረሰችው ኢራን እንደሆነች ያስታወቁ ሲሆን አደገኛ ግጭት እንደሆነም ገልጸዋል። ጠቅላይ ሚኒስትሩ በተጨማሪም እንደዚህ አይነት ኃላፊነት የጎደለው ጥቃት የኩርዲስታንን መሪ ህዝቡን የመጠበቅ ኃላፊነቱ ላይ ተጽዕኖ እንደማይፈጥርበት አስታውቀዋል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቀል ከ95 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ42 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬና ነገ ሙቀቱ በመጠኑ ይቀንሳል። ሮብና ሐሙስ እንደገና ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭ 31፣ በሃይፋና በጽፋት 30፣ በቤትሻን 37፣ በብኤርሸባ 33፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
0: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ እናቀርባለን። የተለያዩ ርዕሰ ጉዳዮች አሉን። ሻያው ሰጠኝ እንደምን ዋላችሁ?
1: ጤና ይስጥልን የስራ ባልደረቦቼ። መልካው በእርግጥ መክፈቻ ላይ ለመላ አድማጮቻችን ሰላም ብላችሁ ቡራኬ አድርጋችኋልና ሰላምታ እንመልሳለን። ደህና ነን።
0: ያንተ መቀበያ ነው።
1: እና እንግዲህ እንዴት ነው አካሄዱ?
0: አካሄዱ ዛሬ እንግዲህ የሊኩድ ፓርቲ ፕራይመሪስ ወይም ቅድመ ምርጫ እያካሄደ ነው። እንግዲህ አባላት የክንሲት አባላት የምደባ ስርዓት የሚካሄደው በዚህ ምርጫ ውጤት መሰረት ነው። እንደሚታወቀው ምን ይመስላል ያለው ሁኔታ ሻየው?
1: ፖለቲካ ተጣጥፏል። ወደ አራት ዓመት በስልጣን የነበረው የሊኩድ ፓርቲ በጠቅላይ ሚኒስትር ቢንያሚን ኔታንያሁ መሪነት ነበር እና አሁን ደግሞ ባለፉት ቅርብ ሳምንታት ክነሴቱ ያው በድምፅ ብልጫ ተበተንና ወደ አዲስ ብሔራዊ የክነሴት ምርጫ ጥቅምት በፊታችን ጥቅምት 27 ቀን ላይ ነው። እንግዲህ በሀገራችን በሀገር አቀፍ ደረጃ አድማጮች እንግዲህ ስናልፍ ብዛሬ የሊኩድ ፓርቲ እያካሄደ ያለው ውስጣዊ ምርጫ ነው። ቅድመ ምርጫ የክነሴቱ እጩ ተወዳዳሪዎቹን በመላ ሀገሪቱ በተለያዩ ክልሎች ምርጫ እያካሄዱ ነው። ይህ የሊኩድ ፓርቲ ወደ ክነሴት እጩ የክነሴት አባላት ወደ አርባ እጩዎች እየተወዳደሩ ነው እና በዚህ ላይ በተያያዘ መቼም የፖለቲካ እንቅስቃሴው ተጧጥፎ እየቀጠለ ነው እና ዛሬ መላ ቀኑን በመላ አገሪቱ በተለያዩ ከተሞች፣ ሰፈሮች አካባቢ የእጩ ተወዳዳሪዎች ፕራይመሪስ ይሉታል፣ የቅድመ ምርጫ ይባላል። ከዚህ ካድ ከዋለ በኋላ እስከ ዛሬ እስከ 11 ሰዓት ከማታ ምርጫው ይካሄድና በነገው
2: እስከ
1: 9 ሰዓት አዎ 9 ሰዓት አካባቢ ትክክል ነህ። እንግዲህ የመጨረሻ ወደ 11 ሰዓት 9 ሰዓት ላይ ካበቃ የምርጫ ድምፅ አሰጣጡ ማታ 9 ሰዓት ላይ አብቅቶ ወደ 2 ሰዓት ቆይታ ወደ 11 ሰዓት አካባቢ ደግሞ የቀናቸው እነማን ናቸው በውድድሩ የሚለውን መጨረሻ ውጤትም ባይሆንም ቆጠራ አስመራጭ ኮሚቴዎቹ ውጤቱን ያሳውቃሉና በነገ ዕለት ጠዋት አካባቢ እንግዲህ በዝርዝር የእጩ ተወዳዳሪዎቹን እናቃለን።
2: በደንብ ይታወቃል ውጤቱ።
1: አዎ ትክክል ነው። እንግዲህ ጠዋት ላይ አካባቢ አዎ ረገጡን የተመረጡትን አዳዲስ የክነሴት እጩ ተወዳዳሪዎች ማንነታቸውን እንጠብቃለን። እንግዲህ በዚህ ማን አሸነፈ ማን አልቀናውም የሚለውን በቀጣይነት የምናውቀው ነገር ነው። ግን በጣም ብዙም በውስጣዊ ምርጫ ላይ ብዙ ንትርክ ብዙ ክርክር እንዳለ ነው እንግዲህ መረጃዎች እያሳዩ ያሉት።
0: እንግዲህ ከህዝብ ላይ አስቀድሞ በሚካሄድ ጥናት መሰረት ወደ ክነሴት ይገባሉ ተብሎ የሚጠበቀው ነባር አባላት ቁጥራቸው በጣም ትንሽ እንደሆነ እያየን ነው። ሰጠኝ እንዴት ነው?
2: አዎ እንግዲህ ትልቁ ነገር ያው ጠቅላይ ሚኒስትር ኔታንያሁ ለማስገባት የሚፈልጓቸው ሰዎች መብዛት ነው። የሌሎችን መብት ወይም ደግሞ ሌሎች ወደኋላ እንዲሆኑ የሚያደርገው አሁን ከእሳቸው ጋር 10 ቦታዎች ባር የተያዙ ናቸው። አንደኛው እሳቸው ይዛሉ፣ ሶስተኛው እስራኤል ካጽ ተቀብሏል፣ አራተኛው ደግሞ ጊዲዮን ሳር አለ፣ አምስተኛው ዘጠነኛውም እንደተያዘ ነው። እሳቸው ከሚፈልጉት ሰው የሚሰጡት 10ኛው ለሴቶች የሚሰጥ ነው፣ 11ኛው ቦታ ለኦሬን እንደተባሉት ሰው የተሰጠ ነው፣ 15ኛው የሚሰጡት ነው፣ 18ኛው ሃይም ካጽ የተሰጠ ነው፣ 20ኛው ለሴቶች የሚሰጥ ነው። አሁን ግን 2 6 7 8 12 13 14 16 በአጠቃላይ ወደ 13 ቦታዎች ነው እንግዲህ ከ23 እንኳን አሁን ባለው ግምገማ ሊሰጡ ማለት በፕራይመሪዝ ሊቀበሉ የሚችሉት በምርጫው ማለት ነው። 140,000 አባላት እንግዲህ በምረጥ አለባቸው። በመደበኛ ሁኔታ የሚወዳደሩ አሉ፣ ወጣቶችን ወክለው የሚወዳደሩ አሉ፣ ይሁዳን ያልሆኑ ማህበረሰብ ክፍሎችን ወክለው የሚወዳደሩ አሉ፣ አዲስ ገቢዎችን ወክለው የሚወዳደሩ አሉ፣ ለአካል ጉዳተኞችም የተሰጠ እድል አለ፣ አዲስ ሴት በሚልም ደግሞ አለና ማን ይገባል የሚለው ከአርባ በላይ የክኔሴት አባላትና ሚኒስትሮች እየተወዳደሩ ነው። ብዙዎች ላገኙ ይችላሉ የሚለው ከፍተኛ ግምት እንደተሰጠው ነው። እንግዲህ 3 የክኔሴት አባላትም አስቀድሞ ላለመወዳደር የወሰኑበት ሁኔታ እናውቃለንና ብዙ ድራማዊ የሆነ ክስተት የሚታይበት ነው ይሄ ፕራይመሪስ ምርጫ።
1: ፖለቲካ እኮ ቀላል አይደለም። በእውነት በርግጥ በዚህ ላይ እኔ በልጣለሁ ባይነት ህዝብን ለመምራት ማለት ቀላል ነገር አይደለም። እና እንዳልከው በዝርዝር አሁን ጠቅላይ ሚኒስትሩ የፓርቲው መሪ እንደሆናቸው መጠን ያው በውስጥ ደንብ እና ህጋቸው መሰረት እንግዲህ ያው ስልጣቸው ወደ እስከ 8 አንተ እንዳልከው ወደ 10 እጩ ተወዳዳሪዎች እሳቸው የመምረጥ የመመደብ ስልጣን አላቸውና አንድ በጥቂቱ ጠቅሳቸዋል ሰጤ እና በመላው እስከ ነገ እንግዲህ በዝርዝር እሳቸው የመደቧቸውን ጨምሮ በአጠቃላይ የሁሎችን ተወዳዳሪዎችን በውል እናውቃለን አይደለ? በዚህ ላይ ግን ያለሽ አስተያየትም በመቸም
0: አጣትም ስለተነጋገርንበት በሰፊው ዜና ላይ ማቅረብ ያለው ዜናችን ያው አንተ ትንሽ ውጭ ነበርክ መሰለኝ ይልከና ያው ነው ከዛ የተለየ አይደለም እንግዲህ መጠበቅ ነው። የፖለቲካ ጉዳይ ሁሌም ምንድነው አፍታ ሰርፕራይዝ ያደርጋል። የተጠበቀው ቀርቶ ያልተጠበቀው ሲሆን ብዙ ጊዜ ስለምናይ ከምርጫው ውጤት በኋላ አሁንም በፕራይመሪስ በኋላም ደግሞ ጥቅምት 27 ቀን በሚካሄደው ሁሌ እንደምንለው ትክክለኛው ውጤት በምርጫው ማግስት ነው የሚታወቀው።
1: ጠዋት ላይ 6 ሰዓት ላይ ስርጭቱ ለቅ እንደተኙ ገና ያልተነሱ ሰዎች ርፈርፈድ ሲሉ የሬዲዮ ቴሌቪዥን የሚከታተሉ ስላሉ ነው እንግዲህ
0: ልክና። አመሰግናለሁ ለነገሩ ሐሳቤን እኔም እንዳካትት ያው ስለ ጥያቄዎች ስለምጠይቃችሁ ነው እንጂ ልክና እናንተ የተለየ አይደለም። ምርጫው ውጤት በኋላ እናያለን እንግዲህ የጠበቅነው እንዳልጠበቅነው ሊሆን ይችላል። እንግዲህ በሊኩድ ውስጥ የኢትዮጵያ ማህበረሰብ እንደሚታወቀው አብዛኛው ሊኩድን ይደግፋል ተብሎ ነው የሚታሰበው። ተወካይ ይኖራል ብለን ተስፋ እናደርጋለን። የተለያዩ ተወዳዳሪዎች አሉ። በስርጭታችን በሂደት እንግዲህ እንጠይቃቸዋለን። መልካም እድል ለሁሉም። በፕራይመሪዝም በኋላ ነው የሚካሄደው።
2: ትልቁ አሁን የሚያስደንቀው ነገር ማን ነው እነዚህን የተያዙ ቦታዎችን ጠቅላይ ሚኒስትር ናታንያሁ አስቀድሜ እሰጣለሁ ያሉት እነማን ነው የሚቀበሉ እስካሁን ስማቸው አልተገለጸው የሚለው ነው እያጓጉ ያለ እንጂ
0: ከፕራይመሪዝ በኋላ የእርሳቸው ድምዳሜ ይኖራል። የሚወስዱ እንግዲህ የሚወስዱበት ምክንያት
2: አባላት ጉዳይ አንዳንዶች ላይገቡ ይችላሉ እየተባለ ነው። እንግዲህ እሳቸው ፓርቲውን ያጠነክርልኛል ያሉት ሀሳብ ነው እናየዋለን።
0: ይሄ ፖለቲካ ነው እንግዲህ መሪው ራሱ የሚደርስበት ውሳኔ ይኖራል። አማካሪዎች አሉ። የእነሱ ውሳኔ ነው እንግዲህ ውሳኔው ሲወሰን እኛ መረጃውን ለህዝብ እናደርሳለን። ሌላው እንግዲህ እንደሚታወቀው የአሜሪካው ፕሬዚዳንት ዶናልድ ትራምፕ መልክተኞች በዋነኛነት መልክተኛቸው መካከለኛው ምስራቅ ዊትኮፍ ናቸው። የልጃቸው ባለቤት የማማቻቸው ኩሽነርም አብረው እንግዲህ ይሰራሉ። በዚህ በመልክተኛነቱ ዙሪያ ከጠቅላይ ሚኒስትር ናታንያሁ ጋር ለመወያየት ወደ አካባቢያችን እንግዲህ እንደሚመጡና በቅርብ ጊዜ ውይይቱ እንደሚቀጥል ይጠበቃል። ሰጠኝ የውይይቱ ዓላማ ምን ይሆን?
2: አሁ እንደው ከዛ በፊት አንድም ከደህና ተወለደ ደህና ተጠጋሚ ይባል አማርኛ አለ። እርግጥ ብላሁን ጊዜ ላይ ሰራ ይችላል ግን ኩሽነር እንግዲህ ከትራምፕ አማች ሆነው ደግሞ አማካሪ መሆናቸው የሚያስደንቅ ነገር ነው። ጥሩ ነው።
0: ኩሽነር በነገራችን ላይ አሁን አማካሪ አይደሉም መሰለኝ፣ በልምድ ነው የሚሰሩ። በፊተኛው የስልጣን ዘመናቸው አማካሪ ነበሩ እንደሚባለው ግን ኩሽነር ለትራምፕ ይጠቅማሉ እንጂ ትራምፕ ለኩሽነር የሚሰጡት ነገር የለም። ምናልባት ሀብታም ካልሆኑ ኩሽነርም ሀብታም እንደሆነ ነው የሚታወቀው።
2: ዋናው ወሳኙ ትራምፕ ናቸው።
0: ለትራምፕ የስልጣን ስኬት የኩሽነር መኖር ወሳኝ እንደሆነ ይነገራል። ብዙ ጊዜ ኩሽነር በጣም በሳል ሰው እንደሆነ ነው የሚነገረው። ለእስራኤልም በጣም አስፈላጊ ሰው እንደሆነ ነው የሚነገረው። ይሁዲ ነው ያው
2: እሱም አስፈላጊ ስለሆኑ ነው። ግን ትልቁ ነገር አማችን አማካሪ ማለት
0: ለምን እየዞሩ ነው እንግዲህ የአሜሪካን መንግስት ወክሎ ልጃቸውን ባያገባ
2: አማችን አማካሪ የማረጋቸው ነው እኔ ትልቁ ላነሳው የፈለግኩትና ሁለቱ ያው ትናንትናም በግብፅ እንደነበሩ የሐማስን የግብፅ ሰዎች እንዳናገሩ ሰምተናል። አሁን ትልቁ ነገር ሁለተኛውን ዙር የተኩስ አቁም ስምምነት ተግባር ላይ ለማዋል የሐማስ ድርጅት ጦር መሳሪያ ትጥቁን ይፈታል ወይ የሚለውን ነው። በዛ በኩል ለማሳመን ይሞክራሉ። ሐማስ ደግሞ ዋስትና እንዲሰጠው ይጠይቃል። እስራኤል ሽብርተኞችን የምትደመስሰውን እርምጃ የምትወስደው እንድታቆም ይጠይቃል። መከላከያ ሰራዊት ጋዛ ሰርጥን ለቆ እንዲወጣ ይጠይቃል። ይህን ደግሞ እስራኤል የምትስማማበት አይደለም። አሁን እንግዲህ ከጠቅላይ ሚኒስትር ናታንያሁ ጋር የሚመጡና ለሚወያዩት በዋናነት ይሄን ለመነጋገር ነው ይባላል። በዚህ ጉዳይ ለመመካከር ነው ይባላል። የኢራንም ጉዳይ ያልተዘጋ ምዕራፍ ነው። እሱም እንደተቋረጠ ገና ተኩስ አቁም ስምምነቱም እያለቀ ነው ይባላል። በእሱም ጉዳይ ይወያይ ይሆናል እና ያው በዋናነት ሁለተኛውን ዙር የተኩስ አቁም ስምምነት እንዴት ተግባር ላይ ለማዋልና እስራኤልን ለማሳመን ጫና ለማድረግ ነው ይባላል። ምን ያክል ይሰራል ነው። ጠቅላይ ሚኒስትር ናታንያሁ 15 ነጥቦችን አንቀበልም ብለዋል። ምን ያክል የአሜሪካ ባለስልጣናት ተጽዕኖ አሳድራሉ የሚለውን በቀጥታ ነው የሆነ።
0: ሻያው እንደው በአፍሪካ ሰጠኝ እንዳለው አሁን በአፍሪካ የፖለቲካ ሂደት ቢሆን አንድ የአንዲት ሀገር መሪ የአማችን የልጁን ባል የቅርብ ባለስልጣን ወይም አማካሪ ለማድረግ ቢሞክር ያው ስልጣኑ በቤተሰብ ተያዘ ተብሎ የተለያዩ ነገሮች ይነሱ ይሆን ነበረ። በሰለጠነው በምዕራብ ዓለም ግን የተለመደ ነው፣ ቤተሰብ ነው በዙሪያ የሚሆነው እና ምንም እንግዲህ በሙያው ብቁ ሆኖ ሊገኙ ቢችሉም በአፍሪካ ይህ ነገር ትችትን ያመጣል።
1: ችግሩ በአፍሪቃ በአብዛኛው አምባገነናዊ ስርዓተ መንግስት ያለበት ነው። የሁኔታ አሜሪካ አያሉ አሜሪካ ምዕራባውያን ሀገራት ዲሞክራሲ የህዝቡን የመሳተፍ የሚያሳትፍ ነው። እኔ ብቻ ልምራ፣ እኔ ፈላጭ ቆራጭ እኔ ነኝ ባይነት ሳይኖር ህዝቡን በማካፈል በህግ መሰረት በመንግስት ህግ መሰረት ነው እየሰሩ ያሉት። አውሮፓም አሜሪካም እየሰሩ ያሉት እና ቤተሰባው እንዳላችሁት ቤተሰባዊ አማችን በአስተዳደር መፈረጅ ማለት ደግሞ ይሄ ደግሞ እንደ ቤተሰባዊ ነው የሚል ትችት ቢኖርም ይህ የትራምፕ አማች ኩሽነር መመሪያውን ተከትለው ነው እየሰሩ ያሉት እና በሌሎች በማደግ ላይ ባሉ በአፍሪካ ሀገራን ይሞክራሉ ወደ ዲሞክራሲ ስርዓተ መንግስት ለመሸጋገር እየሞከሩ ናቸው።
2: ገና ከባድ ነው።
1: ገና ነው
2: ሽካለችው እንደው ስንነሳ አሁን ለምሳሌ በእስራኤል እንኳን አንድ አሁን ናታኔው አማቻቸውን አማካሪ ቢያደርጉ ፖለቲካው ይጧጧፍ ነበር ብዙ እና አንዳንድ ጊዜ የአሜሪካ ፖለቲካ ደስ የሚለው አንዱ ፓርቲ ለቆ አንዱ ፓርቲ ሲገባ ያ የፈለገውን የመሾም መብት መኖሩ ደስ ይላል እንጂ በአፍሪካ ቢሆንም ብዙ ነገር ነው። እንደውም ሙስና ሁሉ ይገባል ይመጣል
0: እና የራሱን ቤተሰብ ሲያመጣ
2: ወደፊት አማቾች ሲኖሩ እናስብበታለን።
1: ይህ በእንዲህ እንዳለ በአርዛ ሰርጥን በተመለከተ በዋናነት ለአርዛ ሰርጥን ለእልቂት ለፍጅት ለእስራኤል ለፍልስጤም ህዝብም ሆነ ለራሱ እልቂትን ያስከተለ መሰረተ ልማቱ እንዲፈርስ እንዲወድም ያደረገው ኦክቶበር 7 2023 ዓመተ ምህረት ወደ ድንበር ጥሶ ወደ እስራኤል በመግባት የፈጸመው በእስራኤል ላይ የፈጸመው ከባድ የሽብር ጥቃት እንደነበረ የቅርብ ጊዜ ትዝታችን ነውና አሁን ላይ ሆነን እንግዲህ ይህን ነገር ለማረጋጋትና ሰላም እንዲሰፍን እስካሁን አዛን በአስተዳደር ላይ የሚገኘው ሐማስ ሽብር ፈጣሪ ድርጅት ያለውን የጦር ትጥቁን ይሄ ነው በጣም እንቅፋት የሆነ የበርግጥ ትራምፕ ሰላም ምክር ቤት አቋቁመዋል። ሐማስ ለመጨረሻ ጊዜ የጦር ትጥቄን ፈታው ብሎ በይፋ እስካላወቀ ድረስ መፍትሄ ሊኖር አይችልም። ግን አሁን እኒህ የትራምፕ ልዑክ የመጡት አሁን አማቻቸውም ያንኛው ማን ነው ሁለተኛውም ደግሞ የመካከለኛው ምስራቅ ተሳቸው ኃላፊ ናቸው ለመካከለኛው ምስራቅ አሁን ይዘው የመጡት ይህንን ሁኔታ ለመቋጨት እንደሆነና አሁን በዚህ በአሸማጋይነቱ ግብፅ በደቡብ በኩል እስራኤልን አዋሳ የሆነችው ግብፅ ደግሞ በዚህ በሐማስ ባዛ ቀበሌ ጣልቃ ገብነት ያላት ሀገር ስለሆነች ምናልባት ሰሞኑን የሐማስ መልክተኞች ወደ ካይሮ ወደ ግብፅ በመሄድ በዚህ ጉዳይ ሲነጋገሩ ሰንብተዋልና አይ እንግዲህ አይ በቃ ጦር ትጥቃችን እንፈታለን ካሉ እስቲ እንግዲህ የዋሊደርና እንሰማለን።
0: ጥሩ። ያው እንግዲህ ሻየው እዚህ ጋር ተያይዞ መካከለኛው ምስራቅ ሁኔታ አሁንም አልተረጋጋም። ኢራን ከአሜሪካ ጋር ያለው ውጥረት እንዳለ ሆኖ በኢራቅ አካባቢ ጥቃት እንዳደረሰች ሰምተናል፣ መረጃዎች ወጥተዋል። ዛሬ እንዴት ነው የመካከለኛው ምስራቅ ሁኔታ? አልተረጋጋም አሁንም?
1: እንደተወጠረ ውጥረቱ እንዳለ ነው። ምንም ለጊዜው የተኩስ አቁም ስምምነት አሜሪካና ኢራን ደርሰዋል ቢባልም ግን ይህንን ለማስቀጠል የተኩስ አቁሙ ሁኔታ ለማስቀጠል ዲፕሎማሲያዊ ሰላም ድርድራቸው በቀጥታም ሆነ በተዘዋዋሪ መንገድ እንደቀጠለ መሆኑን እየሰማን ነው። አሁን በጣም አከራካሪ የሆኑት ሁለቱን ወገኖች የሆርሙዝ የባህር ወሽመጥ የነዳጅ ጫኝ መርከቦችን መተላለፊያ ነበረና አሁን ተቁመዋል። በኢራን ምክንያት ተቆጣጣሪ መከላከያ ኃይሏ በዛ ችግር የፈጠሩ ናቸውና ከዚህ ጋር በተያያዘ በራሷ በኢራን ላይ የኢኮኖሚ ኪሳራ አጋጥሞታል። የነዳጅ ዘይትም እየተሸጣል በገበያ በአለም ገበያም ደግሞ ችግር አለ። የነዳጅ ዘይት መወደድ የዋጋ ንረትም አስከትሏልና ይሄን በተመለከተ ከትናንት ወዲያ የፕሬዝዳንት ትራምፕ መግለጫ ባሰሙት ንግግራቸው ላይ ያሉት ምንድነው? ይሄንን መተላለፊያ የነዳጅ መተላለፊያ የሆርሙዝን ወሽመጥ በአሜሪካ አስተዳደር ስር ይሆናል ብሎ ተናግረዋል። ምን ማለታቸው ያ ከሆነ ደግሞ ምን እንደሚሆን በቀጣይነት ምን ያው ነገር ነው? ውጥረት እንዳለ ነው አሁንም።
0: እውነት ነው። አዎ ሰጠኝ። እንዴት ነው ውጥረቱ? እንዴት ያዋል?
2: አዎ በዚህ በዲፕሎማሲያዊ መንገድ አሜሪካ ብዙም የተሳካለት መስሎ አይታየኝም። በኢራን ጉዳይ እንግዲህ የተኩስ አቁም ስምምነቱም ከአንድ ስምምነት ሳይደረስ የተቋጨ እንደሆነ ነው። እንግዲህ እንዴት እንደሚያራዝሙት ባናውቅም የተሰጠው ጊዜ ገደብ ያለቀ እንደሆነ ነው የሚነገረው። ይሄ ደግሞ በጣም የሚያሳዝን ጉዳይ ነው። ከአንድ በጦርነቱ የተያዙ አላማዎች ቀርተው የሆርሙዝ ጉዳይ ሌላም ነገር ይነሳል እና አሁን ኢራን ላይ እንግዲህ የሆርሙዝን የባህር ወሽመጥ በእኛ ቁጥጥር ስር ነው ሲሉ ትራምፕ፣ ኢራኖች ደግሞ እየዛቱ ነው ያሉና በዛ አካባቢ ዝም ብሎ መንቀሳቀስ የሚቻል መስሎ አይታየኝም። ከጦርነቱ አላማ ወጥተን ሆርሙዝ መነጋገሪያ መሆኑ በጣም የሚያሳዝን ነው። አሜሪካም በኢራን ላይ ተገቢውን ጫና ማድረግ አለመቻሏም ራሱ ይሄ ለወደፊት ለእስራኤል ራስ ምታት ነው። ቅድም በዜናም እንዳየሽውም በጥያቄም እንዳቀረብሽው በኢራቅም የኢራን ድሮኖች ጉዳት አድርሰዋል እየተባለ ነው። እንዲያውም ኢራን አሁን የአሜሪካን ውጥረት ውስጥ ለመክተት ወዳጆቿን ሁሉ እንደገና ለማጥቃት እያሰበችበት ነው ይባላል። ይሄ እንግዲህ መካከለኛውን ምስራቅ ከድጡ ወደ ማጡ የሚከት ነገር ነውና ኢራኖች አሜሪካን አንበረከክ ነው ብለው የሚያስቡ ከሆነ ዞሮ ዞሮ ለእስራኤል ነው ስጋቱና እስራኤል ብዙ የቤት ስራ አላት ብዬ ነው ማስቡ።
0: አዎ እስራኤል በጣም ብዙ የቤት ስራ አላት። ጥሩ። እንግዲህ በሂደት ሁሉንም እኛ ያለው መረጃ ለአድማጮች እናቀርባለን። ወደሚቀጥለው ሳምንታዊ ፕሮግራማችን እለፍ። እናመሰግናለን።
2: የስራ አለም ፕሮግራም
1: ስራ ዓለም። በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
0: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን ከሕግ ጠበቃ ሽሎሚት ቸኮል ጋር እንወያያለን። በዛሬው ውይይታችን የታዳጊ ልጆች ወይም ብኔ ነዋር የስራ ሕግን በሚመለከት ነው የምንወያየው። የሕግ ጠበቃ ሽሎሚት ቸኮል ስልክ መስመራችን ላይ ናት፣ ወደ እሷ እናልፋለን። የሕግ ጠበቃ ሽሎሚት ጤና ይስጥልን፣ እንደምን አለሽ?
3: ሰላም፣ ጤና ይስጥልኝ።
0: በመጀመሪያ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንሽ እናመሰግናለን። ሽሎሚት፣ እንግዲህ ከአንቺ ጋር የምንወያየው ለመጀመሪያ ጊዜ ነው። የህግ ጠበቃ ሽሎሚት ቸኮል፣ እስኪ ራስሽን እንደው ለአድማጮች አስተዋውቂ፣ ስለ አንቺ ትንሽ ነገር ንገሪን እስቲ።
3: ሽሎሚት ቸኮል ነኝ ስሜ። የህግ ጠበቃ ነኝ። እኔ ስራ ማድረገው ስራ ፕሮጀክት ትንይ ቢኖይ የሚባላለ በዚህ ምሰራለሁ። እንደገና ደግሞ በዲኔ አቦዳ በኦፍዲን ስኩዮት እንዲቀበሉ አረጋለሁኝ። ሁለት ነገሮች ነው የምሰራው። በመስራቤቴ አሽኬሎን ነው። በዚህ ነው የምሰራው። ዛሬ የምንነጋገረው በስኩዮት ኦፍዲን በነዋር የምንነጋገረው።
0: በጣም ጥሩ እናመሰግናለን። እንግዲህ ያው ዛሬ የምንነጋገረው የታዳጊ ልጆችን የስራ ህግ በሚመለከት ነው። እንግዲህ ታዳጊ ልጆች ስንል እድሜያቸው ከ18 ዓመት በታች የሆኑትን ነው። እነዚህ ታዳጊ ልጆች ያው በስራ አለም ሲሰማሩ እነሱን የሚመለከተው የስራ ህግ የተለየ ነው። የታዳጊ ልጆች የስራ ህግ እንደው ከአዋቂ ሰዎች ከትልቅ ሰዎች የስራ ህግ በምን ይለያል?
3: ይለያል። ለምንድን ነው ልጆች ናቸው። ለዚህ ጉይ ተበቃቸዋል እንደይቆዱ በጉፍ በሁሉ ነገሮች መቼም ልጆች ናቸው ለዚህ ጉይ ተበቃቸዋል እንድትነ ነው የሚሰሩ ሰዓታቸው ሁሉ ነገር እንደተበቃቸው ነው በጥሩ መንገድ እንዲመለሱ ለተመጣጣቸው
0: ባካለም እንግዲህ በአምሮም ገና ልጆች ናቸው አልጠነከሩ ስለሆነ ነው ህጉ እንግዲህ ከለላ አመያደርግላቸው ጥበቃ አመያደርግላቸው
3: ህጉ በአላቸው ሆክ ኖር ነው የሚባል ሆኩ በህጉ መሰረት የነሱ ወተለየ ነው ለምን ነው ቸክላ ናቸው ሰውነታቸው ገና አልፋፋ እንደገና ደሞ ትምህርት ነው አሉ እንዳይጎዱ በኮፈሻ ገዶ እንዳይጎዱ ለዚህ ህጉ ይጠብቃቸዋል
0: ልጆች ስለሆኑ
3: አዎ ልጆች ስለሆኑ አዚህ ይጠብቃቸዋል ምን አይነት ስራ ነው የሚሰሩ በስንት ሰዓት የሚሰሩ ስንት ሰዓት ነው የሚቀበሉ ይሄ በሞላ ህጉ በመሰረት እንዲጠብቃቸው ነው እንዲጠብቃቸው ለዚህ አሁን ሁለት ወር በኮፈሻ ገዶ ሁሉ ኩታራ ውጭ ነው ለዚህ 16 የሞላ 15 14 17 የሞላ ስራ ትንሽ ይፈልጋል በዚህ ሰዓት ለዚህ አሁን እኔ የምለው ጋፋ በህጉ መሰረት ስንት ነው የሚከፈላቸው እንት እንዳይጎዱ አሁን 14 የሞላው መስራት ይችላል
0: 14 ነው የሚጀምር ይሄ አሁን ብኔ ኗር ስራ የሚጀምሩ ከ14 ዓመት ጀምሮ ነው
3: አዎ ኦኬ 13 የሞላው አይ መስራት አይችልም ለዚህ እናሳባታችሁ እና መጠበቅ አለ 13 የሞላው ፈልግ መስራት አትችልም መስራት ማለት አለለም ለምንድን ነው እንደአሁን እንደተጀመረው እንዴት ጉፋቸውን ትምህርታቸውን በጥሩ እንዲመለሱ
0: ሰውነታቸው እንዳይጎዳ
3: ለዚህ 14 ብቻ የሞላው መስራት ይቻላል እንደገና ደግሞ መስራት ተፈልገ ايشو وفي ما اتفلى وفي مش بخهيدو وفي لديم هيدو ايشو وفي يتشلال يتشلم يان ما اتفلى يا 15 يمولو مسرات تفلغا يعني ايشو وفي يسدو السرابوتا ادني يسو مل هنا يهنا قرو مسرات يتشلال است اهون سخر مينيموم سنتين متكفلو فرن كاو يسات متكفلاتشو 14 يمولاتشو لجوت
0: ከእድሜያቸው ከ14 እስከ 16 የሆኑ ልጆች ማለት ነው።
3: ከ ልጆች ደግሞ 16 የሞላቸው እስከ 17 ዘጠኛ ጎሮት ለሰዓት ደግሞ 17 የሞላቸው እስከ 18 የሞላቸው የሚከፈላቸው ለሰዓት 28 ሸክል 21 ጎሮት ይሄ የነሱ ክፍያ ነው በሰዓታቸው። አፋፍነት የሞላቸው እንደ ሁሉ ነው የሚቀበሉ ሳኻር ሚኒሙም
0: እንደ ትልቁ ሰዎች ማለት ነው። እንደ እድሜያቸው ደረጃ ይለያያል ክፍያው ማንድ አይነት አይደለም ማለት ነው። የሥራ ሰዓታቸው ስንት ሰዓት መስራት ይችላሉ? አንዳንድ የሥራ ቦታዎች ደግሞ ያው 3 ምሽመሬት 2 ምሽመሬት ያለባቸው አሉ። ጧትና ከሰዓት ወይም ደግሞ የሌሊት ሥራ ምሽመሬት ያላቸው የሌሊት ፈረቃ ስራ ያላቸው መስሪያ ቤቶች የስራ ቦታዎች አሉና እንደው እንደዚህ ታዳጊ ልጆች ታዳጊ ወጣቶች እንዴት ነው የሚሰሩት የስራ ሰዓታቸውስ እንዴት ነው?
3: እሺ እነሱም ጨቆች የሚሰሩት 8 ሰዓት ነው። በ8 ሰዓት የበለጠ ትንሽ 9 ሰዓት ይሰራሉ ግን በሳምንት 40 ሰዓት መሙላት አለባቸው። ድጉማ አሁን 8 ሰዓት 5 ቀነሰው 40 ሰዓት ይሞላል በሳምንት ግን አሁን 9 ሰዓት 299 ሰዓት ቢሰሩ 10 ነው። ለዚህ 8 ሰዓት በቀኑ ጨርሰው እብታቸው መሄድ 5 ቀን በሳምንት 40 ሰዓት 40 ሻውት 40 ሰዓት ይወጣል። ይሄ የነሱ ነው። ሻውት መስፋፋት የላቸውም ማለት 10 ሰዓት 11 ሰዓት አይሰሩም 10 እንደገና ደግሞ ሰዓታቸው 16 የሞላው ሰዓት 18 በሌሊቱ መስራት አይቻልም። በሌሊቱ ማለት
0: ታዲያ እስከ ስንት ሰዓት ነው መስራት የሚችሉ?
3: እስከ ባቦኪያው መስራት አይቻልም። ነገር ጀምረው በስምንት ሰዓት ባቦኪያው ጀምረው ሰዓት ሰዓት ወይም ስምንት ሰዓት 10 ሰዓት ባቦኪያው ጀምሩ ስምንት ሰዓት ስሚሞላ ይችላሉ ግን በሌሊቱ መስራት አይቻልም። ሌሊት እንድንም ይባል በሌሊቱ 10 ሰዓት በላይላ ጀመሮ 8 ሰዓት ባቦኪያ እየ አሶ ለልጆች መስፋ
0: አይፈቀድም ክልክል ነው ህጉ አይፈቅድም እህ አው ጥሩ እንግዲህ ያው በቀን 8 ሰዓት ነው የሚሰሩ ይሄ ሌሊት ፈረቃ ያለበት ስራ ከሆነ አይሰሩም ሌሊት የሚባለው ሌሊት 10 ሰዓት ጀምሮ እስከ ጧቱ 8 ሰዓት ድረስ ያለው ነው በዚህ አይሰሩም ነው ያልሽን ህጉ አይፈቅድም ይከለክላል ታዳጊ ልጆች በተለይ በረፍት ጊዜ እንዳልሹ ስራ ይሰራሉ ብዙ ቦታዎች ያው በስራ ቦታዎች ይሰማራሉ ለስራ እንግዲህ ስራ ቦታዎች ስንል የተለያየ ስራ አይነት አለ የጉልበት ስራ የሚሰራባቸው ቦታዎች ሊኖሩ ይችላሉና እንደውን ስታዳጊ ልጆች የሚሰሩት ስራ ሲተለየ ነው ወይ አሁን እንደው ቃ የማንሳት ይመጣል ከባድ ጉልበትን የሚጠይቅ ስራ ላይ ሲሰማራሉ ወይ
3: አይደለም እንደ አሁን እንደጀመር ነው ይጥብቃቸዋል ስንል እንዳልነው ስራ የተለየ ስራ አለ ከባድ ስራ እንትን የሚላቸው የሚከብዳቸው እና ጉፋቸውን ጋባቸው ወይ እጃቸው ወይ እግራቸው ያሰማቸው ይሄ ክልክል ነው በዚህ መስራት አይችሉም በቃ ቀላሉት ስራ የሚሰሩ ልጆች
0: የጉልበት ስራም አይፈቅድላቸውም ከባድ ስራ ማለት ነው በጣም ጥሩ ቅድም እንዳልሽው የህክምና ማስረጃ ያስፈልጋቸዋል ስራ ለመቀጠር የሐኪማው የቤተሰብ ሐኪማቸው የሚሰጣቸው ይሹራ ለስራ ማስረጃ እንደው ከዚህ ጋር ተያይዞ ሌላ ነገር ሲያስፈልጋቸዋል የወላጅ ፈቃድ ወላጅ ወይ አብሮ ሆዶ ቶፌስ ፎርም የሚሞላ የሚፈረም ካለ የተከትሎ ወላጅ አብሯቸው ሂዶ የሚጨርሰው ነገር ይኖራል
3: የለም ግን ተወዳዘው ያስፈልጋቸዋል ተወዳዘውት አሁን 15 አላወጣ እንደሆነ አዝቶ የእናት አባቱን ተወዳዘውት ያስፈልገዋል። ተወዳዘውት ግን ያስፈልገዋል እንጂ እናት አባት አብሮ ወይም ፎርማ ምናምን አያስፈልግም።
0: ተወዳዘውት ብቻ አይተው ይቀጥሯቸዋል ይቀበሏቸዋል። የህክምና መረጃ ብቻ ነው የሚያስፈልግ በመረጃ ደረጃ ሌላ ነገር አያስፈልግም?
3: አያስፈልግም።
0: እንግዲህ ያው የታዳጊ ልጆች ወይም ብኔ ኗር የስራ ህግ ከመደበኛው የስራ ህግ የተለየ እንደሆነ ያው ህጉ ሚለውን አስረድተሽናል የህግ ጠበቃ ሽሎሚት ያው በዚህ ዙሪያ ወጣቶችን ለመጠበቅ ሲባል በአካል ጉዳት እንዳይደርስባቸው ለትምህርታቸውም ያው ጤንነታቸው ተጠብቆ ለትምህርት እንዲመለሱ ከባድ ስራ እንደማይሰሩ ነው የነገርሽን ህጉ ጥበቃ ያደርግላቸዋል ጉዳት እንዳይደርስባቸው በዚህ ዙሪያ የምትጨምሪው ነገር ካለ ያላነሳናቸው ነገሮች
3: ዋናውን ብግ ያለሁኝ ያስፈልገው ነገም እናት አባትን እንዲያውቅ ይህን ሰምቶ ልጅ እንዳላቸው መጠየቅ ስንት ነው የሚከፍላቸው ምን አይነት ስራ ነው የምትሰሩ ይሄ በሙላ እናት አባት ልጅ ይጠብቃልኝ በዚህ አይነት ይህን ሲያውቅ አዘ ዛሬ ሲመለሱ ልጆች የሚሰራ እንዳለ ምንድን ነው የምትሰራው ከባድ ነው ከባድ አይደለም ስንት ነው የሚከፍሉህ? በስ ሰዓት ነው የምትመለስ? ስንት ሰዓት ነው የምትሰራ? ይሄ በሙላ የእናት አባት ፈንታ ነው ስላለሁኝ
0: ወላጅ ያው መከታተል መጠየቅ አለበት።
3: ያው
0: በጣም ጥሩ እንግዲህ ያው የታዳጊ ወጣቶችን የስራ ህግ ያው በአጠቃላይ አጠራ አድርገን ተመልክተነዋል። የህግ ጠበቃ ሽሎሚት ቸኮል ስለሰጠሽን ሰፊ ሙያዊ ማብራሪያ በጣም እናመሰግናለን።
3: አመሰግናለሁ።
0: የተከበራችሁ አድማጮቻችን የዛሬው ዝግጅታችን ይህን ይመስል ነበር። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸር ሰንብት። ወርቅነሽ እሸቴ ነኝ።
2: የተከበራችሁ አድማጮቻችን አሁን ደግሞ ቃለ ምልልስ እናካሄድበት ሰዓት ነው። ወይዘሮ ደጅጥኑ አጉማስ በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ ደጅጥኑ እንደምን ዋልሽ?
4: ሰላም የናችሁ ፈጠን ወርቅነሽ ሳያው እንደምን ሰነበታችሁ?
1: እግዚአብሔር ይመስገን ወይዘሮ ደጅጥኑ አጉማስ። በርግጥ የማህበረሰብ ታጋይ እንደሆንሽ ነው የምናቅ። ጤና እንዴት ተጠበቃል?
4: የተመሰገነ ይሁን ደህና ነኝ።
1: በጣም ጥሩ።
4: ደህና ናችሁ?
1: እግዚአብሔር
2: ይመስገን። እንግዲህ ፖለቲካው ሞቅ ሞቅ ሲል የኛም ስራ ሞቅ ሞቅ እያለ ነው
4: ያለ አይደል? ተመስገን እንኳን ለዚህ ጊዜ ያደረሰን የተመሰገነ ይሁን።
2: ጦርነቱ እየጠፋ ፖለቲካ ቢሆን ጥሩ ነው። እንግዲህ ካለን መረጃ እንጂ በሃይማኖት ጉዳይ ምሰነዝረው ሐሳብ አለ ብለሽናልና ምንድነው አሁን አዲስ ነገር አለ ወይ?
4: አዎ ምን አዲስ ነገር ተፈርመ ነው ሰጠኝ ወለቲካው ሚጣጣፋን ስለ ሃይማኖቱ ሚጣጣፋን ስለ መረካከቱ ሚጣጣፋን ምን ወቀጡ ናው ሃይማኖቱ በኩል ራባኖች ቀሳውስቶች በእውነት በእውነት ሆነ የሚራመዱት በየአገሩ ሰብሰባ እያረጉ በየአገሩ እየተመካከሩ እያስተማሩ ነው ሰው ልቦና በሰጠው እንጂ እነሱ በእውነት አሁን ባለፈው ያው ያያችሁት ቤት አጥቅባ ነበር። ቤት አጥቅባ ደግሞ አሁን በቀደም ኮሎም ነበር። እዛ ጋር እንኳን እኔም እንዳጋጣሚ ሆኖ በአንዳንድ ምክንያት አልሄድኩም እንጂ ብዙ ሰውም ባለበት እየመከሩ ነው። ምክር ነው ሰውን የሚመልሰው። ጥሩ ስራ ነው የያዙ። አፍጋናው አይደለም፣ መረካከፉ አይደለም። እንደውም ተዚህ ተሃይማኖት ጋር አብረው አባቶቻችን እነሱን ማስተማር እናት ለልጅ ለእናቷ መጣስተማርሽ ባይባል እንዲያ የቶክቶክ ሰው ሳይሞት በቁመናው እየተዘቀዘቀ እናቱ አባቱ ቀድሞ የሞተውን ሁላትሙን አያወጡ የሚዘቀዝቁትን የሚረካከሱትን ይህን ጨምረው ጆሮ ለጆሮ አብረው ይዘው ሲሄዱ በጣም ቆንጆ ነው። እኛ ኢትዮጵያ ተወልደን ስናድግ መከባበርተኛ ነው ያለንን አርግዛ አዝላ እንጨት እኮ ተሸክማ ትልቅ ሰው ታየች መንገድ ቆርጣ አትሄድም ወይም መንገድ ቆርጦ አይሄድም። እርፎን ሞፈሩን ማርሻውን ተሸክሞ አሳልፎ ነበር ሚል ወይም እንግዳ ሲመጣ ተንበርክከ ንግር አጥበን አውራጣቱን ስመን ቁመን አብልተን ይኖር ነበር ልምዳችን የጦቢቶች እንጂ ስድብ መጓረድ መረካከስ
1: ቱሬት የለንም። ወይዘሮ ደጅት ነው።
4: አቤት።
1: በርግጥ ሱላይማኖትም ተሸረሸረ ተጎዳ በሚል መታገል ያለ የነበረ ሆነና አሁን የቀረው ነገር ምንድን ነው? በአካል ሰውን ተነስቶ የመግደል ደም የማፍሰስ የቀረ እንጂ ምን የቀረን ነገር አለ? ምን የቀረን ነገር አለ? ከሃይማኖት ጋር ሁሉንም ደረቁንም ነጭ ደረቁንም ሁሉም ወንጀል ስም እያጎደፉ ያሉበት ጊዜ እነዚህ አይነት ሰዎች የሰውን ፎቶግራፍ ወስደው የሰውን ልጅ በቪዲዮ በተንቀሳቃሽ ቪዲዮ ወስዶ በማህበራዊ ሚዲያ ማርከስ ካንዱ ወደ አንዱ ማሸርሸር ማጋራት እነዚህ አይነት ሰዎች በእስራኤል ሀገር ህግ የለም ብለው ያስባሉ? እኔ በጣም እንግዳ ነገር ነው የሆነብን ወይዘሮ ደጅት ነው
4: ከነሳየው እኔ የሚገርመኝ ይሄ ነው። ህግ ታለባት ቦታ አንድ ሰው እኮ አሁን በእናንተ ረድወን ጣቢያ ጋር ያሰርብታችሁ እንጂ ሰው በሌለበት ስም አታንሱ፣ ሰው በሌለበት ስም አንስታችሁ አትናገሩ ብላችሁ ምዘጉ። እንኳን ሰው ሳይሞት መዘግዘቅ ያንን ተምና እንዳልከው ወስዶ መለጠጥ ታዲያ ሆኖ የኢትዮጵያ ማርክ ነው። ኢትዮጵያ ሀገራችን እኮ ተወልደን ያደግንባት ናት፣ እትብታችን ተቀበረባት ናት። ዛሬም ጤፋ ተከትላ መጣ ምን በላ ከኩ ቡናው ኢትዮጵያ የመጣ እኮ ነው። ህደን እስቲ ተዚያ ወይ የተላላ ሀገራችን ተወልደ ሀገራችን አይተምን መጣ ኢትዮጵያስ ምን ባደረገ? ክርስቲያኖችም እኮ አብረን ኑረናል፣ አብረን ኑረን እነሱም ባሉበት እኛም ባለንበት አብረን በመከራው በደስታው በወራው ውለናል። ጠላት አይደሉም። ና ይሄን ያህል መረካከሱ እኔ በዚህ በኩል እንደው ህግ ያስተብበት ትልቅ እንደ ትልቅነቱ ትንሽ እንደ ትንሽነቱ መከበር ሲገባው ሁም ነው አይባል፣ ከሌ ነው አይባል፣ ጋዜጠኛ ነው አይባል። ሁሉም ማርከስ ሁሉም
2: መተቸት ጥሩ ነው፣ መተቸት ሊኖር ይችላል ትችት። ነገር ግን አሁን ችግሩ ምንድነው? አንድ ነገር ትችት ሲመጣ ወይም ደግሞ እናስተካክለው ሲባል በወረደ መልኩ መሆን አይደለም። የሰውን ስብና መብቱን እዚያ ሀገርስ የሀገሪቱ ህግ ምን ይፈቅዳል የሚለውን የሰውን ልጅ ስብናውን የእምነት ነጻነቱን ሁሉ መንካት የለብንም። ለማስተካከል ሲባል ከሌላው ከእኛን ካልመሰለው ማህበረሰብ ጋር መጣላትም ጥሩ አይደለምና እንርማቸው። አሁን ያልሽው የሃይማኖት አባቶች ይሻየውም ነበር ከዝግጅቱ
1: ነበረ
2: ውይይቱ ጥሩ ነው። የመወያየት ባህላችን ይዳብር። በዚህ መልኩ ነው ሊፈታ የሚችል እንጂ ሰላማዊ ሰልፍ አድርገህ አንተ ጎትተህ ወደ ሆነ የእምነት ተቋም ወስደህ አታስገባኝም። እምነት ደግሞ በልብ ነው።
1: ማስገደድ አይቻልም። አምልኮት የሰው ልጅ በፈለገው አይነት እንደዚህ የሚለው ቃል ይህን ተለያዩ ሃይማኖት እንዳሉ በእስራኤል ሀገር ከዛ ጋር የሰው ልጅ እድሜው በእስራኤል መንግስት ህግ መሰረት እድሜው 18 ዓመት በታች የሆነ ታዳጊ ወጣትን ሰብኮ ወደዚህ ወደ እኔ በማምነው አምልኮት ጋር ሂድ ብለው እንደዚህ አይነት ስራ የሚሰሩ ከሆነ በህግ ያስቀጣቸዋል። ትክክል አይደለም። ለምን ህዝብ እስራኤል በዓለም በስደት ተበትኖ የነበረ ነገደ እስራኤል ወደ እስራኤል የተመለሰው ለምንድን ነው? ይሁዲ ቤተ እስራኤላዊ ሆኖ ለመምጣት እንጂ በድሮ በስደት ዓለሙ በነበረው ሃይማኖት አይነት እንዲቀጥል አይደለም። ይህ የመገናኛ ብዙሃን ሬዲዮአችን ደግሞ በዚህ ላይ ያተኮረ እስራኤል ንብረተሰብ አዲስ ገቢዎችና ነባሮቹ ውህደት፣ ፍቅር፣ አንድነት ለጥሩ ዜጋ፣ ንጹህ ዜጋ እንዲመሰረት ነው የኛ ስራ አይደለም እንዴ?
2: እኛ ስራችን እኛ ይቅርታ የኛ ስራ በመገናኛው ታር ያሉ ነገሮችን ዜና ማቅረብ፣ ወቅታዊ ትንተና ፕሮግራሞችን ማቅረብ ነው። ሃይማኖት እንዲሁን በዚህ ይሁን በዚህ ሂዱ የማለትም መብቱም ስልጣኑም የለንም። እንዲያውም ወደ አንዱ ሃይማኖትም የመወገን መብት የለንም። እዛ ጋዜጠኝነት እንወጣለን ማለት ነው። ስለዚህ ያ ታሳቢ መሆን አለበት። ሌላው ደግሞ የሰዎችን መብት እና የአገሪቱን ህግ መመልከት ያስፈልጋል። እኛ ባልነው ሂዱ የሚለው ሁሉ ማዋጣ መማማር ግን ብዙ ለውጥ ሊያመጣ ይችላል ነው የዘሩ ደጅ እንግዲህ ለማጠቃለል እስኪ
4: ወለሻየው ወፈጠኝ
2: ሁላችን ወርቅ ነሽ።
4: ሁላችን ወርቅ ነሽ። እናንተ ያው እንደ ጋዜጠኝነት ትመክራላችሁ፣ በጣም ትመክራላችሁ። ብዙውን እያስተካከላችሁ ነው። አሁን የተተሳሳፉት አይ ይህ ነገር ትክክል አይደለም ተይ ተመለሽ ብትሉኝ ምክር ነው እመለሳለሁ። ይህን ዝም ብሎ ስም ማጥፋት የጠብ ወተራ ምንድን ነው ያለው? እኛ ቼ ምንምንሽ ሃይማኖታችን እና ተች ሀገር ያገባን እንጂ ትምህርታችን አይደለም፣ ጠጉራችን አይደለም፣ መልካችን አይደለም። እስራኤል በመፈጠራችን እስራኤልነታችን ነው ለኢየሩሳሌም ያበቃ። ሲያበቃን ደግሞ ለልጆቻችን ተች ትውልድ ምንድን ነው የምንጥልላቸው? እኛ ይህን ሃይማኖትን በደበርንበት ከሃይማኖት ላይ እኛ ልጆች እንዴት ነው? ወይስ ደግሞ አሁን አንተ ለምሳሌ እናት አባት ቤት እንግዳ አቀባበል እናት አባት ታረጉ፣ አንተ ያን እንግዳ ደግሞ ተቀብል ምናምን ተሆነ የአንተ ልጃን ይማራል? ይህ ስድብ የስድብ እናትሽ አባትሽ ቄጥሽ ምርጥሽ ይህ ስድብ ልጆች ተተች ትውልዶች ዛሬ አበ
1: እንዲህ አይደለም ወይዘሮ ደጅት ነው
4: አቤት
1: መቀመጫሽን ቢባል ይሻላል። እሺ
2: ያ አማርኛው ምናልባት ለሬዲዮ ላይሆን ይችላል እንጂ ልክ ናት። ብዙ ነገር ማይነገሩ እንደው ልጆች ደርሰው የሚያዩትን ነገር ማይነገሩ ነገሮች ይነገራል እኮ። አሁን እኮ በህብረተሰብ ውስጥ ነው የምንኖርና ምናልባት በሬዲዮ ላይ ይነገር ይችላል ይሄ ቃል። ነገር ግን ምንሰማው በቲክቶክ በፌስቡክ በጣም ደስ የማይል ነገር ነው እና በምክክር
4: ተተኪ ትውልዶች እኛ ላፊ ነን ለተተኪ ትውልዶች ነገ እኮ አሁን አንተን አርክሽን አንተን ሰድቤ አንተን ትሙና ልፍጭን ጎን ተልቅሶ ላይ ብታይ እንዴት ነው የምንታይ? ተደስታ ብታይ እንዴት ነው የምንታይ? እኛ እኮ አንድ ነን፣ ልዩነት እኮ የለንም። አሁን አንድነት ይባላል። እናንተም ስለ አንድነት ሁልጊዜ ታስተምራላችሁ፣ ግን እንኳን አንድነት ሚኖር በአሰ
2: እሺ። ጥሩ እንግዲህ ችግሮችን በመመካከል
1: ሰው ሲበደል በህግ አምላክ ይላል በህግ አምላክ ብሎ የሰው ልጅ እንትን ይላል።
2: የሞራል ህግ ነው
1: ከምንም በላይ ሰው አው በዜጋ የሰጠ የዘመነ
2: የሞራል ህግ ነው።
1: ፍትህ ያስፈልጋል። ፍትህ እንዴ ፍትህ ፍርድ ቤት አለ አይደለም እንዴ? መከራከር አለብን መብታችን።
2: እኔ ግን እኔ ካንተ በተቃራኒው የሞራል ህግ ካለ የምናገረው መጥፎ ነው፣ ለትውልድ አይበቃም፣ ህብረተሰብን ይጎዳል ብዬ ማስብ ከሆነ ፍትህ ደረስ አንደርስም እና የሞራል ህግ ቢኖር ጥሩ ነው እንላለን። ወይዘሮ ደጅጥኖ
4: ሞት ነው እውነቱን ነው ሻያውን እኔ ገድፈዋለሁ። ፍትህ ቢኖር አሁን እኔ ጅል ቃል ተናግረ እንደሆን ብቀጣ እሷን እየተቀጣ ይላል ህጉ ነው
2: እኮ። ስንቱን ህግ ፊት ማቅረብ
4: እንደናንተ ልፋትማ ጥሩ ነው። በሉ አመሰግናለሁ፣ ሁለሰታችሁን አናንም አመሰግናለሁ፣ እናንተንም አመሰግናለሁ። ጤና ይስጣችሁ። ደግሞ ፖለቲከኞች ምሽት ተመርጠው ደግሞ ለደስታ ያብቃን።
2: ጥሩ እናመሰግናለን።
4: ሀገሩ ሰላም ያርግልን።
2: አሜን። ወደ ቀጥ አድማጭ እንለፍሻ
1: መስመር ላይ ያሉ አቶ ጤና ይስጥልን።
5: ጤና ይስጥልኝ። ሻያው ሰጠኝ እንዲህም ለወይዘሮ ሀና በየቀኑ በየተራው ህዝቡን እየተቀበለች ይኸው ለዚህ መድረክ የምታበቃ እንሷ ናት። እንዲህም ደግሞ
1: አቶ ሙላት ከናታኒያ። እሺ አቶ ሙላት ቀጥል።
5: እንዴት ናችሁ? ደህና ናችሁ?
1: እግዚአብሔር ይመስገን ደህና ነን።
5: ደህና አድርጋችሁ አክሎ አሁንም ደግሞ ሀገራችን የተረጋጋ ሰላም ይሁንልን። እንዲህም ደግሞ የሀገር ሽማግሌዎች አምላክ እግዚአብሔር እድሜያቸውን ደግሞ እንደ መንገድ ያስረዝምልን። ራባን ካህንን ደግሞ አምላክ እግዚአብሔር ያቆይልን፣ መካርና መራጭ ያሳጣን። ከዚህ በመቀጠል ያው እንግዲህ በዛሬው ዕለት ሁላችሁ እንደምታውቁትም ሀገሩም ሁሉም ስለናውቀው ያው በሀገራችን ላይ ዛሬ ያው እንግዲህ በአማርኛው የውሽጣዊ ምርጫ ብለው ይቀለኛልና
1: አው ተከክል ነው። ገላጭ ነው። ውስጣዊ ነው። ሁሉም ጠቅላላ ህዝቡ የሊኩድ ፓርቲ አንድ ውስጣዊ ምርጫ እየተካሄደ ስለሆነ ያ ብሔራዊ ምርጫ ኦክቶበር 7 ቀን ላይ መሆኑን መለየት ጥሩ ነው። ጥሩ ገላጭ ነው የተጠቀምክ ሙላት።
5: አዎ እና ስለዚህ እናንተንም እግዚአብሔር ያቆያችሁ በዛሬው ዕለት ይነን መድረክ ስለሰጣችሁኝ ከፍ ያለ ምስጋና አቀርባለሁ።
2: የመጠቀም እኮ መብት አላችሁ። እኛ በበጎነት የምናደርገው ሳይሆን እንደ ዜጋ ይሄ የህብረተሰብ ሬዲዮ ነው እና እኛ እንደ ሰራተኛ፣ እናንተ ደግሞ እንደ ዜጋ የመጠቀም መብት አላችሁ እና እኛ በተለየ ምስጋና አይገባንም ለማለት ፈልጌ ነው።
5: አይ ምስጋና ይገባችኋል። ምክንያቱም እናንተ ደከመኝ ሰለቸኝ ሳትሉ እኔ የደወልኩት ባለፈው ዕለት ነበረ። ግን ይኸው ወይዘሮ ሀና ይህንን ጠብቃ ቆይታ ዛሬ ደውላ ይኸው ለዚህ መድረክ ያቀረበችኝ እሷ ናት። እናንተም ተቀበላችሁኝ እና ስለዚህ ጥርስና ከንፈር ሲገዳደፍ ያምራል ይባላል እና ደግሞ አንደኛ ደግሞ እናንተ ብዙ ብዙ ደግሞ አድማጭ ስለሚሉ የእኔ ተራ ለምንት ባለፈው ደውዬ ሳምንት አለፈ ወር አለፈኝ የሚሉ ብዙዎችን አዳምጣለሁ። ስለዚህ የተራ ብዛት ስላለ ነው።
2: ጥሩ ነው። ጊዜው እንዳንይዝብህ
5: እና እንግዲህ በዛሬው ዕለት የሊኩድ መራጭ የሆነ ዛሬ የሚፈልገውን መርጦ መብቱን እንዲያስከብርና መሪውን እንዲያውቅ በያለበት በየከተማው በሀገሯ ውስጥ በእስራኤል ሀገር ዳሮም እስከ ጻፎን ተመርካዝ ድረስ መራጩ መርጦ የሚያስቀምጡትን አለ ይመራናል የሚሉትን ሳይደክሙ ሳይሰለቹ ግርግር ሳይፈጠር አስመራጮችም ሆነ መራጮች ግጭት በሌለበት ትዕግስት በሞላበት ስራው እንዲካሄድና ይሆነናል የምንለውን ወክለን የኛን ኃላፊ የሚሆን የኢትዮጵያኖችን ማለት ነው ተወዳዳሪዎች እንግዲህ ከሌ ከሌ የምለው ነገር የለም እና ይሆነኛል ብዬ እንግዲህ አምስት አመት ስድስት አመት አባል የሆነ አባል ሁኝ የሞላሁት ከሌ ይሆነኛል ብዬ እኔ ማውቀው ሁሉም ያውቀው አለ እና ስለዚህ
2: መብታችሁን ተጠቀሙ ነው።
5: አዎ በተረጋጋ መንፈስ ሁላችን ባለችን ሰዓት መብታችን እንድንጠቀምበት መብታችንም እንድናረጋግጥ ለዚህ ነው ለህዝቡ ማስተላለፍ መፈልገው። በሁለተኛ ከምርጫው ቦታ ላይ ያሉት ኮሚቴ ህዝቡን የሚያስመርጡ ወረቀቱን የያዙ ቶፌቱን የያዙ ከዚያ ላይ 12 ሰው እንግዲህ ከሌ ከሌ ከሌ ብለው በእያንዳንዳቸው 12 ሰዎች የሚሄዱትን ማን ተማን ጋር እንዳለ የእኔ የምፈልገው ሰው ከነዚያ ጋር ያሉትን 12ቶችን ምመርጥ ከሆነ 12ቶችን ያው እንግዲህ ሲማን ምልክት አለ ከዚያው ህግና ደንቡ የሚፈቅደው ያንን በማድረግ እንደገና ከደጃፍ ኮሚቴዎች ወይም ደግሞ አስመራጮች የሚሞላ ቁጥር አለ።

0: በመግለጫ
1: እንግዲህ መብቱን ይጠቀም ነው እያንዳንዱ በብሔራዊ ደረጃ ሲሆን እንግዲህ አስመራጭ ኮሚቴው የሚያቀርበውን እኛም በሬዲዮ እናቀርባለን ምን እንደሆነ። ይሄ ግን ጊዜ ስለገደበን ነው ባጭሩ።
0: እና ስለዚህ ከደጃፍ ካሉት ወንድሞች ታስመራጮች ቶፌሱን ተሚሰጡን ያችን የሚሰጡነን ሲማንና ምልክት የሆነበትን 12 ሰዎችን የሚይዘው ወረቀት የነን ይጀህዳለው። ከዚያ ተምንሰጣቸው ሰዎች ትዛዞታችን ተምንሰጠው ማስታወቂያ ቁጥራችን ስንሰጥ እንግዲህ ያንን ቦስታ ይሰጡናል ማፈኛዋም ማለት ነው። ያችን ወስደን ተሳጠን አስገብተን ስንመለስ ከዚያ በኋላ ያው ማስታወቂያችን ይዘን እንወጣለን። ይህ ተመሆኑ በፊት ግን አንዳንድ ጊዜ ከዚያ ያሉትን ወረቀት
1: ጊዜው ገደበን እናመሰግናለን መሰናበት ስላለብን
0: ከዚያ ያለውን ወረቀት ሲሰጡን እዚያ ላይ ስህተት ይገባል እና ህብረተሰቡ ተጠንቅቆ ከደጃፍ የሚቀበሉትነን 12 ሰው ያሉበትነን ወጡ ሊጠቀመው እንዲያውቅ
1: እናመሰግናለን። ሰላም ቀን
2: አመሰግናችኋለሁ።
0: አዎ ነገ ደግሞ ያው ደስታውን ለመስማት ያብቃን። ቅድም
1: እንዳላችሁ
2: ደህና ቆይታ
1: እንግዲህ ለቴክኒክ ባለሙያችን የቪያታር ሽሞኒ ለአጠናካሪያችን ሀና ስፈረው
2: ባልደረቦቻችን ሰጠኝ ዘመነ
1: አርቅናይሸቴን
2: ይሻያው ደጉ
1: እናመሰግናለን። መልካም
2: ልክ 7 ሰዓት በቸር ያገናኘን።

0: ኢሉል ሄብታሽን ፔቫቭ ለአውሮፓ ዘመን አቆጣጠር ኦገስት 17 2026 እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 11 2018 ነው። የቴክኒክ ባለሙያችን ናቲ ብላንኬት፣ አጠናካሪዋ ሃና ስፈራው፣ የስቱዲዮ ተረኞች ሻያው ደጉና የቾባይነን ለተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ የዜና ትንታኔ፣ ሳምንታዊ ህግና ፍትህ የተሰኘው ፕሮግራምና ከአድማጭ ጋር የስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከእኛ ጋር ይሁን እያል ዜናውን በባልደረባዬ ሻያው ደጉ
1: አይቾባ እያመሰግናለሁ። አርዕስተ ዜና፣ የቀኝ ክንፍ ሊኩድ ፓርቲ ዛሬ ውስጣዊ የእጩ ክነሴት አባላት ቅድመ ምርጫ ሲያካሂዱ አለም ከምሽቱ 9 ሰዓት ላይ ምርጫው ያበቃል። በቤት ሸመሽ ከተማ ውስጥ ባንድ ቤተሰብ መኖሪያ ቤት ውስጥ እድሜያቸው 5-9 ዓመት የሆኑ ሁለት ታዳጊ ልጆች በጩቤ ተወጉም። ከቆሰሉት ሁለት ልጆች መካከል አንዱም ወደ ኢየሩሳሌም ሐዳሳ ኤንካሬም ሆስፒታል ተወስዶ በሕክምና ላይ እንዳለ በሞት ተለየም። ፕሬዚዳንት ዶናልድ ትራምፕ ኢራን በምን መንገድ የኒውክሌር ከባድ ጦር መሳሪያ ባለቤት አትሆንም ሲሉ በድጋሚ ተናገሩ። ኢራንና አሜሪካም ዛሬ ያበቃውን የ60 ቀናት የተኩስ አቁም ስምምነት ለተጨማሪ 60 ቀናት አራዘሙት። በሮቦት ከተማ የ18 ዓመቱ የሁለተኛ ደረጃ ትምህርት ቤት ተማሪ ዮታም ቡድኒህ በኡዝቤኪስታን በተካሄደ ዓለም አቀፍ የኮምፒውተር ሳይንስ የአዋቂዎች ውድድር የወርቅ ሜዳሊያ አሸነፈ። የመን በከፊል የሚገዟት የሁቲ አማጽያን የሳውዲ አረቢያን መርከብና የጦር ጀልባዎችን በሚሳይል አጠቁም። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የቀኝ ክንፉ ሊኩድ ፓርቲ ዛሬ ውስጣዊ የእጩ ክነሴት አባላት ቅድመ ምርጫ ሲያካሂዱ አለም ከምሽቱ 9 ሰዓት ላይ ምርጫው ያበቃል። የክነሴት ምክር ቤት አባል ኦሸር ሺክሊም በፓርቲው ዝርዝር ውስጥ ለተመደቡት የተጠበቁ ቦታዎች ሽሪዮንም ሲባል አሁን በስልጣን ላይ ያሉ በርካታ ሚኒስትሮችና የክነሴት አባላት በሚቀጥለው ክነሴት ውስጥ እንደማይኖሩ ገለጹ። በአንድ በኩል ይህ በጣም አሳሳቢ ነገር ነው ካሉ በኋላ ዝም ብሎ ስጋት ሳይሆን በእርግጥም የሚከሰት ነገር ነው። በመጨረሻ እነዚህ የተጠበቁ ቦታዎች ሽሪዮንም የሚሰጡት አሁን ባሉት የክነሴት አባላትና ሚኒስትሮች ውጭ ነው። እኔ በግሌ የማስበው ለብሔራዊ ለሊኩድ ፓርቲ አሸናፊነትን በተመለከተ ሲሆን በእግዚአብሔር እርዳታ ጠቅላይ ሚኒስትር ናታንያሁ የሚቀጥለውን መንግስት የሚያዋቅሩ እሳቸው ይሆናሉ። እሱን መደገፍ እንጂ የግል ጥቅሜ ወይም የተወሰነ ቦታ ማግኘትም አይደለም የማስበው አሉ። የመከላከያ ሚኒስትር ኢስራኤል ቃጽ ከጦር ኃይሎች ጠቅላይ ኢታማጆር ሹም ዛሚርና ከሌሎች የደህንነት መስሪያ ቤት ክፍሎች ባለሥልጣናት ጋር ካደረጉት ውይይት በኋላ እንደገለጹት የእስራኤል መከላከያ ኃይል በይሁዳና ሰማሪያ ቀበሌዎች የሚደረገውን የዜጋ ሕግ ማስከበር እንቅስቃሴ ወደ እስራኤል ፖሊስ ኃላፊነት ለማስተላለፍ የሚያስችል አጠቃላይ እቅድ በሁለት ሳምንት ውስጥ ያቀርባል። የብሔራዊ ደህንነት ሚኒስትር ቤን ግቢር ለመከላከያ ሚኒስትር ቃጽ ጥሪ ምላሽ የሰጡ ሲሆን ይህ በይሁዳና ሰማሪያ የእስራኤል ባለቤትነትን ግዛት ለማረጋገጥ የሚደረግ ትልቅ እርምጃ ነው ብለዋል። አክለውም የእቅዱን ትግበራ ለማፋጠን የይሁዳና ሰማሪያ ቀበሌዎች የድንበር ፖሊሲ ማጋብ ኃላፊነት ከመከላከያ ሰራዊቱ ወደ ፖሊስ እንዲዛወር እንዲሁም የስራና የእስርና የገደብ ትዕዛዝ የመስጠት ስልጣን ወደ ብሔራዊ ደህንነት ሚኒስቴር ፖሊስ እንዲሸጋገር ጠይቀዋል። በቤት ሸመሽ ከተማ ውስጥ በአንድ መኖሪያ ቤት ውስጥ እድሜያቸው 5 እና 9 ዓመት የሆኑ ሁለት ታዳጊ ልጆች በጭቤቶ

0: ተመተው በከባድ ሁኔታ ቆሰሉ። የጻናት የጤና ሁኔታ ሳሳቢና ጂክ አደገኛ ደረጃ ላይ ይገኛሉ። አሁን የደረሰን ዜና እንደመለከተው ሁለቱ ታዳጊ ልጆች በከባድ ሁኔታ ቆስለው በአምቡላንስ ወደ ኢየሩሳሌም አዳሳይን ካሬም ሆስፒታል ከተወሰዱ በኋላ በአንዱ በሕክምና እርዳታ ላይ እንዳለ በዚህ የጩኸት ጥቃት ሕይወቱን አጥቷል። በርሆቦት ከተማ የ18 ዓመት የሁለተኛ ደረጃ ትምህርት ቤት ተማሪ ዮታም ቡድኒክ በኢዝቦኪስታን በተካሄደ ዓለም አቀፍ የኮምፒውተር ሳይንስ ኦሎምፒያዳ የወርቅ ሜዳሊያ አሸነፈ። ሆኖም በአሸናፊነት መድረክም የእስራኤልን ሰንደቅ ዓላማ በማውለበለቡ ምክንያት ያሸነፈ ሜዳሊያ ተነጥቆበታል። ዮታም በካን አዳሾ ዜና አውታር ብረሸት ቤት ሬዲዮ ጣቢያ ላይ ከጋዜጠኛዋ ከኤስቲ ፔሬስ ጋር ለራን ጋዜጠኞች ባደረገው ቃለ ምልልስ እንደተናገረው ከዚህ ወዲያውኑ ድርጊቱ በጣም የሚያስደነግጥ ነው የሚል ውሳኔ ላይ ደረሱ። በኔ ላይ ምንም ማድረግ እንዳለባቸው ከመወሰናቸው በፊትም ለጥንቃቄ ሲሉ ሜዳሊያውን ሊቀበሉ እንደሚገባ ወሰኑ። ይህንን አስቀድሜ አስቤበት ነበር። የሜዳሊያን ሊቀመንበሩን እና ምናልባትም ከውድድሩ ሊያሰናብቱ እንደሚፈልጉ ገምቼ ነበረ። ነገር ግን አንድ ጥሩ ዘዴ አለም። ሜዳሊያውን ከእኔ በኋላ ቢወስዱት ወንጀል ይሆንባቸዋል። እኔ አልሰጥም ካልኳቸው ደግሞ ሜዳሊያ ወርቅ በእጃቸው ማስገባት አይቻሉም። ይህን ሽልማትም በውድድሩ አሸላሚ የተሸለምኩትን ወርቅ ሜዳሊያ በእጄ ይገኛል ነው ያለው። እስራኤልና የፕሬዝዳንት ትራምፕ የሰላም ምክር ቤት ላዛ ቀበሌ ሁለት ዋና ዋና የሰላም ቡድኖችን እያደራጁ ይገኛሉ። የመጀመሪያ ቡድን ጋዛ ቀበሌ ከጦር መሳሪያ ነጻ በማድረግና ሐማስን ትጥቅን ማስፈታት ላይ ትኩረት ያደርጋሉ። ይህም በአዛ ውስጥ ማንኛውም የመልሶ ግንባታ እርምጃ ከመወሰኑ በፊት ሙሉ በሙሉ ሊጠናቀቁ የሚገባ መሠረታዊና አስፈላጊ ቅድመ ሁኔታዎች ናቸው። በተመሳሳይ ጊዜ በሰብአዊ ቀውስ ላይ የሚያተኩር ሁለተኛ የሥራ ቡድን ይቋቋማል። ይህም በዋናነት በጽዳትና የፈሳሽ መሠረተ ልማቶችን በንጹሕ ውሃ አቅርቦትና በሕዝብ ጤና ጥበቃ ላይ ትኩረት የሚያደርግ ሲሆን እነዚህ ጉዳዮች በእስራኤል ነዋሪዎች ላይም በቀጥታ ተጽዕኖ የሚያሳድሩ ናቸው። ጠቅላይ ሚኒስትር ናታንያሁና በፕሬዚዳንት ትራምፕ መልእክተኛ ጃሬድ ኩሽነር እና ከኒኮላይ ጋር እንዲሁም ከቶኒ ቢለር መካከል ለዛሬ ለአራት ሰዓታት ያህል ተገናኝተው በጉዳዩ ተወያይተዋል። ፕሬዚዳንት ሄርጾግ ከሰዓት በኋላ በኢየሩሳሌም ከፕሬዚዳንት ትራምፕ መልእክተኛና ከአማች ጃሬድ ኩሽነር እንዲሁም ከትራምፕ የሰላም ምክር ቤት ዋና ስራ አስፈጻሚ ከሆነው ኒኮላይ ማልዳኖቭ ጋር ተገናኝተዋል። በዛ ቀበሌ ያለውን ሁኔታ ስለማስተካከል በተወያዩበት በዚሁ ስብሰባ ላይ ፕሬዚዳንት ሄርጾግ በአዛ ውስጥ የሚወሰዱት ቀጣይ እርምጃዎች የእስራኤል ሀገርና የዜጎቿን ደህንነት የሚያረጋግጡ እንዲሁም በቀጠናው ላሉ ህዝቦች በሙሉ መረጋጋት፣ የተሻለ ህይወትም የወደፊት ጊዜ የሚያመጡ መሆኑን አለባቸው ብለዋል። የአሜሪካ ፕሬዚዳንት ትራምፕ ዋና ዓላማ አሁን ቢሆን ቴህራን ማንኛውንም አይነት የኒውክሌር ቦምብ መሳሪያ እንዳታገኝ መከላከል መሆኑን ገለጹ። በተጨማሪም ስለ እስራኤል መልካም ቃላትን የተናገሩት ፕሬዝዳንቱ ከእኛ ኃይሎች ጎን በመሆን በከፍተኛ ብቃት እየተዋጉ ይገኛሉ። እስራኤል የአሜሪካ ታናሽ እህት ናት። በእስራኤል ላይ ጥቃት ከተሰነዘረና በኢራን ላይ ጥቃቶች ደገና የሚጀምሩ ከሆነ በዋናነት በአሜሪካ የሚመሩ ሲሆን እስራኤል ደግሞ ድጋፍ ታደርጋለች ብለዋል። አሁን የደረሰን ዜና እንዳመለከተው ሁለቱ ወገኖች ኢራንና አሜሪካም ለ60 ቀናት ያህል ስምምነታቸው ዛሬ ካበቃ በኋላ አሁን እንደገና ለተጨማሪ 60 ቀናት እንዲራዘም ተስማምተዋል ተብሏል። የየመንን በከፊል የሚገዟት የሁቲ አማጽያን ከሰዓት በኋላ በቀይ ባህር በሚገኘው የአባብ አልማንደብ አካባቢ የሳውዲ አረቢያ የባህር ኃይል ጦር መርከብ ማረፊያና ሌሎችን አራት የጦር ጀልባዎች በባሊስቲክ ሚሳኤል መምታታቸውን ገለጹ። የሁቲም ወታደራዊ ቃል አቀባይ ያህያ ሳርእ ጥቃቶቹ ትክክለኛ ኢላማውን የጠበቁና መርከቦች እንዲሰጥሙ ያደረጉ መሆናቸውን አስታውቋል። ዘጋቢው ሊራን አህሮኒ። የአየር ጸባይ ሁኔታ ነገ በዋናነት በተራራማ ቦታዎችና በአገሪቱ ውስጥ ክፍሎች የሙቀቱ መጠነኛ ቅናሽ ያሳያል። በመጠኑ ይቀዘቅዛል። የሙቀቱ መጠን ከወቅቱ መደበኛ መጠን ዝቅ ያለ ይሆናል ተብሏል። ከሮብ ጀምሮ በከፍተኛ ተራራማ ቦታዎች እና በአገሪቱ ውስጥ ክፍሎች የሙቀቱ መጠን መጠነኛ ጭማሪ ያሳያል። የሙቀቱም ጫናም እርጥበት አዘል ሙቀት ይከሰታል ይላሉ። ሙቀቱና ቅዝቃዜው በዲግሪ ሴንቲግሬድ የነገው ሁኔታ የነገ የሙቀቱ መጠን ኢየሩሳሌም 29፣ ተል አቪቭ ከተማና አካባቢ 31፣ ሃይፋና አካባቢ 30፣ ቤርሼባ ከተማና አካባቢ 32፣ ኢላትና አካባቢ 38 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚሁ ነው። አይቸው
1: ሸያው፣ ስለዜናው እጅግ በጣም እናመሰግናለን።

0: የተከበራችሁ አድማጮቻችን ስድስታችን እንደቀጠለ ነው። ኢሳያው እንዴት አመሸ?
1: እግዚአብሔር ይመስገን። አይቶባይ የተናስተልን እንግዲህ በዜና ጀመርንና ያለው መካከለኛው ምስራቅ እንዲህ በዋናነት ወደ ወቅታዊ ዘገባ ተሸጋገረ። አሁን የምንመለከተው ርዕሰ ጉዳይ የፕሬዝዳንት ዶናልድ ትራምፕን መልክተኞችን እየሰሩ ነው። ከእስራኤል መንግስት ከፍተኛ ባለስልጣናት ጋር እየተገናኙ ነው። ይህ ሁኔታ እንዴት ይታያል?
0: አመሰግናለሁ ሻያው። ከሞላ ጎደል አንተ በዜና ወጃህ ላይ የጠቀስከው ሁኔታ አለ። የፕሬዝዳንት ዶናልድ ትራምፕ መልክተኞች ወደ በትናንትና ሁለት ግብጽ በመሄድ ከአልሲሲ ፕሬዚዳንት አልሲሲ ጋር ቁጭ ብሎ ተወያይተዋል። ከሐማስ መልክተኞች ጋርም እንደዚሁ። ከዛ በኋላ ነው እንግዲህ ቆይታ ካደረጉ በኋላ ነው ወደዚህ የመጡት። ቀደም ሲልም አንተ በዜና እንደገለጽከው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተወያይተዋል። አሁን እኔና አንተ እዚህ ስቱዲዮ ቁጭ ብለን በምናወራበት ሰዓት ደግሞ ከፕሬዚዳንት ኢሳክ ሄርጾግ ጋር በመወያየት ላይ ይገኛሉ። ቀደም ሲል አንተም አሁንም በዜና እንደገለጽከው ያሁኑ የሚወስዱት ሁኔታ በሁለት ገጽ ሁለት መስመር ያለው አካሄድ ነው የሚወስዱት ያለ። ያ ማለት ምንድን ነው? በሁለት ቡድን ተከፋፍለው ለመስራት ጥረት እያደረጉ ነው። ያ እንግዲህ አንደኛ የመጀመሪያው ቡድን አዛን በተለይ ሐማስ መሳሪያውን የሚያወርድበት ምክንያት የሚያወርድበትንና ያለውን ለማስተባበር የሚጠቀሙበት ሁኔታ መንገድ ነው አንድ ቡድን የሚሰራው። ሁለተኛው ቡድን ደግሞ በመጨረሻ ላይ በተለይ የሰብአዊ እርዳታን እደላ ምክንያት በማስመልከት ሊሰራ ተብሎ የታቀደ ነው። በእስራኤል በርግጥ ከጀራር ኩሽነር የፕሬዚዳንት መልክተኛና በአካባቢው የሰላም ኮሚቴ ስራ አስኪያጅ ተብሎ የተመደቡት ናቸው። ያው የቀድሞው የእንግሊዝ ጠቅላይ ሚኒስትር የነበሩትም ቶኒ ብሌርም አሉበት። ጠቅላይ ሚኒስትር ጋር በተገናኙበት በተወያዩበት ሰዓት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምንድን ያላቸው? እነዚህ እናንተ ትናንትና ሄዳችሁ ግብጽ ውስጥ ያገኛችኋቸው የሐማስ መሪዎች ጥቅም 7 2023 ክስተት የመረዙ ያቀዱ የመሩ ናቸው ሽብርተኞች ናቸው በማለት ነው በቅድሚያ ጠቅላይ ሚኒስትር ነቅፈው የጀመሩት ውይይታቸው። ከዛም በማከታተልም አዛን መልሶ ለመገንባት በሚደረገው ጥረት ውስጥ ሐማስ መሳሪያውን እስካላስረከበ ድረስ አዛን ድጋሜ መገንባት የማይታሰብ ሁኔታ ነው የሚል መልእክት አስተላልፈዋል።
1: ይህ ሁኔታ እንግዲህ ያው የፕሬዝዳንት ዶናልድ ትራምፕ ያቋቋሙት የሰላም ምክር ቤት የሰላም ምክር ቤት ነው። ይህም የአዛ ቀበሌን ሁኔታ ነገረ ፈች እንዲሆን የተመረጠ ምክር ቤት ስለሆነ ይህን በተመለከተ እንግዲህ በአሁን ላይ ወደ እስካሁን በነበረው ወደ የቃላት ልውውጥ ብቻ ሳይሆን ተግባር ላይ መዋል ያለበት በተመለከተ ነው። ቀደም ሲል እንደጠቀስከው ሁለት ቡድኖች እየተቋቋሙ ነው። ስራ ፈጻሚዎች ቡድኖች ናቸው። እንግዲህ ለሁሉም ለአዛ ቀበሌ እንቅፋት ሆኖ የሚገኘው በዚሁ ለሽብር ለጥቅምት 7 2023 ዓ ም ያን ትልቅ ከባድ የሽብር ጥቃት መሪ የሆነው ሐማስ ስለሆነ እሱም የጦር ትጥቁን ጭራሹን መፍታት አለበት። ቅድመ ሁኔታ ነው እንግዲህ የጦር ትጥቁን ይህ ሽብር ፈጣሪ ድርጅት የጦር ትጥቁን ከፈታ እንግዲህ ወደ ሌላ ስራዎች ይሸጋገራሉ ማለት ነው። አዎ በጦርነቱም በእኛ በእስራኤል ህዝብ በኩል ተጎድቷል። ያዛ ቀበሌ ነዋሪ ፍልስጤማውያን ተጎድቷል። ከመኖሪያ ቤት ተፈናቅሏል። መሰረተ ልማቶች መኖሪያ ቤታቸው ወድመዋል። አሁን ያንን ሐማስ ጦር ትጥቁን ከፈታ እንግዲህ ያችን ቀበሌ መልሶ ማቋቋምና ያው ህዝቡን በበኩል በሁለቱ ህዝቦች መካከል ደህንነታቸው የተሻለ ህይወት የወደፊት ሰላም ደህንነት
0: ያ እንግዲህ ያው በና ብዙ መንገድ ይቀረናል እዛ ለመድረስ። በቅድሚያ ሐማስ በተደረሰው ስምምነት መሰረት መሰረው ማስረከብ አለበት ከዛም ባራው ለዛው ጋይቶ የሚታየው አሁን እንደሚከደው እንደምናየው ግን ይሻያው ያ ወደዛ የምንደርስበት መንገድ በጣም ረጅም ነው ወደ ሁለተኛው ርሳችን ንሸጋገርና ባው ዛውኑ ሰዓት አንተ በዜናም በዚህም ገልጸዋል በሊኩድ ፓርቲ ውስጥ ውስጣዊ ምርጫ ወይም ድልድል እየተካሄደ ይገኛል እስካሁን ድረስ ቢያንስ እስከ 30% ወይም እስከ 30% የሚሆኑት ያህል መጣው እንደመረጡና ምርጫውም እስከ 9 ሰዓት ብሎይተን ቦስ ከ11 ሰዓት ድረስ እንደሚቀጥል እየተነገረ ይገኛል እንዲታየው ይህ ምርጫ
1: የምርጫ በርግጥ ተጣጥፎ ነው ያለው በመላ ሀገሪቱ እንግዲህ አድማጮቻችን መረዳት ያለባቸው የተለያዩ የፖለቲካ ፓርቲዎች አሉ ቡድኖች ይበላቸው እነሱም የውስጣዊ ምርጫ ዛሬ እየተካሄደ ያለው የሊኩድ ፓርቲ ውስጣዊ ምርጫ ለክነሴት አባላት ምርጫ እየተካሄደ ያለው አሁን ዛሬ አሁን ስንሳት ከምሽቱ 7 ሰዓት ከ3 ደቂቃ ላይ ሆነን ዛሬ የሚያበቃው የምርጫው ከምሽቱ 9 ሰዓት ላይ ያበቃል ተብሎ ይጠበቃልና ከዛ በቀጣይነት እንግዲህ ዛሬ ማታም ባይሆንም ነገ ንጋቱ ላይ ውጤቱን በዝርዝር በአብዛኛው ድምጽ ድጋፍ ያገኙ እጩ የክነሴት አባላት ማንነታቸው እናውቃለን አሁን ለፓርቲው አሁን አከራካሪ ሆኖ እንግዲህ በራሳቸው መመሪያ ደንብ ህግና ስነ ስርዓት አለ አስተዳደራዊ አየን በተመለከተ ጠቅላይ ሚኒስትሩ ወይም የፓርቲው ሊቀመንበር ቢንያሚን ናታንያሁ የእሳቸው የመደልደል መርጠው ራሳቸው መርጠው ወደ 8 ቢያንስ ወደ 12 የሚጣጉ እጩ የክነሴት አባላት መመደብ ይችላሉ ሽሪዮን ይሉታል ይሄ በጣም ተቃዋሚዎችም አሉ እስካሁን ያገለገሉ ያሉት ሚኒስትሮች እንዲሁም የክነሴት አባላትም ቢሆን እስካሁን የሰሩት ነባር እነሱ ስልጣናቸውን ያጣሉ ብዙዎቹ ለሚቀጥለው ክነሴት ምርጫ ላይመረጡ ይችላሉ
0: ስራሽ ያውጣሽ ማለት ነው ዜጋ ይሻየው
1: አዎ
0: ያንዳንዱ አሁን በዚህ አራት አመት ውስጥ በክነሴት ቁጭ ብለው የሰሩት ስራ ምንድነው ምን አደረጉ የመረጣቸውን ህዝብ አገልግሏል ወይ ይሄ አሁን ይሄ የመረጣቸው ህዝብ በተለይ በሊኩድ ፓርቲ ውስጥ ያሉ አባል የሆኑተኝ ዋጋቸውን ይከፍሏቸዋል ማለት ነው ጥሩ ከሰራ ድጋሜ ይመረጣል ጥሩ ካልሰራ ደግሞ ሲሄድና በቦታው ሌላ ሰው ይተካል ዲሞክራሲ ማብለት ይሄ ነው ይሻየው
1: ለኛ መልካከ ልክ ነው እንግዲህ ያንዳንዱ መቸም ለአራት አመት ዝም ብሎ የተቀበጠም መቸም ሰርተናል እንደሰሩም አሉ በእውነት ጥሩ ለሀገራችን
0: ስለዚህ ስራቸው ነው የሚያወጣቸው እዚህ ላይ በቀጣይነት የኢራን ጉዳይ እንዴት ነው 60 ቀን አለፈ ይሻየው 60 ቀን አለፈ የተኩስ አቁም ስምምነት ተብሏል እንጂ አልፎ አልፎም ተኩስ የታየበት ሁኔታ ነው አሁን እንደገና ለ60 ቀን እናራዝማለን እያሉ ነው ኢራን በበኩሏ በትናንትናው ዕለት ዛሬ የሚሰጠችው መመሪያ አለ ከአሁን በኋላ ከአሜሪካን ጋር ለድርድር አልቀመጥም ማለት የዛተችበት ሁኔታ አለ
1: ግን የሚደርሰው ማምሻውን የደረሰን መረጃ በተለያዩ ሚዲያዎች ያው ይህን ነገር ለተጨማሪ 60 ቀናት አራዝመውታል ተስማምተዋል የሚል ዜና ነው የደረሰ አሁን እንዳልከው በርግጥ የ60 ቀን የተኩስ አቁም ስምምነት በሚያበቃበት ጊዜ ወደ ጦርነት የአሜሪካ ጦር ኢራንን በቀጥታ ያጠቃል የሚል ትንበያ ነበረ ግን አሁን ይሄ ነገር ተወት በማድረጋጊያ ዜና ለተጨማሪ 60 ቀናት የተኩስ አቁም እንዲራዘም አድርገዋል እንግዲህ በዚህ ሁኔታ እንግዲህ ከዚህ ጎን ለጎን ደግሞ ያለውን አከራካሪ ጉዳዮች ላይ ያው በዲፕሎማሲያዊ ሰላማዊ በሆነ ድርድሩን ይቀጥላሉ ማለት ነው አሁን በጣም ትልቅ ሁለቱን ወገኖች ያነታረኩ ያሉ ሰ ጉዳዮች የሆርሙዝ ባሮች ነዳጅ የጫኑ መርከቦች መተላለፊያ ቦታ ስለሆነ በዚህ ላይ እንግዲህ በዚህ ምክንያት የነዳጅ ዘይት እየተሸጠ አይደለም በአለም ገበያ ብዙ ኪሳራ እያስከተለ እንደሆነ ይነገርለታል ግን ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ እየተናገሩ ያሉት ትኩረት ያደረጉት ዋናው ጉዳይ የኢራን የኒውክለር ቦምብ ባለቤት መሆን የለባትም ይህ መፍትሄ መሰጠት አለበት ባይናቸው ኢራኖቹ እኮ ዝም ብሎ አልተቀመጡም ይህን ነገር ይህን በዚህ በስራ በጀምላ ጨራሽ የኒኩለር ግንባታ ስራውን እንቀጥላለን እያሉ ነው የነሱ የኢራን ቡሽሎች አሉ እዚህ በየመን ውስጥ ከፊሉን ግዛት የሚመራው የሁቲ አማጽያን ኃይሎች በዛሬው ዕለት ከአሜሪካ ጋር ወዳጅነት አላቸው ከሚባሉ የሳውዲ አረቢያን የመርከብና የጦር ጀልባ ረዥም ርቀት ተምዘግዛጊ ሚሳኤል አጥቅተዋል።
0: እንግዲህ ኢሳያው ወደ ኋላ አካባቢም ነገም በሰፊም የምንመለከተው ጉዳይ ይሆናል። ይሄ ያለው ሁኔታ አሁን ኢራንም ቢሆን የራሷን የሆነ ዴድላይን ወይም የ8 ጊዜ የሰጠችበት ለአሜሪካ አሜሪካን በተለይ አሁን በኢራን ላይ የምታደርገውን በኢኮኖሚው ዘርፊያ ዙር ጫና የምታደርገውን ያን ማታቀለል ከሆነች በተለይ የወደቦቹ አካባቢ የሚገቡ የሚንቀሳቀሱ መርከቦች አሁንም ማዕቀቡን አሜሪካ ማታንሳ ከሆነች ኢራን ራሷን ወደ ጦርነት መመለስ እንደምትፈልግም ለዚህ ላንድ ሳምንት ያህል ጊዜ ሰጥቻለሁ እያሉ እየታየን እየተመለከት ይገኛል። ሻያው ወደ ቀጣይ ትግቻችን እናልፍ። እናመሰግናለን።
1: እሺ።

0: ሕግና ፍትህ አቅራቢና አዘጋጅ አይቾ ባይ
1: ሰላም ሰላም የተከበራችሁ አድማጮቻችን እንደምን ሳምብታችኋል እነሆ ሳምንታዊ ሕግና ፍትህ የተሰኘው ፕሮግራማችን በሰዓቱ በሰዓታችን ይዘን ቀርበናል እንደተለመደው ሕጉ ምን ይላል በሚለው ርዕስ ለመወያየት ጀምረናል አሁን እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል ዘይብ ሰላም ተናስተልን እንደምናመሽ
2: እንደምን አድማጮቻችን የታመሻችሁ አመሰግናለሁ
1: አመሰግናለን በቅድሚያ ለምታደርግልን ለትብብር ልባዊ ምስጋናችን ይድረስህ እግዚአብሔር ይስጥልን ዛሬም እንደተለመደው አድማጮቻችን የደረሰን ጥያቄ አለ ዘይብ እኔ አንድ ሰው በስራ ቦታ ገበታ ገብቶ በሚሰራበት ሰዓት ብዙ ጥቅማ ጥቅሞች አሉት እነዛን ጥቅማ ጥቅሞችን መቀበል ማግኘት የሚችለው መቼ ነው እንዴት ነው ህጉስ ምን ይላል የሚል ጥያቄ ደርሶናል
2: በጣም ጥሩ ስራን በተመለከተ እንግዲህ የስራ መብት በተመለከተ አንድ ሰው በሚኖርበት ወይም በሚሰራበት ጊዜ እንግዲህ ህጉ ነው እንግዲህ እኛ ሳንሆን ወይም ሰውየው እንግዲህ በጎ አድራጎት ሳይሆን ሰውየው የሚሰጠው ግዴታ ህጉ የሚያስገድደዋል ማለት ነው። አንዱ ፔንሲያችን በተመለከተ፣ ሁለተኛው ደግሞ ማለትም አሰሪ የሚከፍል ማለት ነው። አንዱ ፔንሲያችን በተመለከተ ግዴታ የወሩ ለተወሰነ
1: ፔንሲያ ማለት የጦሮታ ገንዘብ
2: ነው ማለት ነው። ሁለተኛው ደግሞ ህክምና በተመለከተ ይሄን ማድረግ አለበት። ሶስተኛው ደግሞ ያው በቃ ቢቷለም በተመለከተ እነዚህ ግዴታ መከፈል አለባቸው ማለት ነው። እነዚህ ቢፈልግም ባይፈልግም ሰውየው አሰሪው ሰውየውን በመቅጠሩ እነዚህ ለመንግስት መከፈል አለባቸው ነው የሚልጉ። ከዛ ደግሞ ግዴታ ተጨማሩ እንግዲህ በጎ አድራጎት ማለት ይቻላል ግዴታ አይደለበት ማለት ነው። አላትም ግዴታ አይደለበት ማን ነው ምንለው እንግዲህ እንደ ቻሌንጅ ታልሙትና ምን ይባላል እንግዲህ የስድስት አመቱም ይወጣ ከዛም ደግሞ ያው የሚሰጠው ነገራችን ላይ ግዴታ ሆኖ ደግሞ ቢጉድ የሚባል ደግሞ አለ። ይሄ ደግሞ ግዴታ ነው ማለት ነው ከስራ አንፃር
1: በየትኛውም የስራ ዘርፍ።
2: አዎ ትክክል። ይህ ኬረንሽ ጠልሙት ብቻ ነው እንጂ ማንኛውም ሌላው ግን ግዴታ አሰሪ በመሆኑ ለሰራተኛ ህጉ ያስገድደዋል እንዲከፍል ማለት ነው። ማለትም እንግዲህ ያው የጦረታን በተመለከተ የጊዜው በፐርሰንት በገቢው አንፃር የሚወርድ ማለት ነው። ከዛ ደግሞ ህክምና በተመለከተ መንግስት ለመንግስት የሚከፈለው እንግዲህ ህክምና በተመለከተ ለማንኛውም ኩባት ሆሊም ባለነበት ኢንሹራንሳችሁ ውስጥ የሚከፈል ከዛ ደግሞ ቢተዋህለሙ ደግሞ ምናልባት እንግዲህ እድሜያችን ከፍ ሲል ያው ይከፍለናል ለዛም ደግሞ ለዚህ ያገለግላል ማለት ነው። ይህ የሚከፈል ከዛም ደግሞ ቢጉድ የሚባል ነገር አለ ያነ ደግሞ ወይም ደግሞ አፍራ ይሄ ደግሞ ግዴታ መከፈል አለበት። እነዚህ ማንድነው ግዴታ ናቸው። ከዛ ደግሞ ግዴታ ያልሆኑ በጎ አድራጎት የምንላቸው አንዱ ኬረንስ ታልሙ፣ ሁለተኛ ደግሞ እያመቱ ወይም በአመት ሁለት ጊዜ የሚሰጡ ነገሮች ማለትም ለአመት በዓል የሚሰጡ ከዛም ደግሞ ኢንሹራንስ ወይም ደግሞ ጥይም ምናምን የሚወስዱ እነዚህ ግዴታ የለበትም ግን ሰውየው ካምፓኒው ወይም ደግሞ ማሰሪው አይ ለሰራተኛ እንግዲህ ክብር ካለው ወይም ሰራተኛ እንግዲህ ጥሩ ከሆነ ስራው በቂ ከሆነ ገቢ ካለው እንግዲህ እነዚህ የበጎ አድራጎት ነው እንጂ ህግ አስገድደው ማለት ነው።
1: አሁን በዚህ ላይ ማንኛውም ሰው ነው ለምሳሌ አሁን የእስራኤል ሀገር የምንኖር ብዙ ዜግነት የለለንም አለን ዜግነትም ሳይኖርን የስራ ፍቃድ ያለንም የስራ ፍቃድ የሌለንም ምን ሰራላው እዚህ ጋር አሁን ልዩነት አለ ወይ የስራ ፍቃድ ያለውና የስራ ፍቃድ የሌለው በሚለው ዙሪያ?
2: አዎ ልዩነት አለ። እንግዲህ የስራ ፍቃድ እንግዲህ ያገሪቱ ዘጋ ኗሪና ያገሪቱ ዘጋ ያልሆኑት ሁለታቸው አንድ አይደሉም። ማለትም ያንን እንግዲህ የሚያስቀምጠው ቦታ ማን የትኛው ማህበራዊ ማለትም አንተ ዘጋ ከሆነ ቢቷሎም ይከረከባል ከዛ ደግሞ የፔንሲያ ክፍል ይከረከባል ከዛ ደግሞ እንግዲህ የመንግስት መስሪያ ቤቶች ዘጋው በመሆንህ ማለትም የጊዜው የሚወርደው ወደ ፔንሲያ የሚሰበሰበው ይቀበሉሃል። ካምፓኒዎች እነሱ ስራቸው አላማቸው ወይም ደግሞ ግዴታቸው ነው ይህን መቀበል ማለት ነው። እነዚህ ዘጋው ያልሆኑሳ ለጊዜው ሰራተኛ መጥተው ማን ነው ይህን ነገር ተቀብሎ ለእነሱ የሚንከበከብ ወይም ደግሞ ለእነሱ የሚሆን ማን ነው በሚለው ደግሞ ራሱን የቻለ ካምፓኒዎች አሉ። ለእነሱ መንግስት አንድ ካምፓኒ አሰሪ እንበል ያ ሰውዬ ቢሰራ እንበል አንዱ እንበል ከፈላስጢን የመጡ እነሱ አንድ በል ሁለተኛ ደግሞ ዘጋው ያልሆኑ እነዚህ መንግስት በደንብ አቋቁሞ ለነዛ የወሩ እንግዲህ እየተቀመጠ በአብዛኛውን ጊዜ በአገር አካል በፈላስቲንም እንደምታየው በአገር በኩል ነው የሚሄድ ማለት ነው። በሌሎች ሀገሮች ግና ስምምነት የሌለባቸው ወይም ደግሞ በደንብ የስራ ስምምነት የሌለው ለምሳሌ በኢትዮጵያ እንደማውቀው ከሆነ ዛውን በደንብ መንግስት በደንብ ተደራጅቶ የጊዜው ሰራተኛ መጥቶ የሚያሰራ አይደለም እና ያውም የለም። በዚህ ስለሆነ ሀገሪቱ የደነገገችው ህግ አለ ወይም ደግሞ ማህበራዊ አለ ያን ገንዘብ ያን አሰሪ ግዴታ እየሰበሰበ በዚህ ሀገር ወይም ደግሞ እነዚህ ሰዎች በሚለቁበት ጊዜ ወይም ደግሞ ከሀገሪቱ በሚወጡበት ጊዜ ያው ድርሻቸውን በህጉ መሰረት ይቀበላሉ ያደርጉ።
1: እዚህ ላይ አሁን የደረሰን ጥያቄ አለ ብዬ በመጀመሪያ የገባሁት ነበርና ከዛ በፊት ግን እንድትመልስልኝ፣ እነዚህ ለምሳሌ አሁን ዜግነት የሌላቸው ከህግ ውጭ ወደ እስራኤል የሚኖሩ ጥገኛ ጥያቄዎችን በላቸው፣ እነሱ በስራ ገብተው በሚሰሩበት ቦታ ለነሱስ የድሜ አብርሃም ነው ለምሳሌ ጥቅማ ጥቅሞች ቀደም ሲል እንደተጠቀስካቸው የጥሮታም አለ ድሜ አብርሃም ይባልም አለ ቢጉድም፣ እነዚህ ሁሉ አሰሪያቸው የመክፈል ግዴታ አለበት ወይ?
2: እዛው እንግዲህ እነዚህ ሰዎች የሚሰሩት በህጋዊ ነው ወይስ ህጋዊ አልሆነው? ህጋዊ ካልሆነ በጣም ሁለታቸው ህጋዊ ያን የመክፈል የሚያስገድደው የለም ለማሰራት የተከለከለ ነው እነሱ ለመስራት የተከለከሉ ናቸው። ለምንድነው? ሁለታቸው ህጋዊ አይደሉም። የመስራት ፍቃድ የለህም የማሰራት ፍቃድም የለም ማለት ሁለታቸው ከህግ ውጭ ነው ማለት ነው። እና እነዚህ እንግዲህ በዳር እናስቀምጣቸው ማለት ነው። እነዚህ ሰሪውም አሰሪውም ህጋዊ ካልሆነ እንግዲህ ያንም የመስጠት የማሰራት መብት የለውም ይህም የመስራት መብት የለውም ማለት ሁለታቸው የሚሰሩት ትክክለኛ አይደለም ማለት ነው። ከህግ ውጭ ነው ማለት ነው። አዎ።
1: እንደዚህ አይነቱ ነገር ግን እጅግ በጣም አደገኛ ነው። ምክንያቱም አይበለውና እዛ ላይ ሆነ አደጋ ቢደርስ ችግር ቢፈጠር የአንደኛ የዋስትና ጉዳይ አለ ዋስትና የላቸው። ሁለተኛ ያን እንግዲህ አንድ ዜጋ ያልሆነ ሰው ወደ ህክምና በሚሄድበት ሰዓት በጣም ብዙ ገንዘብ ነው የሚከፍለው። ወጪውንስ ማን ነው የሚከፍለው?
2: አስቸጋሪ ነው። ከዚህ ላይ እንግዲህ ያው እንግዲህ አገሪቱ ግዴታ ለማንኛውም ሰው አደጋ ላይ ሲደርስ ግዴታ ፖትኮሊሙም ሆነ ማንኛውም ጊዜያዊ የሚሰጠው ህክምና መሰጠት አለበት። አዎ። ከዛ ወዲያ ያን ገንዘብ እንግዲህ ወጪውን ማን ነው የሚከፍለው ሲል በጣም አስቸጋሪ ነው። አሰሪ ቦታ ስትሄድ አሰሪው ራሱም ሰሪውም አሰሪውም ህጋዊ አይደሉም። ኢንሹራንስ የላቸውም ህጋዊ ማለትም የአገሪቱ ህጋዊ አይደሉም በስነ ስርዓት የሚሰሩ አይደሉም። ከዚህ ላይ በጣም አስቸጋሪ ነው እና እዚህ ላይ ምንድነው የሚያስፈልገው? በቃ ከሰሳ ነው ማለት እንግዲህ ከሰሳ ተከሶ እንግዲህ ያሰውዬ
1: ሊክድም ይችላል እኮ ያ አሰሪው እኮ ሊክድም ይችላል። እኔ ያላቀውም በበጎ አድራጎት ተቀብዬ ለህክምና መጣው እንጂ ከኔ ጋር አይሰራም ብሎ ሊክድ ይችላል። ምክንያቱም ከህገ ውጭ እስከሆነ ድረስ ዞሮ ዞሮ ግን በእንደዚ አይነት ክስተት ሲኖር በግል ቢተዋህ ወይም ዋስትና መግባት ይቻላል አይደል?
2: አዎ። ይሄ አዎ እንግዲህ ህጋዊ ከሆነ ሰውየው የመስራት ችግር የመስራት መብት ካለው አዎ ኢንሹራንስ ግዴ ማለትም ማንኛውም
1: ህጋዊ ከሆነማ ምግዘም ሊኖር ይችላል። ህጋዊ ሳይሆን ሲቀርስ
2: ይኸው እንግዲህ የሚያደርገው ምንድነው? ሰውየው በአካባቢ በእኔ ካምፓኒ የሚመጣ በሙሉ ምናልባት አንተ አይበለው እንጂ ነገ ማልዳ ከዛ ማለት ሁላችንም በዛ ግድም ዘዋሪ ነን ማለትም ሀንሻቶን ወይም ደግሞም ግንኛ ብንወድቅ ለዛ ኢንሹራንስ ማድረግ አለበት። እንግዲህ ይህ የሚለው ምንድን ነው? ማንኛውም በማህበሪ ወይም በካምፓኒው ሲመጣ አላ ምናልባት እንግዲህ ግን ቢወድቅም ቢሰበርም ያበለው እንጂ ያንን ያ ሰውዬ አይሰራም። የመጣው ብቻ ለማየት ብቻ ነው ማለት ሰውየው ለማየት ለመጠየቅ ምናምን መጣ። ከዛ መቶ አንድ አደጋ ቢደርሰው ያነ አካባቢ ወይም ያ ካምፓኒ በሱ መቶ አካባቢ ወደቀ ኃላፊነት አለበት ኢንሹራንስም አለበት ማለት ነው። በዛ መሄድ ይቻላል። ግን አብዛኛውን እንግዲህ ሰራተኛ ከሆነ ግና በሰራተኛ መልክ ኢንሹራንስ የለውም ማለት ነው እና ምንም ሊያገኝ አይችልም ማለት ነው።
1: እሺ። አሁን የደረሰን ጥያቄ ቀደም ሲል እንደተናገርኩትም ልጅቱ እዚህ በእስራኤል ሀገር በህግ ውጭ በሆነ መንገድ የገባች ነበረችና እየሰራች እያለች ያው የተለያዩ ፕሮሰሶችን ማለትም ሁኔታዎችን ጀምራ ነበር ዜግነት ለማግኘት። መጨረሻ ላይ አልተሳካም አልሆነም። አንድ ቀን ፖሊሶች ሌሊት መጡና ከቤቷ አፍነው ወደ ኢትዮጵያ መለሷት። በምትሰራበት ቦታ በነበረችበት ከግል ድርጅት ካምፓኒ ምሰራ የነበረችው ያ ካምፓኒው ግን ኢንሹራንስ ከፍቶላት ይከፍላት ነበርና በደንብ እንደውም
2: የግል ማለት ካምፓኒ በራሱ
1: ከፍቶላት ነበራተኝ እና ይሄ ትልቅ ካምፓኒ ነው። እሷ እንደጋጣሚ መጣው ፖሊስ ብቻ ሚስተር ታጊራም ደላቸው መጣው ወደ ኢትዮጵያ ከመለሷት በኋላ የጥሮታ ገንዘባ በመጠይቅበት ሰዓት አይ ሷማ ሙታለች የሚል አወጣና ቢያንስ በብዙ እስከ 100,000 ድረስ የሚጠጋ $100,000 የሚጠጋ እንዳላት ተነግረችና ያን ለመቀበል ምን ማድረግ አለባት? ልጅቱ እዚህ የለችም በተወካይ ማስወጣት ትችላለች ወይ? ኢንሹራንሱ ደግሞ የለችም እሷ ሙታለች የሚል መልስ ነው የሰጣችውና ምን ማድረግ ይቻላል? ህጉ ምን ይላል እዚህ ላይ?
2: በመጀመሪያ ሰት ወይ በህይወታለች?
1: አዎ
2: ችግር የለም። በህይወት ካለች እንግዲህ ሁለት ነገሮች ናቸው። ሰት ወይቱ እንግዲህ ያው እዛን ጊዜ ፖሊስ እንግዲህ አላግባብ የመኖሪያ ዘጋው ስለሌላት ወይ መኖሪያ ስለሌላት ፖሊስ አውጥቷታል። ሲያወጣት እንግዲህ ማድረግ ያለበት ሁለት ነገሮች ናቸው በአስቸኳይ። አንደኛ ሰት ወይቱ ግዴታ ኢትዮጵያን ኤምባሲ ሂዳ ሰት ወይቱ ኤንኤንኤ እስራኤል ኤምባሲ ኢትዮጵያ የሚገኘው የማስታወቂያውን ይዛ ገሌ የሚባል ገሌ ነው ብላ ግዴታ ከዛ አስፈርማ እሷ መሆኗን ትክክለኛ እነሱ ማይቶ አዎ ገሌ የምትባልም ሙታለች ወይም ደግሞ አለች በህይወት አለች የሚባለው ይህን ማስመስከራ በደም ደብዳቤ መኖሯንና ሰድወት ትክክለኛ እሷ መሆኗን በህይወት መኖሯን ይህን
1: ማረጋገጥ ማለት ነው።
2: አዎ ይህን አስፈርማ ግዴታ ወደዚህ መላክ አለባት። ይህ ካላገሽ በኋላ የሚያስደርገው ምንድን ነው? በቃ ለጠበቃ ይሰጣል። ከዚህ ያ ጠበቃ በእሷ ስም ሆኖ
1: ጉዳዩን ያስጨርሳል። ያንን
2: ያላትን ገንዘብ የእሷን ገንዘብ እንደማንም አድርጎ ወደ እሷ እንድትቀበል ማድረግ መብቷ ነው ማለት ነው።
1: የእስራኤል ኤምባሲ ኢትዮጵያ ያለው አዲስ አበባ ያለው እችን ግለሰብ ተቀብሎ ማስተናገድ ግዴታ አለበት?
2: አዎ ግዴታ ሳይሆን ያላት እንግዲህ እሷ ያላት ችግርና ያላት እንግዲህ ግዴታ የእስራኤልን ኤምባሲ ደገፋ ያስፈልጋታል።
1: ደገፋ ያስፈልጋታል። ዜጋ አይደለችም ዜጋ ስላልሆነች አልቀበልም አላስተናግድሽ ማለት ይችላል?
2: አላስተናግድም። አዎ አንቺ የእስራኤል ዘጋው ስላልሆንሽ እኛ የእስራኤል ዘጋው ብቻ ምናስተናግድ ሊሉ ይችላሉ። ግን እሷ ግን ያላት ምክንያቱ ግን ግዴታ የእናንተን ማለትም የእናንተን ፍቃድ አስፈላጊ ነው። እኔ በህይወት የመኖሬን እናንተ ግዴታ ለሚያስፈልገው ካምፓኒ በእስራኤል በሚገኘው መፍቀድ አለባችሁ በሚል ሂዳ ማመልከት አለባት። ይህ አንዱ ነው። አይ አልቀበልም ካሏት ግዴታ እስራኤል ሀገር የሚገኘው የኢትዮጵያ ካምፓኒ የኢትዮጵያ ኤምባሲ አዎ በዛም ማመልከት ትችላለች። እነሱ ማለትም ሰድወት እርግጠኛ የዘጋዊ መሆኗ የኢትዮጵያ ዘጋዊ መባረሯልና ከኢትዮጵያ ኤምባሲ ደገፋ እንዲያደርጉላት መመሪያ መስጠት ይችላሉ ማለት ነው። እሺ።
1: ስለዚህ ከአዲስ አበባ የሚገኘው የእስራኤል ኤምባሲ ሊቀበላት ካልቻለ በውጭ ጉዳይ ሚኒስቴር አማካኝነት እስራኤል ሀገር ላለው ለኢትዮጵያ ኤምባሲ መጠየቅ ትችላለች ማለት ነው። እዚህ ግን ጠበቃ ለምሳሌ አሁን በግል ጠበቃ ይዛ ያ ጠበቃ ደብዳቤ በፍርድ ቤት የኢትዮጵያ የእስራኤል ኤምባሲ አዲስ አበባ የሚገኘው ተቀብለው እንዲያስተናግዳተኝ መመሪያ ማስወጣት አይቻልም ወይ?
2: ከዚሁ ነ
1: ወደዛ
2: አዎ ይሁን እንግዲህ ችግሩ እኮ የኢትዮጵያ እንትን እኮ አይደለም። ችግሩ ምንድነው? ችሰትዎ ሁነተኛ እሷ መሆኗን
1: ለማረጋገጥ ነው።
2: አዎ እሷም ሁና ለማረጋገጥ ብቻ ነው ያላትን ዶክመንት ይዛ ማለትም ያላትን ማስታወቂያ ይዛ በቃ ገሌ የሚባል እኔ ነኝና በህይወቴ መኖሬንና እኔ መሆኔን በቃ እንትን አልጉልኝ ነው የምትል ፍቀድ ሪፖርት ፍቃድ ስጡኝ ማለቷ ነው። አሁን እነሱ ካዩ በኋላ አንደኛ የማስታወቂያ አይተናል፣ ሁለተኛ ደግሞ ፕሮሰሱን አይተናል፣ ሰድወይቱ እሷ መሆኑን አረጋግጠናል ብለው ይህን እንዲልኩላት ነው። ይህ ነው የሚያስፈልጓን ነው። ይህን ከተላከ በኋላ ግዴታ ከዚህ መጥቶ በኖቶሪዮን መተርጎም አለበት። ምናልባት በቂ ላይሆን ይችላል ግን በቂ እንደሚሆን አምናለሁ። ካልሆነ ደግሞ ችግር የለም ፍርድ ቤት ሄዶ ይህን ነገር ዶክመንታሪ ማድረግ ይቻላል ማለት ነው። ሀታራ
1: ዳኛ ተበቃ ዘይብ ካሱ ለሰጠን ማብራሪያ እጅግ በጣም እናመሰግናለን። እንደተለመደው ሳምንት በተመሳሳይ ፕሮግራም እስከምንገናኝ እስከ ሳምንት መልካም ሳምንት።
2: እሺ፣ እኔ ማመሰግናለሁ። መልካም ጊዜ ይሁንልን። እሺ።

0: ሻያው መስመር ላይ አቶ ገበያው ረዳ ይገኛሉ። አቶ ገበያው ረዳ ሰላም ተናስተልኝ እንደምንዋሉ?
1: ጤና ይስጥልኝ በአጠቃላይ ለራዲዮን ሰራተኞች በሙሉ
2: ደህና ነን እግዚአብሔር ይመስገን። ከሰሜኑ ክፍለ ሀገር በቀድሞዋ ነጸሬት ያሁኗ ደግሞ
0: ኖፍ አጋሊል
2: ገበያው ረዳ
1: እንደምን አለ ሻያው?
2: ደህና ነን እግዚአብሔር ይመስገን። ሰሜኑ ክፍለ ደህንነታችሁ እንዴት ይጠበቃል?
1: ደህና ነው አሁን እንኳን እግዚአብሔር ይመስገን ደህና ነን።
2: የተረጋጋ ነው።
1: አዎ
0: በዛሬው ዕለት እንግዲህ የሊኩድ ፓርቲ ምርጫ አካሄዷል። ውስጣዊ ምርጫ የእናንተ አካባቢን ይመስላል። ምርጫው እንዴት ነበረ?
1: አዎ እንደምታውቀው ወይም እንደምታውቁት ያው ይሄ ምርጫ በሆነ ጊዜ በጣም ጭንቅንቅ መጧጧጥ አለ። እንዳልከው ፕራይመሪዝ ዛሬ እንደነበረ ያው እናንተ እንደምታውቁትና እንደገለጽከው ነው። ያው ሲካሄድ ውሏል። እስከ 9 ሰዓት ይቀጥላል። አዎ
2: የምርጫው በየጣቢያው በተለያዩ እንግዲህ ውስጣዊ ምርጫ ነው። የሊኩድ ፓርቲ የራሱ በፓርቲው ያሉትን ከ140 ሺህ አባላቱ በቋሚ ክፍያ የሚከፍሉ ናቸው ለፓርቲው። እነሱ ናቸው እንግዲህ በዛሬው ፕራይመሪስ ቅድመ ምርጫ ለክነሴት እጩ ተወዳዳሪዎች የሚመርጡት። እና በዛሬው ውሎ እንዴት አየኸው? እንዲያው አካሄዱ እንዴት አየኸው?
1: ይሻያው በትክክል ነው የገለጥከው። እንግዲህ በፕራይመሪ ስለሆነ ከሌላው ምርጫ ለየት ይላል። የሰው ማነስ አለ። ያው እንደ ክነሴት ምርጫ አይደለም፣ ግን እንደ የከተማው እንደ ሰው ብዛትም ያው መጠን ያው ሲካሄድ እንደዋለ ነው።
0: እንደው ዛሬ ያው በሊኩድ ፓርቲ ውስጣዊ ምርጫ ጀመርን እንጂ በጠቅላላው በሀገር አቀፍ ደረጃ የፖለቲካው እንቅስቃሴ እናንተ አካባቢ እንዴት እየሄደ ነው? በተለይ ደግሞ ጥቅምት 7/2023 ወዲህ ብዙ ሰዎች ከአንዱ ወደ አንዱ የሚቀያየሩበት ነው እና የእናንተ አካባቢስ ይህ የጥቅምት 7/2023 ክስተት ተጽዕኖ አሳድሯል እንዴ በአካባቢያችሁ? አንዳንዱን ሰው የፖለቲካ አቋሙን እንዲቀይር አድርጎታል?
1: እንግዲህ ፖለቲካ አይቼው ፖለቲካ ብዙ መልክ ያለውና ብዙ አቅጣጫ በየጊዜው የሚቀይር ሁኔታ ነው የፖለቲካ ሂደት። እና ዘንድሮ ግን በእውነት እኔ እንደማየው እንደ ድራማ መስሎም የሚታይ ነው። ምርጫ ሲባል ልክ እንደ ማህበር ያዩ ሰዎች አሉ ብዬ አስባለሁ። ይህ ምርጫ ቀላል እንዳልሆነ፣ ሂደቱ ጥልቅ እንደሆነ ብዙዎቹ የተረዱት አይመስለኝም። ከአሁን ፊት እንደምናውቀው ብዙ በነባር እስራኤሎች ውስጥ እንኳን ገሸር ሽኑዊ የሚባሉ ብዙ
0: እስራኤል ባሊያ
1: ከዲማ የሚባሉ ማፍዳል
0: ብዙ ነበሩ።
1: አዎ እነዚያ ሁሉ እየጠፉ አሁን ብዙ አቅም ያለውና ምሳሌ ብንወስድ እንደ ሊኩድ ካልሆነ በስተቀር ሌሎቹም አቅም ያላቸውንም አሁንም እያየን ነው። ሌሎቹ ግን በአኩዝና ከዚያ ከማይደርሱበት ደረጃ የሚደርሱ ምፍለጋዎች ሁሉ አሉ። እና እኔ በእውነት በዚህ አጋጣሚ የኛ ከኛ ብራክ የተፈጠሩ ወንድሞቻችን እህቶቻችን ይሳተፋሉ፣ ግን
0: የሚቀጥለው ጥያቄ ነበር እንግዲህ ከገባህበትኝ ይሻው
1: የነሱ
0: አይ ግድ የለም አይው የነሱን ተሳትፎስ እንዴት ነው አቋማቸው እንዴት ነው በተለያዩ ፓርቲዎች ገብተው እየተወዳደሩ እጩነት የቀረባሉና የተሰጣቸው ቦታስ እንዴት ነው የነሱን ለውድድር መቅረብስ እንዴት አየኸው አንተ
1: አይቸው እንግዲህ ማሳተፋቸው በየምትለጋው የዱ እኛ እኛን ሰው እናመጣለን አስገቡን እንደዚህ ማለታቸው ባልከፋ በእውነት ጥሩ ነው ምንድን ነው የሚባል አትየ ባሽላያ አትየ በትቅላ የሚባል ነገር አለ ግን ያ ሰው ኳንተን ሲገዛ ምን አለ ብሎ ነው ሀይቸው ምን ያገኛለሁ ብሎ ነው ሎ ዝም ብለን እኛ ስለሄድን አይደል ለሚቀበሉን ግን እኔ አሁን ብሄድ ገቢያው ምን ያህል ያመጣልኛል ብሎ እንጂ እኔን የሚወስደኝ ዝም ብዬ ስለሄድኩ አይደለም ለምን ብትል ጉልበታሞቹ በብዙ እድሜያቸውን የኖሩት እንኳን እዚህ ደረጃ የማይደርሱበት ጊዜ ደርሷል አሁን በተለይ አሁን ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ በጠየቁትና አዲስ ስትራቴጂያ መተው ለኔን ያን ሰጠይ ካሉ ይዞ የፕራይመሪ
2: ዶሜን ነው ድልደላ ማለት እሳቸው ሊቀመንበር የፓርቲው መሪ ስለሆኑ አሁን በሳቸው በስልጣን ቢያንስ ወደ 8 የሚሆኑ እጩ የክነሴት አባላት በሚመረጡበት ዲያው አንደኛ ሁለተኛ ደረጃ ላይ መመደብ አለው ማለታቸው ምን ይጎዳል ብለ ታስባለህ?
1: ይኸውልህ ትክክል ጥያቄ ነው። አሁን እንዲያውም እሳቸው ወደ 12 ወደ ይሄዳሉ የሚባል ግምጋሜም አለ። እንዲያ ከሆነ በፕራይመሪ ዙም የሚወዳደሩ ሰዎች እየጠበበባቸው ነው የሚሄድ። እሳቸው ይህን ያህል ካነሱ እሳቸው ይህን ያህል በግል እንትን ካሉ ለሌሎቹም ጉልበታሞች ናቸው ተብሎ አብሯቸው የኖሩ ሁሉም አሁን ምጥስ ናቸው አሉ ነው ማለት እንደኔ እይታ። ከዚህ ውጭ ደግሞ እዚያ ውስጥ ያሉ ከኛ ህብረተሰብ ያሉትን ወንድሞች እህቶቻችን እንዴት ሊወስዷቸው ይችላሉ? ያው ተያይዞ መውደቅ ካልሆነ እንደምታውቁት የኛ ሰው ብዙውን ያለ ሀሊኩድ ነው። ከዚያ ውጭ ደግሞ በየምፍለጋው ብዙ አሉ። ሻስን ብትወስድ ስሞትሮችንም ብትወስድ በዚህ በዚህ አይነት ስንወስድ የእኛ ኢትዮጵያውያኖች በብዙ ቦታዎች መፍለጋውን ተከትለው የሚያምኑበትን የሄዱ ብዙዎች አሉ። ይህ መሄዳቸው በጣም ቆንጆ ነው። ግን የት ላይ ነው የሚጎዳን የሻየው ወይም አይቸው? እኛ አስቀድመን መብሰል አናውቅም። ይህ አራት አመት ሁላ ሲያልፍ ብዙ የቤት ስራዎች ነበሩ የሚሰሩ። የእኛው ህዝብ አቅጣጫ ወደ ዜት ነው ወይስ በመሰረቱ አንድ እንሆን የሚሉ ሰዎች አሉ። አንድ እንሆን የሚሉት እንደ እኔ በኢትዮጵያ ዘውድ አገዛዝ ነበር በአንድ ሰው እኔን አምናቸው ሄዱ የሚል ሰው ተከፋፍሎ በመሄዱ በጣም ጥሩ ነው። ዴሞክራሲውንም ህጉንም ጠብቆ መሄዱ በጣም ጥሩ ነው። ግን እሄዳለሁ ወይስ እንደዚህ ካረኩ ይፈልጋሉ? እንዲያው እንዳጋጣሚ በወስድ ጋዲ ባርከን ድርጅት መፍለጋ አቋቁም ያለው ብሏል። ይህ መፍለጋ ስንት ሰው ይኖረዋል ወይ?
2: እንግዲህ እሳቸው በፖለቲካ ስንመለከተው ቤተ እስራኤል የተሰየ አገር አቀፍን ስም የመጠሪያ ነው። ቤተ እስራኤል የሚለው እርግጥ የእኛን ማህበረሰብ ብቻ ያተኮረ አይደለም። ግን ድጋፍ በዚህ በእጩ የክነሴት አባላት የሚወዳደሩት አንደኛ ሊቀመንበሩ፣ ሁለተኛ፣ ሶስተኛ ሆኖ በደረጃ ይመደባሉ አይደለ? አሁን እነሱም ከኛ ማህበረሰብ ብቻ ሳይሆን ከነጮች፣ ከፈረንጆች፣ ከተለያዩ ማህበረሰብ ጋር ያቀፈነው ብለው ነው ቃለ ምልልስ እናደርግላቸው የነገለጹት።
1: ያ ሰውዬ ወደ ሳቸው አሁን የምትለው ወደ ጋዲ ከመምጣት ይልቅ ከሌላው ምን ጥቅም አገኛሉ ብሎ ያስባሉ እንጂ እርግጥ የሚያገኝበት ከሆነ ነጭ ቢሆን ይመጣል። አብሮ ተዋህዶ መፍለጋ ማቋቋም ይቻላል። ግን አቅሙ የት ላይ ነው ነው የኔ ጥያቄ። እነሱም ተጨመሩ ዛሬ ያው ብዙዎቹ ታውን ፊት መምሸል ላይ ነበሩ። እነ ቤኔት እነ ያይር ላፒድ ብዙዎቹ እነ ሞሸ ቦግያሎን እነዚህ ሁሉ የደረሱበት እናያለን። እና እነዚህ እኮ ራማትካል የነበሩ ፈራብታኮን የነበሩ ብዙዎች ናቸው። አሁን እነሱ ያሽቆለቆሉ በመጡበት ሰዓት ሁሉም እንዲያስበው እንዲያገኝ የሁላችንም ምኞት ነው። ግን የሚያጠግብ ቂጣ አመጣዱ ይላሉ አባቶቻችን። እና ጊዜ ገደላ አይሆንም ወይ?
0: እዚህ ላይ ግን ምናልባት በግል እንደዚህ ፓርቲ የግል ፓርቲ አቋቁሞ መሄዱ ምናልባት ለሌሎች ፓርቲዎች እኔም ደጋፊ አለኝ ሰው አለኝ ወደናንተ አቀላቅሉኝ ጨምሩኝ ከናንተ ጋር አብረን ሁደት እናድርግ ለማለት አይሆንም ወይ? ሊያመች አይችልም ወይ ይሄ ጉዳይ?
1: ትክክል እያልኩት ያለሁት እሱን ነው። አሁን ሰው ይወስደኛል የሚል እኔ በተለይ በእውነቱ ልበል የጋዴው እንደማያዋጣ እሱም ሳውቅ አይቀርም። ግን እንዲህ ካረኩኝ ፈላጊ ይኖረኛል፣ አንዱም ፍለጋ ና ብሎ ይወስደኛል ነው። ሌላው ደግሞ ብዙዎቹ እኛ ውስጥ ያለው ፖለቲካዎች ያላረጉትን አረግን ብለው ብዙ ጊዜ ትናገሩ ስሰማ በአጠቃላይ እኛ ከሀገሩ እንደሌለን አስመስለው የሚያዩ አሉ። ፈጽሞ እንደማናውቅ ሀገሩ እንዳልተቀመጠን ወይም እነሱ ከሌላ ሀገር ሂደው እንደሚናገሩ እና እያንዳንዱ እኮ በገባበት ጊዜ የተመዘነበት ጊዜ አለ፣ ስራ አለ። እንግዲህ አንተ ለአራት አመት በአሁኑ ሰዓት እንኳን አራት አመት የለም በድግመኛው ሰው ይኖራል የምትል እኮ ከመጀመሪያው ድንቅ ስሰራ ነው። መጀመሪያውን አንተ ትክክል ማቴት ከሆነ በሚመጣው አልፈልግህም አይቻለሁ። በስራ ታይተሃል፣ ተመዝነሃል። ስለዚህ ማድረግ ያለብን አሁን እርግዝ አሁን የፍለጋ ማቋቋም ሁሉም ባልከፋም ብያለሁ። ግን ይህ ከእንግዲህ ብዙ አመት ቆይቶ ከልጆቻችን ከዚያ ካልሆነ በስተቀር በአሁኑ ጊዜ አሁን እኔ ከአንድ መፍለጋ የማምንበት መፍለጋ ያለው አሁን ጋድ ያቋቁማል ብለ አልሄድም። እስራኤል ነው ብሎ ቤተ እስራኤል አለ የእኛን ወከለ ብዬ ላልሄድ ይችላለሁ። ማለት ዝም ብሎ ድምፁ ወድቆ እንዳይቀር
2: ገቢያው ማጠቃለያ ስንመጣ ከትልቅ አንጋፋ ፓርቲ የነበሩ እዛ አባል ሁሎ ሲያገለግሉ የሚኒስተር የካቢኔ አባል የክነሴት አባል ቆይታ በኋላ ያንን ፓርቲ ተወት አድርገው አዲስ ቡድን አዲስ ፓርቲ ማቋቋሙ ለጠቅላላ ህብረተሰብ ምን ያሳያል ብለህ የመከፋፈል ሁኔታ እንዴት ታየዋለህ? ማጠቃለያ
1: መከፋፈል እንኳን አልልም ተከፍሎ ሰው ይሄዳል ወደዚያ ብዬ ማከፋፈላለን። ግን ራሱ ገዥ ባገኝ ሰውና ቢለኝ እንግዲህ እኔ በዚህም ብሞክረው በዚህም ብሞክረው መሄጃ የለኝ። አሁን ግን እንዲህ ላደርግና መሸማገያ ወይ ምና የሚል ሰው ባገኝ የሚል አመለካከት ካልሆነ በስተቀር ሌላ ነው ብዬ አላስብም። እንደኔ እይታ ቢመረጥ ቢቋቋም ደስ ይለኛል። ግን ሁል ጊዜ የምናደርገው መፈላለል ፍለጋ ነው እና የሚገዛይ ወይም የሚወስደይ ወይም ይህን ያህል አለ ብዬ ፍርሶሜት ባረግ አንዱ ምፍለጋ ይጠራል ከሚል የተነሳ ነው ብዬ ነው ማስብ።
0: እሺ፣ አቶ ገቢያ ወረዳ ለሰጠህን ሰፋ ላለ ማብራሪያ እጅግ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ለሁሉም እንግዲህ ባሉበት መልካም እድል እንመኛለን። ኢሳያው ስርጭታችን እየተጋባደደ ነው።
2: ሰላም የሰፈነበት መልካም ለሊት። በነገ ጠዋት ልክ 6 ሰዓት ላይ ያገናኘንና ለቴክኒክ ባለሙያችን እብላቸው ባዬ
0: ነጋብረንን ጠዋት ይሻየው
2: እንዴታ? አዎ ተበረማሳ ቡነት ከናው ነገ ጠዋት ላይ እንዳው
0: ናቲ ብሎኬት ነበር የቴክኒክ ባለሙያችን አጠናከረው ሃና ስፈራው።
2: አዳዲስ ዜናዎችን መረጃዎችን ይዘን ነገ ጠዋት ከተፈነላለን። ሰላም ለሁላችንም በደን አደረው።